0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: የተከበራችሁ አድማጮች ጤና ይስጥልን እንደምን አደራችሁ እንዴት ናችሁ? ሰላም አደራችሁ? ያደረናን እግዚአብሔር ተመሰገነ ይሁን። እለቱን ዕብራውያን ዘመን አቆጣጥም ሃዮም ዮም ረቢዒ ዩድ አለፍ በሲቫን ታብሽን ፔባም ዳውሮፓ ዘመን አቆጣጥ ሜይ 27 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጥ ደግሞ ለተ ሮፍ ግንቦት 19 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሮኒን ዳሃን ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠይ ዘመነና ይሻያው ደጉነን። ያለን ዝግጅት የሰዓቱን ዜና፣ የጋዜጦችን አምድ፣ ወቅታዊ ዘገባና ወቅታዊ ማህበረሰብ በሚመለከቱ ቃለ ምልልስ አለን። ቆይታችሁኛ ጋር ይሁን። አሁን የሰዓቱን ዜና አዘጋጆ ሰጠይ ዘመነ።
3: አመሰግናለሁ ሻያው። አርስተ ዜና፣ የሄዝቦላ ድርጅት ወደ ስሜን እስራኤል ከባድ የጦር መሳሪያዎችን መተኮሱ እንደቀጠለ ነው። በእስራኤል አረብ ማህበረሰብ መካከለ ያለው እርስ በርስ ግጭት ዛሬም የሰዎችን ህይወት ባጭር ማስቀረቱን ቀጥሏል። የእስራኤል መከላከያ ሰራዊት አዲሱን የሐማስ ወታደራዊ ክፍል አዛዥ መሐመድ ኦዴን መደምሰሱን አስታወቀ። አሜሪካና ኢራን ከዘላቂ ሰላም ስምምነት ለመድረስ ያካሄዱ ባለው ድርድር ግስጋሴ እየታየ መሆኑን የዌል ስትሪት ጆርናል ጋዜጣ ዘገበ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን ነው። የሄዝቦላ ድርጅት ወደ ሰሜን እስራኤል ከባድ የጦር መሳሪያዎችን መተኮሱ እንደቀጠለ ነው። ከሊባኖስ ነው እስራኤልን ደህንነት ያደፈረሰ ያለው የሄዝቦላ ድርጅት ከባድ የጦር መሳሪያዎችን ወደ እስራኤል ክልል መተኮሱን አላቋረጠም። በሰሜን እስራኤል በኪርያት ሽሞና ከተማና በገሊላ አካባቢ በሚገኙ ሰፈሮች ዛሬ ንጋቱ ላይ የተኩስ ማስጠንቀቂያ ደወል የተሰማ ሲሆን አንድ ሮኬት ተተኩሶ በክፍት ቦታ ላይ ወድቋል። ጉዳት አላደረሰም። ቃል አቀባያችን ሮቢ ካደረሰን ዘገባ መረዳት እንደቻል ነው ከሊባኖስ ወደ እስራኤል ከባድ መሳሪያዎች በተተኮሰበት ወቅት ማስጠንቀቂያው አስቀድሞ ተሰምቷል። ይህ በእንዲህ እንዳለ እስራኤል መከላከያ ሰራዊት በደቡብ ሊባኖስ በሄዝቦላ ድርጅት ተቋማት ላይ የሚወስደውን እርምጃ ጠናክሮ ቀጥሏል። የእስራኤል ጦር ጥቃቱን ከማስፋፋቱ በፊት ለአምሳ የሊባኖስ ገጠር ነዋሪዎች አካባቢያቸው እንዲለቁ አስቀድሞ አስጠንቅቋል። ይህም እስካሁን ከሚሰጣቸው ማስጠንቀቂያዎች ሁሉ ከፍተኛው ነው ተብሏል። የሊባኖስ የጤና ጥበቃ ሚኒስትር ጽህፈት ቤት ከቤሩት እንዳስታወቀው ትላንት ምሽት የእስራኤል አየር ኃይል በወሰደው ጥቃት 31 ሰዎች ተገድለዋል ብሏል። በእስራኤልና ሄዝቦላ መካከል ጦርነቱ እንደቀጠለ ቢሆንም በእስራኤልና ሊባኖስ መካከል ድርድሩ መቀጠሉን የአሜሪካ መንግስት አንድ ባለስልጣን አስታውቀዋል። የአሜሪካ መንግስት የሄዝቦላ ድርጅት የአካባቢውን ሰላም እያናጋ ነው በሚልም ወቅሷል። እስራኤልና ሊባኖስ በአሜሪካ አደራዳሪነት ከተኩስ አቁም ስምምነት የደረሱ ቢሆንም ስምምነቱን እውቅና ያልሰጠውና የማያከብረው ሄዝቦላ በእስራኤል ላይ ጥቃት መሰንዘሩ እንደቀጠለ ነው። በተለይ በቀላል ድሮን ከፍተኛ ጉዳት እያደረሰ መሆኑ ይታወቃል። የእስራኤል መከላከያ ሰራዊት አዲሱን የሐማስ ወታደራዊ ክፍል አዛዥ መሐመድ ኦዴን መደምሰሱን አስታወቀ። እስራኤል አየር ኃይል ትላንት ምሽት ባዛ ከተማ አሪ ማአል በተባለው ሰፈር በወሰደው ጥቃት የሐማስን ወታደራዊ ክፍል ኃላፊ መሐመድ ኦዴን መደምሰሱን አስታውቋል። ከመሐመድ በፊት አዛዥ የነበረው አዝአዲን አልኻዳድ ከአንድ ሳምንት በፊት መገደሉ ይታወሳል። ጠቅላይ ሚኒስትር ቢንያሚን ናታንያሁና የመከላከያ ሚኒስትር እስራኤል ካጽ ትላንት በጋራ ባወጡት መግለጫ መሐመድ ኦዴ ጥቅምት 7 ቀን 2023 ዓ ም በእስራኤል ላይ የሽብር ጥቃት እንዲፈጸም ካቀዱት አካላት መካከል አንዱ ነበር። እስራኤል በሽብር ጥቃቱ የተሳተፉትን ሁሉ እየተከታተለች እርምጃ መውሰዷን አጠናክራ ትቀጥላለች ብለዋል ሁለቱ ከፍተኛ የእስራኤል ባለስልጣናት። በእስራኤል አረብ ማህበረሰብ መካከል ያለው የእርስ በርስ ግጭት ዛሬም የሰዎችን ህይወት ባጭር ማስቀረቱን ቀጥሏል። ትላንት ምሽት በዝቅተኛው ገሊላ አባሊን በተባለው ቦታ የጥርስ ህክምና ዶክተር ያህያ ካሶም ተገድሏል። የ58 ዓመቱ የህክምና ባለሙያን ገድለዋል የተባሉ ተጠርጣሪዎች እስካሁን በቁጥጥር ስር አልዋሉም። ሌላ አንድ ሰውም በከባድ ሁኔታ በጥይት ተኩስ ቆስሏል። ቃላቀባችን ኦርሊ አልካላኢ ካደረሰችን ዘገባ መረዳት እንደቻል ነው በዝቅተኛው ገሊላ አብሊን በተባለው ቦታ በሁለት ቤተሰቦች መካከል ያለው አለመግባባት እስካሁን የዘጠኝ ሰዎችን ሕይወት አጥፍቷል። ይበንዲ እንዳለ በሳክኒን ከተማ ባንድ ጸጉር ማስተካከያ ቦታ በተከፈተ የጥይት ተኩስ ሁለት ሰዎች ቆስለው በናሃሪያ ከተማ በሚገኙ ሆስፒታል የሕክምና እርዳታ እየተቀበሉ ይገኛሉ። ባረብ ማህበረሰብ መካከል የሚካሄዱ የእርስ በርስ ግጭቶች ብዙ ሰዎችን ሕይወት ከማጥፋታቸው ባሻገር ብዙዎችን ቁስለኛ አድርገዋል። 2016 ዓ.ም ተመረተ በገባ በአምስት ወራት ውስጥ ብቻ ባረብ ማህበረሰብ የተገደሉ ሰዎች ቁጥር 111 ደርሷል ተብሏል። በእስራኤል የአረብ ማህበረሰብ መካከል ያለው ግጭት የደም በቃቀልና የወንበዴ ቡድኖች እንቅስቃሴ ካልቆመ ችግሩ እጅግ አሳሳቢ የሆነ እንደሚመጣ የተለያዩ አካላት እያስጠነቀቁ ይገኛሉ። የአረብ ከተማ መስተዳድሮችም ሆኑ ሌሎች የሚመለከታቸው ክፍሎች የችግሩን አሳሳቢነት መንግስት ተረድቶ ብሔራዊ መፍትሄ እንዲፈልግና ፖሊስም ወንጀልን በሚጠበቅበት ሁኔታ እንዲከላከል በየጊዜው ጥሪ ያቀርባሉ። አሜሪካና ኢራን ከዘላቂ ሰላም ለመድረስ ያካሄዱ ባለው ድርድር ግስጋሴ እየታየ መሆኑን የዌል ስትሪት ጆርናል ጋዜጣ ዘገበ። የአሜሪካው ታዋቂ ጋዜጣ እንደዘገበው ከሆነ ዋሽንግተንና ቴህራን በፓኪስታንና ሌሎች አረብ ሀገራት አደራዳሪነት ያካሄዱ ባለው ውይይት ግስጋሴ እየታየ ነው። በተለይ በኢራን የተብላላ ኡራኒየም ጉዳይ ሁለቱ ሀገራት ከመግባባት እየደረሱ ነው ብሏል ጋዜጣው። እንዲሁም ኢራን ከተያዘባት ገንዘብ መካከል 20 ቢሊዮን ዶላር በመጀመሪያው ዙር ስምምነት እንዲለቀቅላት ለካታር መልእክት አስተላልፋለች ተብሏል። ይበንዲ እንዳለ በአሜሪካና ኢራን መካከል ከዘላቂ የሰላም ስምምነት ለመድረስ በሚደረገው ጥረት ውስጥ በጦርነቱ የተቀመጡት ዋና ዋና ግቦች እየተነሱ አይደሉም የሚሉ አካላት ብዙ ቅሬታዎችን ያሰማሉ። የኢራን የኒውክሌር ጉዳይ ስምምነቱ ከተፈረመ በኋላ ከ30 እስከ 60 ባሉ ቀናት ለድርድር እንዲቀርብ ይደረጋል መባሉም በእስራኤል ቢሆንም ስጋት ፈጥሯል። እንዲሁም በጦርነቱ ሲነሱ ከነበሩ ዋና ዋና ዓላማዎች መካከል ሶስቱ በአሁኑ ድርድር እየተነሱ አይደለም። የአያቶላዎች አስተዳደር አልተቀየረም። የኢራን የባለስቲክ ሚሳኤል ጉዳይ በድርድሩ እየተነሳ አይደለም። ብሎም ኢራን ለሂዝቦላና ሐማስ አይነቶቹ ሽብርተኛ ድርጅቶች የምትሰጠውን የገንዘብና ጦር መሳሪያ እርዳታ ለማቆም ግዴታ እየገባች አይደለም የሚሉ ቅሬታዎች እየተነሱ ይገኛሉ። ይበንዲ እንዳለ አሜሪካና ኢራን በሚያካሄዱት ድርድር ዙሪያ ጠቅላይ ሚኒስትር ቢንያሚን ኔታንያሁና ፕሬዝዳንት ዶናልድ ትራምፕ በድጋሜ ትላንት ምሽት በስልክ መወያየታቸው ተገልጿል። ሁለቱ ከፍተኛ ባለስልጣናት ከሊባኖስ ሂዝቦላ ድርጅት ጋር ባለው ውጊያ ዙሪያም ተወያይተዋል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤል የደህንነት ጉዳዮች ወሳኝ ናቸው መባላቸው በመንግስት ላይ ብዙ ትችቶችን እያመጣ ያለ ሲሆን ትራምፕ በሐማስም ሆነ ሂዝቦላና ኢራን ጉዳይ እሳቸው ከፈቀዱ ብቻ ነው እስራኤል እርምጃ የምትወስደው የሚለው ጉዳይ ብዙ ትችትን ያስከተለ ቢሆንም በመንግስት በኩል ግን እስራኤል ሰላሟን ለማስከበር በማንኛውም ጊዜ በጠላቶቿ ላይ እርምጃ የመውሰድ ሙሉ መብቷ የተጠበቀ ነው የሚል ምላሽ ይሰጣል። ስፖርት። የማካቢ ቴል አቪቭ እግር ኳስ ቡድን የጋቪያ አህመዲናን ዋንጫ ትላንት ምሽት አነሳ። ለጋቪያ አህመዲና የዋንጫ ሽሚ የደረሱት ማካቢ ቴል አቪቭና ፖኤል ቤርሸባ ትላንት ምሽት በኢየሩሳሌም ቴዲ ስታዲየም ጨዋታቸውን አካሄደው ማካቢ ቴል አቪቭ ፖኤል ቤርሸባን 2-1 በማሸነፍ ዋንጫውን መውሰድ ችሏል። በዚህ የውድድር ዘመን የሊጋታል ዋንጫን የወሰደው ፖኤል ቤርሸባ ሁለት ወሳኝ ዋንጫዎችን ለመውሰድ የነበረው ህልም ሳይሳካ ቀርቷል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ይጨምራል ብለዋል። የአየር ንብረት ትንበያ ባለሙያዎች የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 25፣ በቴል አቪቭና አካባቢዋ በተመሳሳይ ሁኔታ 25፣ በሃይፋና አካባቢዋ 24፣ በኤርሸባና አካባቢዋ 28፣ በኤላትና አካባቢዋ 34 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ሻየው ለሰዓቱ ያለን ዜና እዚህ ላይ አበቃ።
2: ሰጣይ ዘመነ ለዜናው እናመሰግናለን። ወደ ቀጣይ ዝግጅት ለማለፍ አንድ ሙዚቃ

የተከበራቸው አድማጮቻችን፣ ከዚህ በመቀጠል የጋዜጦችን አምድ እንመለከታለን። ጀሩሳሌም ፖስት በእንግሊዝኛ እየተዘገበ ያለው ጋዜጣ እንደዘገበው ከሆነ የእስራኤል ምድር ጦር ሰራዊት ካሁን ቀደም በደቡብ ሊባኖስ ያስቀመጠውን ካርታ የቢጫውን ድንበር ባሻገር የተለያዩ ቦታዎችን እየወረረ ነው ይልና ከባለፈው ማይዚያ 17 ቀን በደቡብ ሊባኖስ ጦርነቱ ከጀመረበት ቀን አንስቶ እስከ ዛሬ 600 የሂዝቡላ ሽብር ፈጣሪ ድርጅት ታጣቂዎችም ተገለዋል። የኢራን ዋና ከተማ ቴህራን እንደተናገረች ከሆነ የአሜሪካም ሰራዊት የሰነዘረችባት አዲስ ወታደራዊ ጥቃት የተኩስ አቁም ስምምነቱን ጎጂ ነው አለች። ሲቀጥል የሀገሪቱ አዲስ መንፈሳዊ የከፍተኛ መሪ ሐማናይ እንደተናገረው የአሜሪካ ጦር በመካከለኛው ምስራቅ መገኘቱም ማብቃት አለበት አሉ። ከፍተኛ ፍርድ ቤት የሞሳድ ድርጅት አዲስ ኃላፊ ጉፍማን ዛሬ እስከ ምሽቱ 6 ሰዓት ድረስ ፍቃድ ይፋ ያደርጋል ተብሎ ይጠበቃል። እስራኤል ሲቀጥል እስራኤል ሃዮም የተሰኘው ጋዜጣ እንደዘገበው በደቡብ ሊባኖስ ወታደራዊ የማጥቃት እርምጃም ሂዝቡላም ሽብር ፈጣሪ ሊያቆመው አይችልም። የእስራኤል መንግስት በበኩሎ ሰራዊቱ በደቡብ ሊባኖስ ጦርነቱን ቢያፋፍምም እንኳም ሰራዊቱ የማጥቃት ዘመቻው በነጻ እንዲያባብስ እጆቹ ተቀይደውት እንደታሰሩ ናቸው። ይህ ክስተት ደግሞ ለመንግሥት ካቢኔ ተስፋ የለሽ አድርጎታል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንደተናገሩት የድሮን ተንሳፋፊ ቀላል አውሮፕላን ለማቆም ጠቅላላ ብሔራዊ ከፍተኛ ትግል ያስፈልጋል። በአሁኑ ጊዜ በሰሜኑ ክፍል ጦርነቱም በሚካሄድበት በድንበር አቅራቢያ የሚኖሩ እስራኤላውያን ማህበረሰብ በአካባቢ ሰላምና መረጋጋት እንዲሰፍን ሮሮ እያሰሙ እየጮሁ ናቸው። እዛም ደግሞ ይኸው ጋዜጣ እስራኤል ሃዮም ባዛ ቀበሌ ውስጥ ትናንት ምሽት የሐማስ ሽብር ፈጣሪ ድርጅት ወታደራዊ ክፍል ቀንደኛ መሪ ተገደለም። ይኸው አዛዥ በኦክቶበር 7 2023 ዓ.ም ወደ ሰርጎ ገብተው አሸባሪዎች በፈጸሙት ጊዜ በዋናነት የአሸባሪዎቹ መሪ እንደነበረም ተጠቅሷል። ማሪብ ዕለታዊ ጋዜጣ እንደዘገበው የእስራኤል መከላከያ ሰራዊት የምድር ጦር ሰራዊት በደቡብ ሊባኖስ ጦርነቱን አፋፍሞ የሂዝቡላ ሽብር ፈጣሪ ድርጅት ይንቀሳቀሳል በተባሉ አካባቢዎች ላይ መጠነ ሰፊ ቢሆንም የማጥቃት እየወሰደ ያለው ወታደራዊ የማጥቃት እርምጃ በሂዝቡላ ሽብር ፈጣሪ ወደ ደቡብ ሊባኖስ ካሁን ቀደም ጦርነቱ ሲጀመር ድንበር ቢጫ ቀጠናን አልፎ ሰርጎ ወደ ሊባኖስ ሰርጎ በመግባት የማጥቃት እርምጃ እየወሰደ ነው ይልና የእስራኤል የፖለቲካ መሪዎች እንደሚሉት ያለው ችግር የእስራኤል ጦር የሊባኖስ ዋና ከተማ ቤይሩት ላይ የሚገኙት የሂዝቡላ የሚንቀሳቀስባቸውን ቦታዎች ለማጥቃት ብቃት ችሎታ አለው፣ ግን ተቆጥቧል። ሙሉ የማጥቃት ዘመቻ ሰራዊቱ የማጥቃት እርምጃው ሁኔታ የተወሰነ ነው፣ ነጻነቱም የለውም። የእስራኤል መንግስት እንደዚህ አይነት ስሜት እንዳለው ነው ማሪብ በመጀመሪያ ገጹ ላይ የተመለከተው። ጠቅላይ ሚኒስትሩ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንደተናገሩት
በደቡብ ሊባኖስ አካባቢ ያለውን የደህንነታችን ለመጠበቅ ዋናነት ለሰሜኑ ክፍል እስራኤላውያን ማህበረሰብ በሚኖርባቸው ሰፈሮች ደህንነት ሰላም አጠራጣሪነት በሌለበት በተሟላ ደህንነታቸው ለመጠበቅ ደቡብ ሊባኖስ አካባቢ ያለውን የወታደራዊ መቆጣጠሪያ አካባቢ ማቋቋም ማጠናከር አለብን ብለዋል። በትናንትና ሁለት ደግሞ ይኸው ጋዜጣ እንደሚለው ቢያንስ 15 የሚሆኑ ያለ ሰው የሚንሳፈፉ ድሮን የተሰኘን ቀላል ፈንጅ የተጠመደበትን መሳሪያ ወደ እስራኤል ወደ ሰማናዊ እስራኤል ተተኩሷል ነው ያለው። ወደ ኢልና በዚሁ በሰሜኑ ክፍል በሊባኖስ ድንበር በቅርብቀት በሚገኙ እስራኤላውያን ብረሰብ በሚኖርባቸው ሰፈሮች ከተሞች ዛሬ ሁለት በጸጥታ መጓደል ምክንያት ትምህርት ቤት የለም ተዘግቷል። በዋናነት ከሊባኖስ ጋር በሚያዋስነው ድንበር ቅርብ ላይ የሚገኙ እስራኤላውያን ሰፈር ነዋሪዎቹ ዛሬ ትምህርት ቤት የላቸውም ትምህርት ቤቶቹ ዝግ ናቸው ነው ያለው ማሪቭ እለታይ ጋዜጣ። ከዛም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ፎቶግራፍ አስቀመጠና እንዳለው ከሆነ ያለውን የተኩስ ፍጥጫ ውጥረትን ለመጨረሻ ፍጻሜ ለማድረግ እየሰሩ ናቸው ይላል። በትናንትናው ዕለት የአሜሪካ መከላከያ ሰራዊት ሆርሙዝ በተባለው ባህር የመተላለፊያ ወሽመጥ ላይ የሚገኙ የኢራንን ባህር ኃይል መርከቦችን አጠቃ ካለ በኋላ ለዚህ ምላሽ አጸፋውን ደግሞ የኢራን አብዮታዊ ዘብ ሰራዊት በወሰደው የአጸፋ እርምጃም አንድ ቢያንስ አንድ የአሜሪካ መከላከያ ሰራዊት ያለ ሰው የሚበር ድሮን ደምስሷል። ይህን በማድረጉ ደግሞ የኢራን ጦር ሰራዊትም በኩራት እየተናገረ ነው ይላል። ከዛም ቅድም በዜና እንዳሰማችሁት የእስራኤል የብሔራዊ የአገሪቱን ዋንጫ በትናንትናው ምሽት የማካቢ ተል አቪቭ እግር ኳስ ቡድን ከቤርሼባ ቡድን ጋር በኢየሩሳሌም በቴዲ ስታዲየም ባደረጉት ጨዋታ ላይ ማካቢ ተል አቪቭ 2-1 አሸንፎ ይህን የአገሪቱን ብሔራዊ ዋንጫ ተረከበ ይላል። ይህን አሸናፊነት ዋንጫ ባለቤትነት በመሆኑ ማካቢ ተል አቪቭ እግር ኳስ ቡድን በጣም እየጨፈረ መሆኑን ነው የተመለከተው። ይህን ደግሞ የአገሪቱን ዋንጫ ማካቢ ተል አቪቭ ከባለፉት 25 ዓመታት ያህል ሳገኝ ቆይቶ ነበረ። አሁን ለመጀመሪያ ጊዜ ከ25 ዓመታት ቆይታ በኋላ አሸንፎ የአገሪቱን ዋንጫ ተረከበ ነው የሚለው ማሪቭ እለታዊ ጋዜጣ። ወደ ሌሎች ጋዜጦች ስንመለከት የዲዮት አሮኖት ጋዜጣ እንደዘገበው የእስራኤል መከላከያ ሰራዊት እንደሚገምተው ከሆነ አሁን ሰራዊቱ እስካሁን ገደብ ተጥሎበት የነበረው የእስራኤል መከላከያ ሰራዊት ሂዝቡላ በሊባኖስ ያሉበትን ቦታ እንዲያጠቃ ፎይታ አግኝቶ ነበረ። እሱን ያው ሙሉ በሙሉ መከላከያ ሰራዊቱ የማጥቃት እርምጃ ለመውሰድ ሙሉ ነጻነት የለውም፣ ቁጥ የተሰጠው የማጥቃት መብቱ በጣም ውስን የሆነ ነው የሚለው። ይህን በተመለከተ የምድር ጦር ሰራዊት በሊባኖስ በደቡብ ሊባኖስ አካባቢ የጦርነቱን አፋፍመዋል። በትናንትናው ዕለት ጀምሮ ወደ አዋሳይ ድንበር ወደ ቢጫ
ደውልባኖስ አካባቢ የመቆጣጠሪያ የመከራከያ ቀጠናን አልፎ ዛባሻገር በሊባኖስ የማጥቃት እርምጃ አፋፍሞ እየደበደበ እያጠቃ ይገኛል። ይህን ጦር ሰራዊቱ ይህንን የማጥቃት እርምጃ እየወሰደ ያለው ሂዝቡላ ሽብር ፈጣሪ ድርጅት የድሮን ፈንጅ በተከታታይ ወደ ሰሜናዊ እስራኤላውያን ሰፈር የሚወረጭፈው ለማስቆም በሚል ነው። ግን ዝሮ ዝሮ ለመጨረሻ ይህንን ሽብር ፈጣሪ ድርጅት ሂዝቡላን ለማስቆም አልተቻለም ነው ያለው የዲዮት አህሮኖት ጋዜጣ። ሌላው የትምህርት ዓለምን የተመለከተ የትምህርት ሚኒስቴር ጽህፈት ቤት ባወጣው መግለጫ በሀገራችን በሚገኙ ሰፈሮች፣ ከተሞች፣ ታዳጊ ከተሞች የ12ኛ ክፍል መልቀቂያ ፈተና የሚያስመዘግቡ ተማሪዎቹ በየከተማው በዝርዝር ተመልክቷል። ግባት ሽሙኤል ከተማ ያሉት ጥሩ ከጠቅላላ ተማሪዎቹ 12ኛ ክፍል መልቀቂያ ፈተና የተፈተኑ 39.2% የሚሆኑ በፈተና ጥሩ ውጤት አስመዝግቧል ነው የሚለው። ሌላም ራማታ ሻሮን በመካከለኛው ክፍለ ሀገር በምትገኘው ራማታ ሻሮን ከተማ ደግሞ በ32.1% የጥሩ ውጤት አስመዝግቧል። ለዩኒቨርሲቲ ለከፍተኛ ትምህርት ተቋማት ተቀባይነት የሚያስገኝላቸው ውጤት የፈተና ውጤት አግኝተዋል። በሌላው ደግሞ ቴልሞንድ በተባለው ከተማ ደግሞ 30.7% ተማሪዎች ጥሩ ውጤት አስመዝግበዋል። ሳህኒን የተባለው ከተማም በአረብ እስራኤላውያን የሚኖርባት ከተማ ነች። ከዛም ደግሞ 28.8% የ12ኛ መልቀቂያ ፈተና ውጤትን አስመዝግበዋል ነው ያለው። እንግዲህ በዶይ ማህበረሰብ በጣም ውጤታቸው በጣም ዝቅተኛ ውጤት ናቸው ያስመዘገቡ ለከፍተኛ ትምህርት ተቋም፣ ለዩኒቨርሲቲ፣ ለሃይቴክ ለመሳሰሉ ደረጃ የትምህርት ለመማር የሚያስችል የፈተና ውጤት አላስመዘገቡም። ጥቂት የተወሰኑ ተማሪዎች ናቸው ነው የሚለው እንግዲህ በዚህ በጋዜጣ ዘገባ። ሌላው የእስራኤል መንግስት የፖለቲካ በጥምር መንግስት አባል የሆነው የሃይማኖት አክራሪው የአርድ ማህበረሰብን የሚወክለው የደጌላ ቶራ ፓርቲ ሊቀመንበር የክነሴት አባል ሙሼ ጋፍኒ ጠቅላይ ሚኒስትር ብንያሚን ናታንያሁንን በእሳቸው ላይ ወቀሳ ሰንዝረዋል። በቀጣይ በክነሴት ምርጫ በኋላ ከናታንያሁ ጋር አብረን አንሰራም ይላል። ይህ ምንድን ነው? ያው የሃሬዲም ወጣቶች ውትድርና ማገልገል የለባቸውም የሚል አቋም በመያዛቸው ነው። በዚህ ምክንያት በጣም የተቃውሞ ጠቅላይ ሚኒስትሩና እምነት አይጣልባቸውም በማለት ወቅሰዋል ነው የሚለው የዲዮት አሮኖት ጋዜጣ። ሌላም ማሪብ ዕለታዊ ጋዜጣም ከተመለከትናቸው ርዕሰ ጉዳዮችን ሲመስል እንግዲህ የሃሬጽም ዕለታዊ ጋዜጣ ከተመለከትናቸው ርቆ አራቅም። እንግዲህ ከብዙ በጥቂቱ የጋዜጦች አምድ ዘገባ የእስከዚሁ ነው። ሙዚቃ

0: በመቀጠል ወደ ወቅታዊ ዘገባ እናልፋለን። ሰጠይ ዘመነ በእውነትም በሲያልን በሰሜኑ ክፍል ያለው ተጨባጭ ሁኔታ የእስራኤል ምድር ጦር ሰራዊት በደቡብ ሊባኖስ የማጥቃት ዘመቻውን አፋፍሟል። ይህ ሁኔታ እንዴት ይታያል? አሸባሪው ሂዝቦላ ወደ እጁን የሚሰጥ አይመስልም። በተከታታይ ወደ ሰሜናዊ እስራኤል በሊባኖስ ድንበር በቅርበት ወደሚገኙ እስራኤላውያን ሰፈሮች ላይ በተከታታይነት ሮኬቶችን፣ ሚሳኤሎችን፣ የድሮን መወንጨፉ እንደቀጠለ ነው። ይህ ሁኔታስ እንዴት ያለ?
1: ያው እንደገለጽከው ነው ሻያው፣ በጣም ከባድ ሁኔታ ነው። በዚህ ሊባኖስ እና እስራኤል በሚዋሰኑበት አካባቢ ህዝብላ ድርጅት እንግዲህ ከባድ መሳሪያዎችን ይተኩሳል። እንደው ትላንትናም ከተመለከት ነው የመከላከያ ሰራዊት ወታደሮች ድሮን የተባለውን ራህፋን የተባለውን ቀላል ድሮን ለመምታት በዚህ የነፍስ ወከፍ መሳሪያ ለመምታት የሚያደርጉት ጥረት ራሱ በጣም የሚገርም ነው። ይህንን እንዴት መከላከል አልተቻለም ከርቀት የሚለው ነገር እና የዝበላ ድርጅት አሁንም በአቋሙ ጸንቷል። በእስራኤልና ሊባኖስ መካከል የሚደረግ ድርድርን አያምንም። ወደ ሰሜን እስራኤል በቻለው መልኩ እየተኮሰን እስራኤል መከላከያ ሰራዊትም እርምጃ መውሰዱን ያው እየገለጸ ነው፣ ቀጥሎበታል። እንደውም ትላንትና 50 ለሚሆኑ ገጠር ነዋሪዎች አካባቢውን ልቀቁ ብሏል። እንግዲህ እኔ አንድ ያልተዋጠልኝ ሻየው ያንድን አካባቢ
0: ማለት እዚህ ላይ በደቡብ ሊባኖስ የሊባኖስ አስተዳደር ውስጥ የሚገኝ ሰፈር ነዋሪዎቹ ነው እንዲለቁ ያለው የእስራኤል ጦር።
1: ልቀቁ ስትል አሁንም በዚህ በጋዛም ያየ ነው በሊባኖስ የምናየው የእስራኤል መከላከያ ሰራዊት እርምጃ ሲወስድ ልቀቁ ይላል። አሸባሪዎቹ አብረው ነው የሚለቁትና እዚህ ላይ የእርምጃ አወሳሰዱ ጉዳይ ትንሽ ግራ የሚያጋባ ነው። ማንን ለመምታት ነው ልቀቁ ካልካቸው አብረውም እነዛ አሸባሪዎች የሚለቁበት ሁኔታ አለና ውስብስብ ነው። እንዴት ይቆማል? ምናልባት እንግዲህ ያው የኢራንና አሜሪካ ድርድር ሰላም ካመጣ በፊርማ የሚጸድቅ ከሆነ ችግሩን ሊፈታ ይችላል። ካልሆነ ግን አሁን ባለንበት ዋጋ እየከፈልን እርግጥ ሂዝቦላ ዋጋ አይከፍልም ማለት አይደለም፣ ግን ሂዝቦላ ለሚከፍለው ዋጋ ያው አምባገነንም ስለሆነ እሱ የፈለገውን ስለሚያደርግ የዜጎች መፈናቀል፣ የዜጎች መሞት በሱ ምክንያት ብዙ ችግር የሚደርሰው ብዙ ቦታዎች እርምጃ ሲወሰድባቸው ምንም አይመስለውም። ምክንያቱም የኢራንን ዓላማ ለማስፈጸም ስለሆነ ዋና ዓላማው ሌላውን ነገር የሚያየው አይደለም። እና በእስራኤል በኩል ግን ብዙ ዋጋ እየተከፈለ ነው። በሰሜን እስራኤል ነዋሪዎችም ሆኑ በአካባቢ መስተዳድሮች በጣም በመንግስት ላይ ቅሬታቸውን እያሰሙ ነው። ምን ትላለህ?
0: አሁን እዚህ ላይ በጣም የሚነሳው ጥያቄ የእስራኤል መከላከያ ሰራዊት የሰው ኃይል እጥረት ኑሮ ሳይሆን አንዳንድ ዘጋቢዎች፣ አንዳንድ ተንታኝ ጋዜጠኞች እያሉ ያሉት ምንድን ነው ወታደራዊ ሰራዊት አቅም አለው። ሂዝቦላ ሽብር ፈጣሪ ድርጅት በሊባኖስ ውስጥ በተለያዩ ቦታዎች በሁሉም ሀገሪቱ ያሉትን የሚንቀሳቀስባቸው ከተሞች ሊባኖስ ዋና ከተማ ቤይሩት ውስጥ ይንቀሳቀሳል። ይህ አሸባሪ አሁን ለዚህ አጸፋ መከላከያ ሰራዊቱ ከባድ የማጥቃት እርምጃ እንዳይወስድ እጁ ታስሮበታል ይላሉ የመከላከያ ሰራዊቱ። አዎ የመከላከያ ሰራዊት ከፍተኛ መኮንኖች፣ ጀነራሎች እንደዚህ አይነት ሮሮ ያሰማሉ። መከላከያ ሰራዊትም ብቻ ሳይሆን የፖለቲካ አመራር፣ የካቢኔ ሚኒስትሮችም ሳይቀር ደስተኞች አይደሉም። የሆነ የማጥቃት እርምጃ ነጻነታቸው እንደሌለው ለሰራዊቱ ይላሉ። እና ምክንያቱ ምንድን ነው? የፕሬዚዳንት ዶናልድ ትራምፕ እና የኢራኑ ድርድር ጋር ተያዘውን ይሆን?
1: ያው የተኩስ አቁም ስምምነትም ስለደረሱ እስራኤል እና ሊባኖስ እንግዲህ የአሜሪካ እሳቤ እኮ ጥሩ ነው ሀሳባቸው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል እና ሊባኖስን በማቀራረብ እንዲያውም ከአብርሃም ስምምነት ለማምጣት ነው ጥረቱ። ነገር ግን ዙሮ ዙሮ ዋናውን አካል መያዝ አለብህ። ዋናው አካል ደግሞ ሂዝቦላ ነው። ሊባኖስ መንግስት ጋር እስራኤል መቼውንም ጦርነት ገጥማ አታውቅ ማለት ያው እርምጃ ለሂዝቦላ ስትል እርምጃ ስትወስድ ነው። በ2006ም በ80ዎቹ ዓመተ ምህረትም ሊባኖስን ያጠቃች እንጂ የሊባኖስ መንግስት ተተናኮለኝ ብላ ችግር ፈጥራ ታውቅም እስራኤልም ቢሆን ለሊባኖስ መንግስት ዋናው እዛ ያለው ሂዝበላ ነው። ሂዝበላ ስካል ተጠቃለለ ድረስ የሚደረገው ድርድር የሚደረስበት ስምምነት ሁሉ ዋጋ የሌለው ነው መስሎ እየታየ ዋጋም እየተከፈለ ነው በእስራኤል በኩልና ይሄ ነገር ለወደፊት እንደው ብዙ ሊሰራበት ይገባል። በእስራኤልም በኩል ጦርነት ከገጠሙ ጦርነት ነው ጣላትን ጣላት ነው ብለ ማጥቃት አለብህ። ከአንድ ሀገር የሚሰነዘርን ጥቃት ሁሉ የዛ ሀገር ሐላፊነት ነው ብለ ካልወሰድክ ለይቻ ተቃለሁ የሚለው ነገር ዋጋ ከማስከፈል ውጪ በእስራኤል ላይ ብዙ ችግር ከማምጣት ውጪ ውጤት ያመጣል ብዬ አላስብም። ሻያው ሌላው እርሰ ጉዳያችን በእስራኤል አረቦች መካከል የሚካሄደው የእርስ በርስ ግድያ እንደቀጠለ ነው። እንደው ይህን ጉዳይ ማን ያስቆመዋል?
0: ይሄ በእውነት ማን እንደሚያስቆመው በዋናነት የህግ አስከባሪ መንግስት የፖሊስ ኃይል ፖሊስ ሰራዊት ነው በኃላፊነት የሚጠየቅ። ወንጀለኝነት ግድያ በጣም ተስፋፍቷል። በእውነት በአረብ እስራኤላውያን ሰፈሮች አካባቢ በየጊዜው በየቀኑ ማለት ይቻላል በእነሱ በርስ በርሳቸው ግጭት አምባጓሮ በዚህ ምክንያት ግድያ የጥይት ተኩስ ልውውጥ ይህን ያህል ሰዎች ተገደሉ እየተባለ ያለበት ሁኔታ ስለሆነ በእውነት አሁን ማንኛውም ዝቅተኛ ዜጋን ብቻም አይደለም የከንቲቦችን ምክትል ከንቲባም ካለፉት ቅርብ ቀናት ለመግደል ሞክረው ነበረ አልተሳካላቸውም እና ይህን በተመለከተ በእውነት ማህበረሰቡም በርግጥ የእስራኤል ፖሊስ ሰራዊት ብቻ አይደለም ወንጀልን የሚመዋጋት ያለበት ያመራራ ባላት የከተማ መሪዎች አሉ የሀገር ሽማግሌዎች አሉ በዚህ ጋር ከመንግስት ጋር ከህግ አስከባሪ ፖሊስ ሰራዊት ጋር በመተባበር የነን መዋጋት አለባቸውና በግል ባንድ ማህበረሰብ የሚፈጸመው እንግዲህ ምንድነው መንግስት አይደለም እንዴ?
1: አዎ መንግስት የመንግስት ድርሻ ነው ህግና ደንብን የማስከበር የዜጎችን ደህንነት የማስጠበቅ የመንግስት ምክንያቱም ፖሊስ ያው መንግስት በሚያወጣው መመሪያ የሚሰራ ነው። የፖሊስ ሰራዊት ራሱን ችሎ ቢንቀሳቀስም ህግ እንዲያስከብር መላክ ያለበት በጀቱ መመደብ ያለበት መንግስት ነውና ይሄው በጣም ሊታሰብበት የሚገባ ነው። ትላንትና እንግዲህ አሁንም ያቀረብነው በዜና እንግዲህ የህክምና ዶክተር የጥርስ ህክምና ዶክተር እስከ መገደል ደርሷል በእስራኤል በሌላው ማህበረሰብ እንደዚህ ቢወሰድ አሁን እንደው ሁሉን ሀገሪቱን አናጋም ወይ እና ከፍተኛ ርምጃ መወሰድ ያለበት ሁኔታ ነው። 111 ሰዎች በአምስት ወራት ውስጥ ተገድለዋል። ይህ ጉዳይ እየጨመረ ነው መሄድ ነገ ቀስ በቀስ በሌሎችም ሰፈሮች የሚመጣ ስለሆነ ሊታሰብበት የሚገባ ነው።
0: ጎረቤት የሚደርሰው ግድያ ጎረቤት በቅርብ ርቀት ቆናቸው በሀገራችን ትንሽ ሀገር እናት የአረብ እስራኤላውያን ዜጎች የሚኖርባቸው ሰፈሮች የሚፈጸመው የወንጀል ድርጊት እና የሰው ግድያም ወደ እስራኤላውያን ወደ ይሁዳውያን ሰፈሮችም መሳደዱ አይቀር ስለሆነ የመረጃ ድርጅት በየሰፈሩ ማጠናከር ቡድን ማቋቋም ደህንነት ጠባቂ ቡድን ማቋቋም መስራት ይቻላልና በዚህ የሚታሰብበት ጉዳይ ነውና ወደ ቀጣዩ ወቅታዊ ዘገባ ደግሞ ስናልፍ ሰጠኝ በአሜሪካና በኢራን መካከል የተካሄደ ባለው ድርድር ገንዘብን ባስመለከተ ስምምነት ላይ ለመድረስ እየተግባቡ ናቸው ይባላል። ክርክሩ በገንዘብ ላይ የገንዘቡ እኮ የኢራን ንብረት ነው ለነገሩ።
1: እንግዲህ በአማርኛ ምንድን ነው የሚባለው? ሻየው ገንዘብ ካለ በሰማይ መንገድ አለ ነው የሚባል። ገንዘብ ካለ ሁሉን ነገር ታደርጋለህ እና የአረብ ሀገራት ዛሬ ሰማይ ጠቀስ ፎቅ የሚሰሩት ብዙ የጦር መሳሪያዎችን ከአሜሪካ የሚገዙት ገንዘብ ስላላቸው ነው። እና ኢራን የተያዘባት ገንዘብ እንዲለቀቅ ትፈልጋለች። ምክንያቱም አሁን በጦርነቱ የተጎዳችውን ለመጠገን ይሆናታል፣ ብዙ ለመስራት ይሆናታል። እንግዲህ አሜሪካ ደግሞ ኢራንን ያው ገንዘቡን የተያዘብሽን እለቅልሻለሁ፣ አንዳንድ እገዳዎችን አነሳለሁ የሚል ማታለያ ነገር ነው። ዋናው አሁን ድርድሩ የት ላይ ይቆማል፣ መቼ ይፈራረማሉ፣ ዋና ዋና ነጥቦች ምን ናቸው የሚለው እንደው በመገናኛ ወታሮች ከመለቀቅ ውጪ በምን እንደሚፈራረሙ ለጊዜው አስቸጋሪ ነው መስሎ የሚታይ። ዛሬ ተስማምተዋል፣ ዛሬ ግስጋሴ ያለ በዚህ ነጥቦች ይባላል፣ ነገ ደግሞ ይለያል፣ ነገ ደግሞ ሌላ ዘገባ ይቀርባል። እንደገና ደግሞ ኢራን ግማሹ መሪዎች የኦራኒየም ማዕድኑ እንዲወጣ እንስማማለን ብለዋል ይላሉ። ግማሾች ደግሞ አይ በጃችን ነው የሚቀር ይላሉ። ማንኛው እንደምታምን አታቅም። ስለዚህ ፕሬዝዳንት ትራምፕን በተከታታይ ጊዜያት የሚሰጧቸው መግለጫዎች እርስ በርሳቸው ይጣረሳሉ፣ ይቃረናሉ። አሁን ደርሰናል ይላሉ። ነገና ደግሞ አሁን እንግዲህ ትላንት ወዲያም እርምጃ እንደተወሰደ ነው በዚህ በኢራን አካባቢ የአሜሪካ ጦር። በሌላ በኩል ደግሞ ድርድር አለ ይባላል እና ግራ የሚያጋባ ነው። የሚሆነውን በቀጣይ የምንሆነው ሻየው መጨረሻ።
0: እሺ፣ በዚሁ እናጠቃልል። አንድ ሙዚቃና ወደ ቀጣዩ ቃለምልስ እናልፋለን።

0: የተከበራቸው አድማጮች ከዚህ በመቀጠል ከአቶ ባበይ እንየው ጋር ቀጣዩን ቃለ ምልልስ እንመለከታለን። አቶ ባበይ እንየው ጤና ይስጥልን፣ እንደምን አደርክ?
1: ጤና ይስጥልኝ ጋሽ ሻያው ጋሽ ዘጠኝ፣ እንዲሁም አድማጮቻችን እንዴት አደራችሁ?
0: ደህና ነን እግዚአብሔር ይመስገን ብለን ሁላችን መለስንና እንግዲህ አቶ ባበይ እኔ ያለውን ማህበረሰባችን በተለይ ትምህርትን በተመለከተ እንደገና ደግሞ በሀገረ ኢትዮጵያ የቀሩ ወገኖችን በአስመለከተ አስተያየት እንዳለ ነው እንግዲህ ቀደም የደረሰን መረጃ የሚለክተውና እንግዲህ ቤት ርዕሰ ጉዳይ ትጀምር።
1: መጀመሪያ እንግዲህ በሀገራችን 12ኛ መልቀቂያ ለጨረሱት ልጆቻችን በእውነቱ በጣም መጨረሳቸው ያስደስታል። ሁለተኛ ደግሞ እንግዲህ ልጆች ወቅት ይሄ በጋ ወቅት ኮፈሻ ጋዶል ይባላል። እሱ እንዴት ነው ማድረግ የሚያስፈልገው ለሚለው ያው ለህብረተሰቡ ለወላጆች ነው። በተለይ በአሁኑ ሰዓት ኮፈሻ ጋዶል በሚመጣበትና አስቀድሞ የትምህርት በሚለቀቅበት ሰዓት
0: ታላቁ የበጋ የተማሪዎች ታላቁ የበጋ የረፍት ወራ ጊዜ ማለት ነው። እሺ።
1: አዎ። እና ስለዚህ በጣም ጥንቃቄ ያስፈልጋል። እነዚህ ልጆች ሰዓት ተኳ የሚሉ ምንነታቸውን የዕለታዊ እንትናቸውን እንጂ ለወደፊቱ ምን ያህል ያጋጥማቸዋል የሚለው አያስቡትም። ስለዚህ ቤተሰቦቻችን ቁጥጥር ብናደርግላቸው አስፈላጊ ይሆናል። እቺን ሁለት ወር ከፍተኛ ጥረት ያስፈልጋል። ወላጆች እንደ ወላጅነታችን በየከተማው የት እንደሚያመሹ፣ ከማን ጋር እንደሚሄዱ፣ ከየት ነው ያለው፣ የት ማክናት ነው ያለው፣ ለጊዜ ማሳለፊያ፣ ይህን ነገር ሁሉ መከታተልና ልጆች የመጥፎ አደጋ ላይ እንዳይደርሱ ክትትል እንዲያደርጉ ነው። አሁን እኔ ሀሳብ የምሰጠው ከአሁኑ ጀምሬ ማለት ነው። እኔ እንደራሴ አሁን 12ኛ የሚለቁ ልጆች አሉኝ።
2: ምንድን ነው ማድረግ ያለብህ አሁን እንደ ወላጅ? እንግዲህ ቀላል አይደለም። ምናልባት 12ኛ ክፍል የደረሱ ልጆች እድሜያቸውም ወደ 18 ስለሚሆን ስራ የሚሄዱበት ሁኔታ ሊኖር ይችላል። ግን ሁሉም ስራ ይሰራሉ ማለት አይደለም። ያላሟሉም ይኖራሉ። 12ኛ ክፍል ጨረሱ ማለት የባጉሪዮት ነገር ገናም ሊሆን ይችላል። የሚቀጥለው አመትም የሚዘጋጁበት ሁኔታ አለና እነሱም አደጋ ውስጥ እንዳይገቡ ወጣት ናቸው፣ አፍላ ናቸው እና ምን መደረግ አለበት?
1: እኔ አሁን አላፊነቱ ያለነ በመጀመሪያ ደረጃ ቀደም ሲል ያው እንደ ወጣትነታቸው በትምህርት ገበታ ነው የሚቆዩ የነበረ። አሁን ግን ከዚያ ትምህርት ገበታ ወጥተው ወደ ስራ የሚሰማሩት መልካም፣ ጥሩ የስራ እድል ይሁንላቸው ላለው። ስራ የማይሄዱ ደግሞ ተኝተው የሚውሉ ብዙ ልጆችም አሉ። እነዚያ ልጆች ማት ቀን ይተኛሉ፣ ማታ ይወጣሉ። ስለዚህ እነዚያ ልጆች ማታ የሚሄዱበት ቦታ የት አካባቢ ነው? በሀገራችን ሮንድ ይባላል። ቤተሰብ ሮንድ መሆን አለበት ለልጁ። ስለዚህ ይሄንን ክትትል ማድረግ ኋላ ወይኔ ብንለው ሊመለስልን አይችልም። በአለፈው ወንድሞቻችን በሰው እጅ ተገድለዋል። ያን ነገር ችግር እንዳይመጣ አስቀድመን ጥንቃቄ ማድረግና ለዚህ ሁለት ስራ የሚሰሩ ሰው ካለ ያንን አንዱን ስራ ትተው በአንደኛው ስራ ልጆቻቸውን እንዲቆጣጠሩ ነው እኔ ሀሳብ የምሰጠው። በኋላ አንድ ችግር ከደረሰ በኋላ ተኝቶ ውሎ ምሽት ሲወጣ ችግር ነው ይዞ የሚመጣው። አንደኛ ወይ ከህብረተሰብ ልጅ ጋር ይጣላል፣ ችግር ይዞ ይመጣል። ሁለተኛ ይሄ ሹቅ አፎር የሚባል የተለያየ ችግሮችን በዚህ አይነት መንገድ ነው ይዘውት የሚመጡት። ስለዚህ ያ ከመሆኑ በፊት ክትትል ማድረግ የእኛ ኃላፊነት አለብን። እችን ሁለት ወር የቀረው ስራ ይቅር ሳይሆን የሚሰሩትን በብዛት የሚሰሩ 12 ሰዓት የሚሰሩ ከሆነ 8 ሰዓት ሰርተው ወደ ቤታቸው ቢመለሱ ጥሩ ነው ብዬ ነው እኔ ስለዚህ ጉዳይ ማቀርበው።
0: እንደ ወላጅ በእውነት ያለው ሁኔታ አቶ ባበይ እውነት እንደው አንተ እንደነገርከን 12ኛ ክፍል ፈተና ያለፉ ልጆች አሉኝ ብለሃል። እውነት ነው። እነሱ ቅድም ሰጠኝ እንዳለው እድሜያቸው 18 ዓመት ሲሆን እንግዲህ በብሔራዊ ውትድርና አገልግሎትም ራሱ የሀገር ተልእኮ ይሆናል። በዛ ያቀና ይሄዳሉ ማለት ነው። ሌሎች ከ12ኛ ክፍል በታች ሆኑ አንደኛ ደረጃ ሁለተኛ ደረጃ ተማሪዎች የነሱ በሁለት ወራት የረፍት ጊዜ አሁን እነሱም ወዘኔ ከሆኑ ወዘኔ ስራጥነትም ከሆነ የሚያስከትለው ጎጂ ምንድነው የሚሆነው? እርስ በርስ ወጣቶች አፍላ ይወጡ ጓደኞቻቸው ጋር በሚሉበት ጊዜ ጠብ አምባጓሮ ግጭት ይፈጠራልና ያን እንዳይሆን እንደ ወላጆች ደግሞ የከትምርቱ ውጪ የትምርት ማጠናከሪያ የትምርት ሁጊም ይላሉ የመሳሰለ ከገንዘብ ጋር ወጪን የሚጠይቅ ነውና ምን ተመክራለ በዚህ ሁኔታ?
1: እንግዲህ አዎ ይሄ አለ። በተለይ አሁን በየከተማው ፊደል የሚባል የተከፈተ ድርጅት አለ ያነ ወይም ደግሞ የሆነ ትኩሊክ ደግሞ ሌላም አለ። ግን ያነ እነዚያ ልጆች ተዚያ ቦታ ይሄዳሉ ነው ጥያቄው። ክትትል ማድረግ የሚያስፈልገው እኮ ለዚህ ጉዳይ ነው። ለምሳሌ ካዶርሳል ቢጫወቱ ከሆነ ከዚያም በተሰው ሆዶ አስመዝግቦ ገንዘብ መከፈል አለበት። ካዶረጌል የሚጫወቱ ደግሞ ካለ አሁን 12ኛ የሚያጨርሱት እንግዲህ ሊጋው ያቆማል። ያ ሲያቆም ደግሞ በግል ከፍሎ ደግሞ ለነዚህ አረጆች ከዚያ ሁግ እንዲሄዱ ያስፈልጋል። ይሄ መሆን ያለበት የኛ አላፊነት ነው። ከዚህ እኛ ሄደን ካልከፈልናቸውና ልጆቹ ወርዳ ካልገፋፋራቸው ልጆቹ ዝም ብለው ብሪግ ብለው ሊሄዱ አይችሉም። እነሱ መተኛት እንደሚፈልጉ
2: ልክ ነው። እስኪ ካለን ጊዜ አንጻር ሁለተኛውን ርዕሰ ጉዳይ ደግሞ እንሳለ ያን ባጭሩ።
1: ሁለተኛው መቼም በሀገራችን ወደዚህ ሀገር ሲታሰብ ለመምጣት ተብሎ ከሱዳን ጀምሮ ከዚያም በፊት ሲታሰብ በጉልበትና ወይም ደግሞ በብዙ ጥረት ምክንያት ነው ወደዚህ ሀገር የገባ ነው ሁላችንም። አሁን ወዳሁኑ ግን የመጣው ሁኔታ በጣም አስቸጋሪ የሆነ ነው። ከብት ራስ የፊት ግራፊ ቀርባት በኋላ ግሮ አከከች ይባላል። እንዴት ካንዳ ሀገር ኢትዮጵያ ተቀምጦ የተለየ ሄዶ ወደ ሌላ እኔ አምጡ ማለት አይደለም። ወደ ሌላ ሀገር እኔ አሁን በአጻም ሰማውና የሚነገረው ያለው ወደ ሌላ ሀገር ሄዶ ወደ ትግራይ አካባቢ ብቻ ነው መጣራት ያለበት እንጂ ወንደርና አዲስ አበባ ያሉ ሰዎች ምንም ነገር ጠያቂ የላቸው። እንግዲህ ከብት ያለሽን አፍ ያለሽ አግባሽ ሆነ ማለት ነው በዚህ አይነት ከሆነ። እና ስለዚህ ለነዚህ ለአዲስ አበባና ወንደር ያሉ ሰዎች ማን ነው ይሄን ነገር የሚያደርገው? 3 አመት ተዘግተዋል። 1260 ሰዎች ተጣርተው የተቀመጡ ሰዎች አሉ። ለምን እነሱን እናያመጡላቸው? እነዚህ ሰዎች ለምን መምጣት

0: ኃይላቸው ተሄዶላቸው ተጣርተው የተቀመጡን ሰዎች ለምንድን ነው እንዳይመጡ ተደርገው እዚያ እጅ ማያዣ የሆኑት ነገር ምንድን ነው? ተጣርተው ምስራ ዳፕኔ ፍቅር ተሰጣቸው።
1: እንግዲህ በዚህ ባሊያ ጉዳይ ብዙ ጊዜ ብዙ ሀሳቦች ይነሳሉ። በተደጋጋሚ ጊዜ እንደኛ ሀሳብ በአንድነት ብዙ መስራት የሚጠበቅ መስሎ ነው የሚታይ። ሀሳብ ማንሳቱ ብቻ መፍትሄ አላመጣም እስካሁን፣ እና ሁሉም የህብረተሰብን ክፍል የሚያጠቃልል ስራ መሰራት አለበት።
0: እኔም አሁን የምናገረው በእርግጥ ህብረተሰቡነን ይሄን ነገር ማወቅ እንዲገባው ነው። ምክንያቱም ማወቅ የሚገባው ምንድን ነው?
2: አቤት ይሄ የቀሩ ወገኖች በጎንደርና በአዲስ አበባ ያሉ የነገደ እስራኤል ወገኖቻችን የእነሱም ከሃይማኖት ጋር ወደኋላ የቀሩበት ምክንያት እያሉ ነው ያሉት። እንግዲህ ውሳኔ የሚያስተላልፉ የእስራኤል መንግስትም ሳይቀር ይህን በተመለከተ የዚህ ጥያቄ ወገን ከወገን ቤተሰብ ከቤተሰብ መዋሃድ አለበት። በሰብአዊ አመለካከት ስናየው ወገንህ ወገንህ ነው አይደለም እንዴ? አሁን ግን ይህ ጥያቄ የቅርብ ቤተሰቦች ጥያቄ ብቻ ነው የሆነው። ገባህ? ይህ ሁኔታ የሁሉም የቤተ እስራኤል ማህበረሰብ ጥያቄ መሆን አለበት።
0: እኔ አሁን አንተ እንደምትለው ጋሽ ሻየው ሀሳቡን የምሰጠው በእኛ ህብረተሰብ የታወቀ ነው። ይህን ነገር መቀረፍ አለብን። አሁን የመጣ ቀድሞ የመጣ ብለን ምንለያያቸው ነገሮች መቀረፍ አለበት። ከዚያ የመጣ ችግር ነው እስካሁን ድረስ እየተጓተተ ወገኖቻችንም ከዚያ ያሉ የሚጠባበቁ ሰዎች መምጣት ያልቻሉት ምክንያት በዚህ ምክንያት ነው። እኔ አሁን መናገር ያለብኝ ህብረተሰቡ ማወቅ ያለበት በምስራዳ ክኔታና ወይም በገንዘብ ሚኒስተሩ ላይ ትልቅ እነዚህ ሰዎች የአንድ መፍረጋ ነው ያሉ። የእነዚህን ሰዎች ያለማምጣት ችግራቸው ምንድን ነው ነው ጥያቄ ነኝ። እኔም ሁለት ጊዜ ሶስት ጊዜ ተናግሬዋለሁ። ለምንድን ነው እኛ ነንን እነዚያን ሰዎች ወደዚህ ለማምጣት ያልፈለጉበት ምክንያት? በምስራ ዳፕኔም ሲያመሃኙ ነበረ ቀደም። ካመሃኙ ምስራ ዳፕኔም ፈቅዶ ከሰጣቸው ለምን እነዚህን ሰዎች አያመጧቸውም ነው። እያንዳንዳችን እንደ ሰውነታችን የተፈቀደላቸው ሰዎች ቢመጡ ምንድን ነው ችግሩ ነው።
1: ጥሩ እንግዲህ ሁሉም ሊነሳ ይገባል። በሰፊው ደግሞ የሚመለከታቸው ክፍሎች እንጠይቃለን። ያነሳው ሀሳብ
2: ነው
1: ያለን ጊዜ
0: አንዲት ቃላት መናገር መፈለገው
1: ባጭሩ ሰው አለን።
0: በእውነቱ ጦርነት አለ እየተባለ በሌሎች ሀገር ይመጣሉ አባል ግና ሁላችንም ለእነዚህ ሰዎች እዚያ የሚጠባበቁ ወገኖቻችን ምንም ወደ ሌላ አቅጣጫ ሄደዋል ተብሎ እንትን ቢልም ሰዎቹ ዘር ናቸው፣ ወገን ናቸው። ወደዚህ ሀገር ቢመጡ ከማንም ቤት ቆፍቁፎ አይቀመጡ፣ መንግስት ከሚሰጣቸው ቦታ ላይ የሚቀመጡት። ስለዚህ ሁላችንም ኢትዮጵያ የሆነ ሰዎች ኢትዮጵያዊ የሆነ ሰዎች በእስራኤል ሀገር የምንገኝ ለዚህ ቁርቋር ያስፈልገናል ነው ሀሳቤና መልካም ቀን ይሁንላችሁ። አመሰግናለሁ።
1: ቀጣይ አድማጭ አለን። አቶ ሩቤል መሸሻ፣ መምህር ሩቤል መሸሻ ከኪርያትያም ነው። ጤና ይስጥልን፣ እንደምን አደርክ?
3: ጤና ይስጥልን። ሳጣይ ዘመነ በሻያ ወደጎ እንዴት ናቸው?
1: ደህና ነን እኛ። እንግዲህ ወደዚህ ኢየሩሳሌም አካባቢ እንዴት ነው ሰሜን እስራኤል?
3: ሰሜን እስራኤል ሁሉ በተለያዩ ሚዲያዎች እንደምታዩትና እንደምታዳምጡት በሰሜኑ አካባቢ ያለው ሁኔታ ከጊዜ ወደ ጊዜ ክርክርን እየፈጠረ ነው። በተለይ በራሽ ያኢር ወይም የከተማ ከንቲባዎች ውስጥ እና በህዝቡ በኩል ያለው ሁኔታ በጣም በመንግስት ላይ ትዝብት ላይ አሳድሮ ነው የሚታይ በአሁኑ ወቅት።
2: አሁን ላይ መከላከያ ሰራዊቱን የማጥቃት እርምጃውን በደቡብ አፋፍሟል ተብሏል። ሙሉ በሙሉ ባይሆንም በዚህ ላይ ያለው ደህንነት የሰሜኑ ክፍል እንዴት ይታያል?
3: በመጀመሪያ ደረጃ ወደ 11 በላይ የሚሆኑ ወታደሮቻችን ህይወታቸውን ሰውተዋል። የሰውትበት ዋናው አላማው ግን አይታወቅም። ምክንያቱም ማሸነፍ ከሌለ ሁልጊዜ ውሻ ለማሰሪያ ታስሮ እንደሚሳበው እና ከፈለክ እንደምትለቀው አሜሪካ እስራኤል የዚህ አይነት ሁኔታ ነው ጨዋታ የምታደርገው ያለ። ስለዚህ የወታደሮቻችን መሞት በአካባቢ በሰሜን አካባቢ ያለው ወገናችን መሰቃየቱ በሂዝቡላ በኩል በሚወነጨፉ መሳሪያዎች መንግስት በዚህ መልስ አለመስጠቱ እጅግ በጣም ያሳዝናል። አሁ ጅብ ከደውሻጮ ስራ

0: እስራኤል አሁን ሂዝቡላን ወይንም ሊባኖስን እንደደበደበች ማለት ዋጋ የሌለ ሁኔታ ነው እንጂ ህዝቡን አያረጋጋው።
1: ማጥቃትም እኮ መከላከል ነው። ካላጠቃህ ብዙ አትከላከል። አሁን መከላከል ብቻ ከሆነ ስለዚህ ጠላት ከቆምክበት ቦታ ያጠቃሃል። እና አሁን ምናየው ራህማን በተባለው ቀላል ድሮን የሚደርሰው ጥቃት በእውነት በዚህ ዘመን ባጭር መቅረት የሚችል ነገር ነው። እና ብዙ መሰራትም ያለበት ሁኔታ አለና እንደው በምን መልኩ ሊሻሻል ይችላል ብለህ ታስባለህ?
0: ወደፊት ማጥቃት የሚባል በእስራኤል በኩል የለም። ማጥቃት የሚባል በኩል እስራኤል በሊባኖስ ላይ ጥቃት አደረገች የሚባል ነገር ደፍረ የምትናገረው ነገር አይደለም። ሰጠ ዘመነ ምክንያቱ በምታየውበት ጊዜ መፍትሄው ምንድን ነው የሚለው እስራኤል የራሷ የሆነ አቋም እርምጃ ካልወሰደች እና በአሜሪካ በኩል አሜሪካን አድርጊ ስተምትረ የምትጠብቅ ከሆነ አገር አለኛ እስራኤል ለአሜሪካ 53ኛ ኮከብ ናት ወይ ብለህ ስትጠይቅ መልስ አይኖርህም። ስለዚህ የዚህ አይነት ሁኔታ የምናየው በአሁኑ ሰዓት ምንም መፍትሄ የለውም።
2: ሩገለጻ ነው አቶ ሮቤን መሸሻ ያው 7 ሰዓት ነው መሰለባቸ ባጭሩ ነው የተቀበልን ነው። በእውነት በስፋ ምንመለከተው ረሰ ጉዳይ ነበረ። በቀጣይ ንዋይበታለን። ለሰጠው ገለጻ አጭር ገለጻ እናመሰግናለን።
0: አመሰግናለሁ። መልካም የሆነ ቀን ይሁንልን።
2: መልካም ቀን። ሰጠኝ ዘመነ።
1: አቤት አቶ ሻያው እንዴት ነው?
2: እንግዲህ ያው 7 ሰዓት ላይ ሆኖ ፕሮግራማችን ተጠናቀቀ። የቴክኒክ ባለሙያችን ሮኔን ዳህን ምስጋና ይድረሰውና ያስተናገድናችሁ ሰጠኝ ዘመንና
1: ሻያው ደግሞ
2: ቀን ልክ 1 ሰዓት በሰላም ያገናኘን። በደህና ዋሉ። ደህና ዋሉ።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ተነስተን ክቡራትና ክቡራን አድማጮች እንደምን ዋላችሁ? እለቱ በበራን ዘመናት

0: አቆጣጠር ዮም ርብዒ ዮዳሊፍ በሲቫን ታፍሽን በይባብ እንደ አውሮፓ ዘመን አቆጣጠር ሜይ 27 ቀን 2026 ዓ ም እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ግንቦት 19 ቀን 2018 ዓ ም ነው። የቴክኒክ ባለሙያችን ሮኔን ዳሃን ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠ ዘመነ፣ ኢሻያው ደጉና ረሃሚም አላዛርነን። በቅድሚያ መረስተ ዜና፣ መከላከያ ሰራዊቱ በሊባኖስ የሚወስደውን ወታደራዊ እርምጃ እያስፋፋ መሆኑን ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስታወቁ። የእስራኤል መንግስት በአሜሪካ አስተዳደር ትእዛዝ ነው የሚንቀሳቀሰው እየተባለ የሚወራውን ሚኒስትር ዜብ ኤልኪን አስተባበሉት። የቀድሞው የክሬስት አባል ኡዚ ዳያን እስራኤል ሊባኖስንና መንግስቷን ማጥቃት አለባት በማለት ተናገሩ። የእስራኤል መከላከያ ሰራዊትና ሻባክ ድርጅት የሐማስ ሽብርተኛ ድርጅት ጦር አዛዥ ሙሐመድ ኤደን ትናንት ምሽት ጋዛ ውስጥ መገደሉ አረጋገጡ። በአሜሪካና ኢራን መካከል የሚካሄደው ድርድር እንደቀጠለና ጥሩ ለውጥ እየታየበት መሆኑን ቢገለጽም ሁለቱ ሀገራት የሚፈራረሙት ጊዜ እስካሁን አልታወቀም ተባለ። የሚሉት ለሰዓቱ ካለን ዜና መካከል ዋና ዋናዎቹ ናቸው። ዝርዝሩን በሰጠ ዘመነ
1: አመሰግናለሁ። ከሽራሃሜም ጠቅላይ ሚኒስትር ቢንያሚን ኔታንያሁ መከላከያ ሰራዊቱ በሊባኖስ የሚወስደውን ወታደራዊ እርምጃ ማስፋፋቱን ገለጹ። ጠቅላይ ሚኒስትሩ በትላንቱ የደህንነት ካቢኔ ሚኒስትሮች ስብሰባ ወቅት እንደገለጹት የእስራኤል መከላከያ ሰራዊት በሊባኖስ ብዛት ያላቸውን ኃይሎች በማሰማራት እንቅስቃሴውን አስፍቷል። አንዳንድ ቦታዎችንም እየተቆጣጠረ ነው። በደቡብ የሊባኖስ የደህንነት ቀጠና በመስረት የሰሜን እስራኤልን ሰላም ለማስከበር እየጣርን ነው። ጎን ለጎን ደግሞ ራክፋን ለተሰኘው ቀላል ድሮን መከላከያ ለመስራት ዓለም አቀፋዊ ጥረት እየተደረገ ነው ብለዋል ኔታንያሁ። ጠቅላይ ሚኒስትሩ ይህን ይበሉ እንጂ በእስራኤልና ሊባኖስ መካከል በተደረሰበት የተኩስ አቁም ስምምነት ምክንያት መከላከያ ሰራዊቱ በሊባኖስ በሙሉ አቅሙ እየተንቀሳቀሰ ለመሆኑ ይነገራል። ምንም እንኳ ሁለቱ ሀገራት ከተኩስ አቁም ስምምነት ቢደርሱም የሂዝቦላ ድርጅት ለማይቀበለውና ለስምምነቱም ተገዥ ስላልሆነ በየጊዜው ወደ እስራኤል ክልል ከባድ መሳሪያዎችን በመተኮስ ከሊባኖስ አዋሳኝ ድንበር በሚገኙ እስራኤል ሰፈሮች ላይ ጉዳት እያደረሰ ይገኛል። የሰሜን እስራኤል ሰላም በሂዝቦላ የከባድ መሳሪያ ተኩስና የራክፋን ጥቃት መደፍረሱን እንዲያስቆም የሚጠይቁ የአካባቢው ነዋሪዎች መንግስት ከባድ እርምጃ እንዲወስድ ደጋግሞ መጠየቃቸው ይታወቃል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ወታደራዊ ዘመቻውን በማስፋት 50 የሚሆኑ ገጠር ነዋሪዎች አካባቢው እንዲለቁ ትላንት ማስጠንቀቁ ይታወሳል። ምንም እንኳ የእስራኤል ጦር በደቡብ ሊባኖስ እርምጃ እየወሰደ ቢሆንም የሂዝቦላ ጥቃት ግን ሙሉ በሙሉ ሊያስቀር አልቻለም። እንዲያውም ሂዝቦላ በድሮን ጥቃት ያልተጠበቁ ጉዳቶችን እያደረሰ ይገኛል። ብዙ ወታደሮችም ተሰውተዋል። የእስራኤል መከላከያ ሰራዊት ሂዝቦላ የሚተኩሰውን ራክፋን የተባለውን ቀላል ድሮን ለመከላከል ጥረት እያደረገ ነው ተባለ። ቀላል ድሮኑ ከራዳር እይታ ውጭ ስለሚንቀሳቀስ በቀላሉ ጥቃት ማድረስ የሚችልበት ሁኔታ መኖሩ ይገለጻል። እስራኤል መከላከያ ሰራዊት ከአሜሪካ ባስመጣቸው ተፈነጣጣሪ የጦር መሳሪያዎች አማካኝነት ቀላል ድሮኑን ለመከላከል ጥረት እያደረገ መሆኑንና ጦሩ በሰሜን እስራኤል አካባቢ በ300 ስኪዌር ሜትር ስፋት ባለው መሬት አካባቢ ጸረ ድሮን መሳሪያዎችን አጥምዷል ተብሏል። ሂዝቦላ ከትላንት ወዲያ በምዕራብ ገሊላ በሚገኘው ሹምራ በተባለው የጦር ሰፈር 7 ቀላል ድሮኖችን ተኩሶ የተወሰኑ ወታደሮችን በቀላሉ አቁስሏል። አንዱ ድሮን ከአሜሪካ በመጣ የጦር መሳሪያ ለመጀመሪያ ጊዜ ተመትቶ ወድቋል ተብሏል። ወደፊትም በዚህና በሌሎች ቴክኖሎጂዎች አማካኝነት የቀላል ድሮኑን ጥቃት ለመከላከል ጥረት ይደረጋል ተብሏል። ሚስተር ዜቫልኪን የእስራኤል መንግስት በአሜሪካ አስተዳደር ትእዛዝ ነው የሚንቀሳቀሰው እየተባለ የሚወራውን ወሬ አስተባበሉ። ሚስተር ዜቫልኪን ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት በኢራን ጦርነት እስራኤል ከአሜሪካ ጋር ተባብራ መስራቷ ዋጋ ያስከፍላል። ይሁን እንጂ የእስራኤል መንግስት በአሜሪካ ትእዛዝ ብቻ ነው የሚንቀሳቀሰው የሚባለው ትክክል አይደለም። እስራኤል በሂዝቦላ ላይ ጥቃቷን አስፋፍታለች። ይህም በእስራኤል መንግስት መመሪያ መሰረት ነው። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ጥቃቱን በጣም አስፋፍቷል። በሂዝቦላ ድርጅት ላይም ከፍተኛ ጉዳት እያደረሰ ይገኛል። በተኩስ አቁም ስምምነቱ ወቅት እንኳ 700 የሚሆኑ የሂዝቦላ አሸባሪዎች ተደምስሰዋል። ይህ ቁጥር ደግሞ ከሁለተኛው የሊባኖስ ጦርነት ይበልጣል ብለዋል ሚኒስትር ዘይቫልኪን። የቀድሞ የክኔሴት አባል ኦዚ ዳያን እስራኤል ሊባኖስና መንግስቷን ማጥቃት አለባት በማለት ተናገሩ። የቀድሞ ኩነሴት አባል ኦዚ ዳያን ምክትል የጦር ኃይሎች ታማጆር ሹምና የብሔራዊ ደህንነት ምክር ቤት ኃላፊ ሆነው አገልግለዋል። ዛሬ ከረሸት ቤት ራዲዮ ጣቢያ ጋር ባካሄዱት ቃለ ምልልስ እንደገለጹት እስራኤል ያለ አሜሪካ ፍቃድ በሊባኖስና መንግስቷ ላይ እርምጃ መውሰድ አለባት። የሊባኖስ መንግስት የዝበላን ድርጅት መቋቋም ካልቻለ እስራኤል በሊባኖስ እርምጃ መውሰድና በተወሰኑ ቀናት ውስጥ ወደ ድንጋይ ዘመን መለወጥ አለባት። ይህ እንዲሆን ደግሞ የሊባኖስ መንግስት አይፈልግም። ከዚያም በዝበላ ድርጅት ላይ እርምጃ ለመውሰድ ይገደዳል ብለዋል የቀድሞ የክነሴት አባልና ምክትል የጦር ኃይሎች ታማጆር ሹም ኦዚ ዳያን። የእስራኤል መከላከያ ሰራዊትና የሻባክ ድርጅት የሐማስ የጦር ክፍል አዛዥ መሐመድ ኦዴ ትላንት ምሽት አዛ ከተማ ውስጥ መገደሉን አረጋገጡ። መሐመድ ኦዴ የተሾመው ከሁለት ሳምንታት በፊት ሲሆን የአየር ኃይሉ በአዛ ከተማ በወሰደው ጥቃት ነው የተገደለው ተብሏል። መሐመድ ኦዴ የጥቅምት ሰባቱ የሽብር ጥቃትን በእስራኤል ላይ እንዲደርስ ካቀነባበሩት ቀንደኛ ሽብርተኞች መካከል አንዱ ነው ተብሏል። ባለፉት ዓመታት የሐማስ ድርጅት የደህንነት ክፍልን የስለላ ድርጅቱን ሲመራ ነበር ተብሏል። የመከላከያ ሚኒስትር እስራኤል ካጽ በመሐመድ ኦዴ ግድያ ዙሪያ ባወጡት መግለጫ እስራኤል ለአራተኛ ጊዜ የሐማስ ድርጅት የጦር አዛዥን ደምስሳለች፣ መሐመድ ኦዴንም ጓደኞችንም እንዲያገኝ ወደ ገሃነብ ልከዋለች ብለዋል። ከመሐመድ ኦዴ ጋር ሚስቱ፣ ሁለት ወንድና አንድ ሴት ልጆቹ፣ ሶስት ልጆቹ፣ ሌላ አንድ ተጨማሪ ሰው ተገድሏል ተብሏል። በእስራኤልና ሊባኖስ መካከል ድርድሩ መቀጠሉን አንድ የአሜሪካ ከፍተኛ ባለስልጣን ገለጹ። የአሜሪካው ባለስልጣን ከአልጀዚራ ቴሌቪዥን ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት በእስራኤልና አሜሪካ መካከል የሚካሄዱ ውይይቶች እንደቀጠሉ ናቸው። ውይይቶቹ ውድቅ መሆናቸው የሚያገለግሉት የሂዝቦላን ድርጅት ብቻ ነው። በእስራኤልና ሊባኖስ መካከል ለብዙ ጊዜ የሚቆይ ሰላም ማምጣት የሚቻለው በክብ ጠረጴዛ ዙሪያ በሚካሄድ ውይይት ብቻ ነው። እስራኤልና ሊባኖስ ከተኩስ አቁም ስምምነት በደረሱበት ወቅት ሂዝቦላ ከእስራኤል ጋር ጦርነት የከፈተው በሊባኖስ ያለውን የፖለቲካ ቆይታ ለማራዘም ሲል ነው። እስራኤል ለሂዝቦላ ጥቃት ያጸፋ መልስ የምትሰጠው ራሷን ከጥቃት ለመከላከል ነው። ይህ ደግሞ መብቷ ነው ብሏል እኒህ ስማቸው ያልተጠቀሰው የአሜሪካ ባለስልጣን። በአሜሪካና ኢራን መካከል የሚካሄደው ድርድር እንደቀጠለና ግስጋሴ እየታየበት መሆኑ ቢነገርም ሁለቱ ሀገራት መጨረሻ የሚፈራረሙበት ጊዜ እስካሁን አልታወቀም ተባለ። አሜሪካና ኢራን ከዘላቂ የተኩስ አቁም ስምምነት ለመድረስና በአካባቢ ያሉ ግጭቶችን ለማስቆም ከመግባባት ላይ መድረሳቸው በቅርቡ እንደሚፈራረሙ ቢነገርም እስካሁን የረቂቅ ሰነዱ መጨረሻ መፈራረሚያ ጊዜ አልተገለጸም። አሜሪካ በኢራን የኒውክሌር ማብለያ ተቋማት መፈራረስና የተብላለው ኡራኒየም ማዕድን ከኢራን እንዲወጣ በሚለው አቋሙ የጸናች መሆኑ ቢነገርም የኢራን መሪዎች የአሜሪካን ጥያቄ ሙሉ በሙሉ ተቀብለው ከስምምነት ላይ ለመፈራረም መዘጋጀታቸው እስካሁን ሙሉ በሙሉ አይታወቅም። የአሜሪካን ሀሳብ ኢራንን መቀበሏን ለማረጋገጥ የኢራኑ የበላይ መሪ ሙጅታባ ሀሚናይ ያለበት ሚስጥራዊ ቦታ ለመድረስና ሰነዱን አድርሶ ሀሳቡን ለማወቅ ብዙ ጊዜ የሚወስድ መሆኑን የአሜሪካ የስለላ ድርጅቶች ሰሞኑን አስታውቋል። ኢራን የኒውክሌር ጦር መሳሪያ ቅዷን መተዋ ሙሉ በሙሉ እስካልተረጋገጠና ሌሎች በኢራን ጦርነት ጊዜ ሲነሱ የነበሩ ኢላማዎች እስካልተሳኩ ድረስ በስምምነቱ ለችግሩ መፍትሄ ላመጣ ይችላል የሚሉ ብዙ አካላት አሉ። የኢራን የባለስቲክ ሚሳይል ጉዳይ፣ የአያቶሎች አስተዳደር መቀየርና ኢራን ለሽብርተኛ ድርጅቶች የምታደርገው የገንዘብና ጦር መሳሪያ እርዳታ ማቆሟን በተመለከተም በዚህ ድርድር እየተነሱ አይደለም ተብሏል። የድርድሩ መጨረሻና ሁለቱ ሀገራት ፊርማ የሚፈራረሙት ጊዜ አለመታወቁም በመካከለኛው ምስራቅ ያለውን ውጥረት ሙሉ በሙሉ አልቀረፈውም ተብሏል። እስራኤል ብትሆን የኢራን የኒውክሌር እቅድ ቅድሚያ ይሰጠው በሚለው አቋሟን እንደጸናች መሆኑ ተገልጿል። በአሜሪካና ኢራን መካከል ይደረስበታል ተብሎ የሚጠበቀው ስምምነት የኢራንን የኒውክሌር እቅድ እንዲያስቀር ለማድረግ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከፕሬዚዳንት ዶናልድ ትራምፕ ጋር ደጋግመው በስልክ መወያየታቸው ተገልጿል። ትናንት ምሽትም ተወያይተዋል። የገንዘብ ምንዛሬ፣ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በሁለት ሸቅል ከ86 ሳንቲም ሲመነዘር አንድ ዩሮ በ3 ሸቅል ከ33 አጉሮ ተለውጧል። በመጨረሻም የአየር ንብረት ትንበያ፣ በዛሬው ዕለት ሙቀቱ ጨምሯል። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 25፣ በቴላቪቭና አካባቢዋ በተመሳሳይ ሁኔታ 25፣ በሃይፋና አካባቢዋ 24፣ በኤርሸባና አካባቢዋ 28፣ በኤላትና አካባቢዋ 34 ዲግሪ ሴንቲግሬድ ነው። ከሽራሚም ለሰዓቱ ያለን ዜና ስለ አበቃ
0: ሰጠ ዘመና

0: ከዚህ በመቀጠል ራቢ ማላዛር ወቅታዊ ዘገባችን እንመለከታለን። በዋናነት በሰሜኑ ክፍለ ሀገር የመከላከያ ኃይል በሊባኖስ የሚገኘውን ሂዝቦላ ሽብር ፈጣሪ ለመደምሰስ ውጊያውን አፋፍሟል በቢባልም ጦሩ ተገድቧል፣ ነጻነት የለውም ይባላል። ምክንያቱ ምንድን ነው? እስኪ በዚህ ዙሪያ
1: ጦሩ ተገድቧል ሳይሆን የሸየው ጦሩ መከላከያ ሰራዊቱ ኃይሉን አጠናክሮ በእነዚህ አስቸጋሪ በሆኑ የሂዝቦላ ሽብርተኞች ላይ የማጥቃት እርምጃ እንዳወስድ ችግር ነበረበት። ያም ችግር አሜሪካ የደረሰችበት ስምምነት ነው። ኢራን ጋር የጦር አቁሞ ስምምነት ሲደረስ የሊባኖሱ ጉዳይም እንዲቆም ተብሎ ነበር። ያው ሐማስም ተስማምቶ ነበር፣ ግን እንደገና የለመደው ባህሪው መጣበትና ወደ ሰሜን እስራኤል ነዋሪዎች አልፎ አልፎ መተኮስ ጀመር። ከዚያ እስራኤል የሚያጸፋ እንደዚሁ እንደዚያ ሲሉ ቆይተዋል እስካሁን ድረስ። አሁን ግን ከአደራደር ሁኔታው እየከፋ ጉዳቱም እየከፋ ወታደሮችም እየሞቱ ስለሆነ አይ እስራኤል ኃይሉን አጠናክራ ይህን ሽብርተኛ ድርጅት ማጥቃት አለባት፣ ግን ከአሜሪካ ጋር መመካከሩ ግዴታ ስለሆነ ጠቅላይ ሚኒስትር ነታንያሁ በዚህ ባለፉት ቀናት ውስጥ በመደጋገም ከፕሬዚደንት ትራምፕ ጋር በስልክ ከተነጋገሩ በኋላ እስራኤል ወታደሮቿ በየጊዜው የተጎዱባት፣ የሰሜን እስራኤል ነዋሪዎችም እንደዚሁ እረፍት አጥተው እያሉ እኛ ዝም ብለን ማየት የለብንም፣ መንግስት አለ፣ መከላከያ ሰራዊት አለ፣ የህዝቡን ደህንነት መጠበቅ ያለበት ግዴታም ያለበት ስለሆነ ይህን ማድረግ አለብን ብለው ከተነጋገሩ በኋላ ፕሬዚደንት ትራምፕ ለቤንያሚን ነታንያሁ አይ ይህን አበዙት፣ እነሱም እነዚህ ሂዝቦላዎቹ አበዙት በሚል ሁኔታ እስራኤል የማጥቃት እርምጃ እንደተወስድ ተስማምተው አሁን መከላከያ ሰራዊቱ በበርካታ ቦታዎች በደቡብ ሊባኖስ በርካታ ቦታዎችንም እያጠቃ ነው የሚገኘው። ከዚያም 50 የሚሆኑ የተለያዩ መንደሮች ሽብርተኞች የሚጠጉባቸው የሚሸለቁባቸው ቦታዎች ናቸው ተብለው የሚጠረጠሩትን ከዚያ በዚያ አካባቢ የኖሩ ዜጎች ሰላማዊ ዜጎች እንዳይጎዱ ከቦታው ለቀው እንዲርቁ ቀድመ ማስጠንቀቂያ ተሰጥቷቸው እነዚያ ቦታዎችም እስራኤል መከላከያ ሰራዊት ወታደሮች እርምጃ ተወስዶባቸዋል። እና አሁን ሁኔታው የዚህ የሰሜን ጉዳይ ጦርነቱ እየጠነከረና እየበረታ በመሄድ ላይ እና እነዚህን ሂዝቦላን ሰዎችም መከላከያ ሰራዊቱ እያደረና እያሳደደ እየጎዳቸው እንደሆነ ነው የሚነገረው።
0: አዎ ራሂም ማላዛር፣ በጥያቄ ሳነሳ ነጻነት የሚለውን ቃል የተጠቀምኩት ያለ ምክንያት አይደለም። በዕብራይስጥ ሆፈሽ ፑላ አንድ ነገር ለመስራት ሲባል ምንም ገደብ ሳይኖር ስራውን እንዲያከናውን ማድረግ የሚያስችል ነጻነት ለማለት ፈልጌ ስለነበረ ከዚህ ላይ እንግዲህ የእስራኤል ካቢኔ ሚኒስትሮች፣ ከፍተኛ ባለስልጣናትም ሆነ የመከላከያ ሰራዊት ጀኔራሎችም ሳይቀር ይህንን የሂዝቦላ ሽብር ፈጣሪ ድርጅት በሊባኖስ ድባቅ ለመምታት እና ያው ገደብ ሳይሆንበት በነጻ እርምጃው እንዲወስድ ከባድ እርምጃ እንዲወስድ ይህንን አንዳንድ ሮሮ ያሰማሉና ይህን በተመለከተ ለማለት ፈልጌ ነው። እና ወደ ቀጣዩ ወቅታዊ ዘገባ ስናልፍ ደግሞ በዛ ቀበሌ እስራኤል የሐማስ ሽብር ፈጣሪ ድርጅት ቀንደኛ መሪዎችም መግደሏን ቀጥላለች። ትናንት ምሽት የድርጅቱ ወታደራዊ ክፍል ዋና አዛዥ መገደሉ ተረጋገጠ። ለመሆኑ ሐማስ ጦርነት የጦር ትጥቁን ይፈታ ይሆን?
1: የሚፈለገው እንግዲህ ይሄ ነው የሚመረጠው ነገር እንደዚያ እንዲሆን ነው። በእርግጥ የሐማስ ሰዎች አባላት በዚህ በአዛ በተወሰነ ክልል ቦታ ነው ያሉት። ከዚያ ካሉበት ሆነው አርፈውም አልተቀመጡም፣ ራሳቸው እያደራጀ ወደ አዲስ ሽብርተኞችን እየመለመሉ እያስታጠቁ ስልጠናም እየሰጡ እንደሆነ ነው የሚነገረው። እና ያንን እስራኤል በቅርቡ ትከታተላለች። አንዳንድ ቀንደኛ መሪ የሆኑትና ባለፈው ጊዜ አደጋ በደረሰበት ጊዜ ዋና አቀነባባሪ የነበሩትን ሰዎች እያደነች ገላቸዋለች። እንደ ሞሐመድ ዴፍ፣ ይሄ ሲንዋር ሞሐመድ ሲንዋር እና እንዲሁም ኢስማኤል ሀኒ የሚባሉትን ደምስሳቸዋለች። እና አሁንም ባለፈው ሰሞን የተገደለው አዛዲን ኤል ኸዳድ የሚባለው እሱ ነበር የጦር ክፍል የተጥቁ ክፍል ዋና ዘ የነበረው እሱንም ካለበት ቦታ ተከታተለው ደምሰውታል ከዛ ላይ 10 ቀን በፊት ከዛ ወዲያው ነው እሱንም የተካ ደግሞ ሌላ መሐመድ ኡዴ የሚባል ተሾመ ተባለ ከ10 ቀን 10 ቀን ሙሉ ሳይቆይ እሱንም ደግሞ ተላል መሸት ገለውታልና በዚህ ሁኔታ እንግዲህ እነዚህን የከምድር ላይ ያሉ የተንኮል ጠምጣሚ ሰዎች የነበሩትን አሁን ደግሞ እነሱን በሙሉ በመደምሰስ ላይ ከሉበት ቦታ እዚያው እንዲገናኙ ይህንም መሐመድ ደማን ተብቻ ቀርተ ነበር ለምን አንተ ተቀራ ለሄድና ደግሞ ዘበሮች ተደረብ በማለት ይመስላል ትላንት ያው ገለውት እሱም ደግሞ እንደዚሁ ሞቷልና አሁን እንግዲህ ተተኪ ማን ነው የሚባል ነገር ገና የሚታወቅ ነገር የለም ተተኪ ይኖራል ግን አሁን ሁሉም ይፈራሉ ብዬ ነው የምገምተው ምክንያቱም ነገ እኔ ዕጣ ፈንታ ነው ስለሚሉ እኔ በህይወቴ ላይ በራሴ ላይ ሞት ወስኜ ይህንን ኃላፊነት አልወስድም የሚል ደረጃ ሐማስ እንደሚደርስ ነው የሚገመተው ለማንኛውም እነዚህን ቀለኛውን መሪዎችን እየቀፈቀፈች እስራኤል ጨረሳቸዋለች
0: አዎ ተንተናው ተከክል ነህራም ማላዛር ከዛ በደረሰ በኔ ላይ ይደርሳል ብሎ ሐላፊነትን ለመውሰድና የፍልስጤምን ህዝብ ለመምራት ሐላፊነትን የሚረከብ ያው ፍራቱ ይኖራል እንግዲህ ይሄም አንድ ቀንደኛ ወታደራዊ ክፍል ትራንት ምሽት መደብሰሱ ለሱን የሚተካ ብዙ ያስባል ለህይወቱ እና ወደ ቀጣዩ ርዕሰ ጉዳይ ስናልፍ ደግሞ መቼም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በሚያካሩ ድርድር ምናልባት እንዳው ስምምነት ለከደረሱ ለእስራኤል አስኪ መሆኑን ባለስልጣናት ይናገራሉና ስጋቱ ምንድን ነው?
1: ስጋቱ አለ ተስፋውም አለ። ስጋቱ በአንድ በኩል ፕሬዚደንት ትራምፕ የሐሳባቸውን መቀያየር ሁኔታ ያሳስባል ምክንያቱም ምን እንደሚወስኑ ዛሬ ተናገሩትን ነገ ወይም ግማሽ ቀን በኋላ የሚቀይሩ ሰውዬ ናቸውና እኒ ሰውዬ የሚናገሩትና በተግባር የሚታየው ጥቂት ይለያያል። እስራኤል ምትፈልገው በኢራን ላይ ድጋሜ ሶስተኛ ዙር ጦርነት ተካሂዶ የኢራንን ተቋማት መንግስታዊ ተቋማት ተደምስሰው ከዚያ በኋላ ኢራን መሪዎች ሳይወዱ በግድ ጨንቃቸው እጃቸውን አንስተው እኛ ተሸንፈናል እንግዲህ አረፈን እንቀመጣለን የሚሉበት ደረጃ መድረስ አለባቸው ነው ምትል እስራኤል። አሜሪካን በበኩል ይህንን ሁኔታ በመጠኑ ተቀብላ ግን አሜሪካ ምትፈልገው ደግሞ ሁኔታው በሰላማዊ መንገድ መፍትሄ እንዲገኝለት እና ከዚያ በኋላ አሜሪካ በሰላማዊ ሁኔታው እንዲስተካከል ፍላጎት ያላቸው ነው የሚመስሉ ፕሬዚደንት ትራምፕ እና ይህ ሁኔታ ለጊዜው የተለያየት ምን እንደሚሆን የሚታወቅ ነገር የለውም። የተለያዩ ምልክቶች አሉ ድርድሩ እስካሁን ያው በፓኪስታን አማካኝነት አሁን ደግሞ ካታር ገብታበታለች ሌሎችም የተለያዩ ተረኛ አሸማጋይነን የሚሉ እየሞካከሩት እስካሁን ድረስ ስኬት ላይ አልተደረሰም እና ይሁነት አሁንም እንደቀጠለ ነው ያለው። አሜሪካም በበኩሉ ኃይሏን በአካባቢ ያለውን ኃይሏን እንዳስቀመጠችው ነው ያለው። እስራኤልም ደግሞ እንደዚሁ በመጠንቀቅ ነው ያለችው ግን የለየለት ሁኔታ የለም ወይም ጦርነቱ እንግዲህ አቁሟል ተብሎ ሁሉም በሌላ ዕለታዊ ተግባራቸው እንዲያከናውኑ ተደረገ ወይም ደግሞ ጦርነቱ ይነሳል ተብሎ ተዋግቶ ያው አንድ ነገር አድርጎ መመለሱ አልተደረሰም ከዛ እና የሁኔታ ነው ያለ እንግዲህ ይህን ደግሞ ቀስ ብለን ምናየው ነው ምክንያቱም በጣም አስቸጋሪ ለመተንቤት ይሄ የኢራን ጉዳይ የአሜሪካ ጉዳይ እስካሁን ድረስ ብዙዎችን ምሁራን ብዙዎችን ተንታኞች ብዙዎችን ቀደም የጦር መኮንን የነበሩትን ያሳሳተ ነው። አንዳንዶቹ እንደዚህ እንደው አስተያየት ቀጣው እንደዚህ ይሆናል ብለው የገመቱት በበለጋታው ሌላ ነገር ሆኖ እየተገኘ ነው። አሁንም እንደዚያ ነው መስሎ የሚታየው እንጂ ቋሚ የሆነ ይሄ ነው ጅምራው አካሄዱም በዚያ ነው እዚያ ነው የሚደረሰው ተብሎ የሚታይ ነገር የለውም።
0: ከዚሁ ጋር ቆይታ በዚሁ የረሰ ጉዳይ ላይ የኢራን አምባገነናዊ ስርዓተ መንግስት አብዮታዊ ዘብ የተሰኘው አመራር እና መንፈሳዊ መሪዎች ከፍተኛ ባለስልጣናት አሁን ከአሜሪካ ጋር ያደረጉት በሚቀኙ ድርድራቸው ላይ ለይሄው የተኩስ አቁሙ ለተጨማሪ 60 ቀናት ለሁለት ወራት ያህል እንዲዘልቅ የሚለው የኢራን ጥያቄ ሊባኖስ የሚገኘው ሂዝቦላ ሽብር ፈጣሪ ድርጅት ማካተት አለበት። ከሩቅ እንግዲህ በግንባር ቀደም በርግጥ በሂዝቦላ ማካኝነት እስራኤልን እያጠቃች ነው ኢራንና የነ የፕሬዝዳንት ትራምፕ ይቀበሉት ይሆን?
1: ይሄ እኮ ነው እንግዲህ መተማመን የፈጠረው ይሄ ነው። በዚህ በኢራኖች በኩልም እምነት የለም በአሜሪካ ላይ። አሜሪካም እንደዚህ እስራኤልም አብልጣ እምነት የላትም እና የተለያየ ምክንያት እየተፈጠረ አሁን የሚያሰጋው መሰለኝ ሻያው ዋናው የሚያስጠረጥረው ነገር ምንድን ነው? እነዚህ ኢራኖቹ ጊዜውን እያራዘሙ እስቲ እንየው እንደገና ይሄን እያስተያየት ይሄን እንፈልጋለን ብለው የሆነ መልእክት ያስተላልፋሉ። እንደገና ደግሞ ያንቀየረው ደግሞ እንደገና እንደደራደር ይላሉ። በዚህ ጊዜ ራሳቸውን እያደራጁ ናቸው። ራሳቸውን ኃይላቸውን እያጠናከሩ መረጃቸውን እያሰባሰቡ እንደዚያ ነው ያሉት የሚባል ግምትም አለ። እና ኢራኖቹ ሆን ብለው ነው ጊዜው የሚያጓትቱት ራሳቸውን ለማጠናከር ውስጡን በካውን ቀደም የተደረሰባቸውን ጉዳት እንደገና ለማጠገንና ለማሻሻል የምክንያት እየፈጠሩ ነው የሚባል ነገር አለ። ምን ያህል እንግዲህ አስተማማኝ እንደሆነም አይታወቅም፣ ሊሆንም ይችላል። ለማንኛውም እንግዲህ ቆይተ ምናየው ጉዳይ ሆናል። ሸየው
0: በዚህ ጦርነት ምክንያት በኢራን ለሶስት ወራት ያህል የኢንተርኔት መገናኛ አውታር ተቋርጦ ጨለማ ውስጥ ህዝቡም አመራሩም ጨለማ ዓለም ነበረ ተባለ። እንዴት ያንዱ
1: እንግዲህ የኢራን መሪዎች ያደረጉት ነገር ነው። ህብረተሰቡ ከውጭ ጋር ወሬም እንዳይቀበል የሀገሩን ውስጥም ጉዱን እንዳያወጣ ለመዝጋት ነው እንግዲህ ዘጋግተው ታስቀምጠውት የነበረው። ያን መዘጋት ሀገሪቱ ደግሞ የኢኮኖሚ ችግር ክሳራ አድርሷል የሚባለው ምክንያቱም በዚያ በኩል ገቢ አለ። እንግዲህ ገቢ አለ ለሀገሪቱ ገቢ የሚሆን ያን ሲዘጋጋ ለሀገሪቱም ገንዘብ ገቢ ምንጭ አብሮ ነው የጠፋባት። እና አሁን እንደገና ህዝቡም ያው ቀደም ሁለቴ ሰላማዊ ሰልፍ ወጥቶ ነበር። ያን የምታደብድቦ አልቆ ተገሎ ከዚያ በኋላ ፍርሃት ውስጥ ገብቶ ምንም ማድረግ አልቻለም። አሁን ዝም ብሎ ተቀምጧል። በዚህ ሁኔታ የኢራን መንግስት ህዝቡም ተረጋግቷል፣ በፈርቶ ነው አለ። ስለዚህ እንልቀቀው ይህን የተዘጋውን የኢንተርኔት የሚል ውሳኔ ደርሰዋል መሰል። በዚህ ሁኔታ ነው እንግዲህ ይህን አደረጉ ተብሎ የሚገመተው።
0: ለማጠቃለል የአሜሪካ ፕሬዚዳንት ሀያሉ አሜሪካ ፕሬዚዳንት ዶናልድ ትራምፕ ያቀረቡት ሀሳብ የአብርሃም ስምምነት በሚል በዚህም ደግሞ በዋናነት የአረብ ሀገራት መካከለኛው ምስራቅም በዓለም ያሉ የአረብና የእስላም ሃይማኖት ተከታዮች ከእስራኤል ጋር ዲፕሎማሲያዊ ግንኙነት የሌላቸውን የሚያቀራርብ የሚል ይህንን የአብርሃም ስምምነት እንደውም ምን ማለታቸው ነው?
1: በዚያው እንግዲህ ለማካተት ነው እንግዲህ አሁን እሳቸው አላማ ምንድን ነው? በዚህ መካከለኛው ምስራቅ የሚገኙ አገሮች አንደኛ እስራኤል እንግዲህ በመካከለኛው ምስራቅ ማንም ይፎካከራት የማይችል አገር የሌለ በአንደኛነት የምትገኝ ኃይለኛ አገርነት ሆናለችው። እና ስለዚህ እነዚህ የአረብ አገሮች ከአሁን ቀደም እስራኤል እናጠፋለን እናጠቃለን ምናምን የሚል ነበር ፍላጎታቸውና ምኞታቸው። የማይችሉት ደረጃ እንደደረሱ ተረጋግጧል አሁን በእስራኤል ባሳየችው ኃይሏ። ስለዚህ አሁን እንግዲህ የሚመረጠው ምንድን ነው? በዚህ አካባቢ የሚገኙ አገሮች እርቀ ሰላም አወርዶ በመካከላቸው ወደ ልማት ወደ ብልጽግና እንዲሄዱ የሚል ነው እንግዲህ። እና ይሄ ብቻም ሳይሆን ኢራን ለእስራኤል ብቻ ጠላት አይደለችም፣ ለእነዚህም አገሮች ጭምር ነው። በጦርነቱ ጊዜው አይተናል፣ የተለያዩ በፈርስ ባርስለት የሚገኙ አገሮችን ጨምራ እንደደበደበች እናስታውሳለን። ስለዚህ እናንተም ነገ በስቲያ የዚያ ዕጣ ፈንታ ነው የሚደርስባችሁ እና ይደርስብናል ብለውም ስለሚፈሩ በዚህ ሁኔታ እስራኤል ጋር መቀራረቡና እስራኤል ጋር ተቀራርበው በእስራኤል በኩል የሚያገኙት መረጃ፣ መመሪያ፣ እርዳታ ሌላ ተቀናቃኝ አካል ቢነሳ መመከት ይችላሉ። ስለዚህ ከእስራኤል ጋር መቅረቡ ይሻለናል እንጂ መራቁ ይወዳናል እስከሚለው ሁኔታ ላይ ነው ያሉት። ይህን አጋጣሚ መጠቀም ነው እንግዲህ ፕሬዚደንት ትራምፕ የሚያቀርቡት ሀሳብ ባለፈው የአብርሃም ስምምነት የሚባለው የተለያዩ ሀገሮች ከእስራኤል ጋር ተፈራረሙት እርቀ ሰላም፣ ሌሎች የሚቀሩ ሀገሮች አሉ፣ እነሱ ይጨመሩበትና በአካባቢው ሰላም ይስፈን፣ ሰላም የሰፈነበት ሀገርና ወዳጅነት የበዛበት አገር ይሁን የሚል ሀሳብ ያቀረቡት ይሄ ነው።
0: ግሩም። በቀጣይ ያለን ዝግጅት
1: አድማጮች ስልክ ቁጥራችን እንግዲህ እናስተዋውቃለን። ዛሬ እንደምታውቀው የቴሌፎን ውይይት ማናደርግበት ክፍለ ጊዜ ነው። የስልክ ቁጥራችን የተለመደው ነው 0723940555 ደግሞ አለው 0723940555 ነው። ደውሉልን።

0: ክቡራትና ክቡራን አድማጮች፣ አሁን እንግዲህ ወደ ቴሌፎን ውይይቱ ተሸጋግረናል። መስመር ላይ አቶ ተስፋዬ ካሳ ይገኛሉ። የሃይማኖት አባት ናቸው። ሃይማኖት ያው ከጠፋች 822 ቀናት አስቆጥረዋል። የትም እንደደረሰች አይታወቅም። ፍላጎቱም ፍለጋውም እንደቀጠለ ነው። ምን ያህል ጠንካራ ፍለጋ ተካሄደ የሚለው ሁኔታ እስካሁን በትክክል አልታወቀም። ምክንያቱም ጠንካራ ያለ ፍለጋ ቢካሄድ ኖሮ እስካሁን ትገኝ ነበረችና አልተገኘችም። እና መንግስት ወይም መርማሪ ክፍል አስፈላጊውን ጥረት ያደረግን በሚል ሁኔታ ቤተሰቦቿና ሌሎችም በተጨማሪ ከሁለት ቦታዎች ላይ ሰላማዊ ሰልፍ ወጥተዋል። አሁን አባትየው ተስፋዬ ካሳ ይገኛሉ። ጥሪ ያስጥልኝ።
1: ጤና ይስጥልን አቶ ራሚም፣ የስራ ባልደረቦችህና እንዲሁም አድማጮቻችን
0: እንዴት ናችሁ?
1: እግዚአብሔር ይመስገን። የባሰ አምጣ ነው የሚባል እንግዲህ
0: እንዴት ነው? ምን መልክታለ? የሆነ መልክታለ? የሆነ የሚያነጋግራችሁ ሰው አለ? እንዴት ነው?
1: ምንም የሚገርምህ ምንም ይሄ ነው የሚባል መረጃ የለም። እንደውም ሰሞኑ ስለ እሷ አዲስ ነገር አለ ምናምን ሀኪር ሀዳሻ የሚባለው አውቆ የውሸት ህብረተሰቡን ለማምታታትና ለማደናገር ነው፣
0: ለማዘናጋት የሆነ ነው።
1: አዎ።
0: አሁን የት ነው ያላችሁት እናንተ?
1: እኔ ያለሁት አሁን ጽፋት ነኝ። አውቶቡስ እየጠበቅኩ ነው። ወደ ሀይፋ ሰላማዊ ሰልፍ አለ። ጽፋት ነው ያለ ነው። እዚያው መርካት ክሌታ ውስጥ።
0: የት ነው ሰላማዊ ሰልፍ የምታደርጉት? ምን ያህል ሰው ይመጣል ተብሎ ይገመታል?
1: ያው እንግዲህ ሰውን መገመት ይከብዳል። ብቻ ብዙ በሚዲያውም ጥሪ አድርገናል። በአይቲቪ ፕሮግራምም አሁን 2 ሰዓት ላይ ያስተላልፋለሁ። በሀይፋና በሀይፋ ጾሜት እዚህ ቅራት ሙስኪንና ጾሜ ጻባር የሚባል አለ። ከእሱ ላይ ክራዮት አካባቢ እና ለሀብ 40 ሻሎሽ ሉድ ፊት ለፊት ነው ሰላማዊ ሰልፉ።
0: ጥሪው ለምን ካሁን ለአሁን ሆነ? ቀደም ብሎ 2 ቀን 3 ቀን 4 ቀን ቀደም ብሎ ጥሪ ቅስቀሳ አድርጎ በርከት ያለ ሰው እንዲገኝ ማድረጉ አይሻልም ነበር ካሁኑ ድረሱ ከማለት?
1: ያው በፌስቡክም ተላልፏል። በተለያዩ በዚህ በመገናኛ ብዙሃን በሙሉ ተላልፏል። በየቅቡጣ ወደ 1000 ምናምን የእሷን እንትን የሚከታተል አለ። ለእነሱ አስተላልፈናል። በሁሉም እንትኖች አማራጮች አስተላልፈናል።
0: በክነሴትም ውይይት ነበር። እናንተ ነበራችሁ መሰለኝ። የሚሏችሁ ነገር አለ ለመሆኑ? ፖሊሶች፣ መርማሪ ነገር ምንድን ነው የምትሰሙት ነገር የለም?
1: ክነሴት ዛሬም 10:30 ላይ አዲስ ገቢዎች ወደ እንትን ባዕድ ነበረን። ዛሬ ራሱ ስብሰባ በዙም ግን ይሄ ነው የሚባል አዲስ ምንም መረጃ የለም። እኛ ጠብቀን የነበረው በእርግጥ መረጃ አልጠበቅንም። ሴኩሪቲ ውዲት ቢያንስ ካምፔን ያደርጋል እሷን ለመፈለጊያ ብለን 2 ዓመት ስንጠይቀው የነበረ እሱንም በአጋጣሚ አሁንም መልስ አልሰጡም።
0: ባለፈው ሰሞን አዲስ ነገር አለ፣ አዲስ መረጃ ነገር አለ የሚል ወሬ ፈትለክሎ ነበረ። እንዲሁ ዝም ብለው ነው?
1: አዎ። አሁን አሙታ ስናቋቁም ህብረተሰቡ እንቅስቃሴ ሲፈጥር ህብረተሰቡን ለማዘናጋት ነው። እኛ ከነሴት ተሰብስበን ቆይተን ከመውጣታችን እኛ ወላጆች ሳንሰማ እንግዲህ ሌላ መረጃ አይሰጥም። እኛ እዚያ ተነጋግረን ለሀቦችም ጋር ሁሎችም ጋር ተወያይተን ምንም መረጃ የለም፣ ያው ፍለጋው ይቀጥላል ብለው እኛ እንዲወጣን በአሩጽ ስታይ መስሬ ወዲያው ስለ ሃይማኖት አዲስ ነገር ተገኝቷል ብለው ለቀቁት፣ አውቆ ህብረተሰቡን ለማዘናጋት።
0: ለሀብ የሚባለው እንግዲህ በፖሊስ ሰራዊት የወንጀለኛ መርማሪ ክፍል ነው። እንግዲህ በተለይ ከባድ ወንጀለኛ መርማሪ ክፍል ነው። የለሀብ 433 በሚል ስም ይጠራል። እና ከዛ ነው እናንተ እሱ በሚገባ የዚያ ክፍል የሚሰሩ ፖሊሶች፣ መርማሪዎች አስፈላጊውን ጥረት አላደረጉም ነው የምትሉ እናንተ?
1: አዎ፣ የእኛ ጥያቄ ይሄ ነው። አንደኛ እኛ ጋር ግንኙነት በፈለግነው ሰዓት እንደውል ስልክ አያነሱም። አሁን ያን እንደዚህ በፖሊስ አዲስ ነገር ተገኝቷል ስለ ሃይማኖት ሲባል እኛ ደውለን ለህብረተሰቡ እንዲህ አይነት መረጃ ለምንድን ነው የምትሰጡት እኛ ያላወቅነው ምን አለ ብለን ለመጠየቅ ስንደውልም ስልክ አይመልሱልንም። እና በቂ ፍለጋ ቢደረግ ኖሮ እስካሁን አንድ መረጃ ይገኝ ነበር። ስንት የቴክኖሎጂ ባለቤት ምንም ነገር ስላ በቂ ፍለጋ ስላልተደረገ ሻባክ እንዲገባ ነው አሁን እኛ ፍላጎታችን።
0: እና መጥቶ የሚያነጋግራች ሰው ይኖራል? መጣለሁ ያለ ከመንግስት በኩል ወይም ፖለቲከኞች?
1: ያው በስልክ አንዳንዴ እነ ዶክተር ጸጋ ምናምን ይደውላሉ። ከዚያ ውጭ ያው በህብረተሰቡ በበጎ አድራጎት አንዳንድ ሰዎች ይደውላሉ እንጂ የመንግስት አካል የሚደውል የለም።
0: እሺ እንግዲህ ምን እንላለን? ቸሮሬ ያሰማችሁ በቸር በደንዶ በጤና በሰላም በህይወት ለመገናኘት ያብቃችሁ።
1: አሜን። አንዴ መልእክት ላስተላልፍ ለህብረተሰቡ ጥሪ።
0: እሺ
1: አመሰግናለሁ። በቅድሚያ ኢቲቪ ማን ነው ካን ሬዲዮ ስለሃይማኖት ሁሉ ጊዜ መረጃ ለህብረተሰቡ ስለምታስተላልፉልን። ከዚህ በተረፈ እንግዲህ ይህንን የአማርኛውን ፕሮግራም ለምትከታተሉት እስራኤል ሀገርም ሆነ ከእስራኤል ውጭ ያላችሁ ወገኖቻችን በሙሉ ያው ብዙውን ታሪኩን ታውቁታላችሁ። የዘጠኝ ዓመት ልጅ ህፃን ጠፍታን መከራ ስቃይ እያየን ነው የምንገኘው እና በተለያየ በመገናኛ ብዙሀን ሁሉ ድምፅ እንድትሆኑን ዛሬም ደግሞ ከቀኑ 10 ሰዓት ላይ ማነው 4 ሰዓት ላይ እስከ 8 ሰዓት ላይ በሉድ ለሀብ 40 ሻሎች ፊት ለፊት ሰላማዊ ሰልፍ አለ። እንደዲሁም ደግሞ ሀይፋ ክራዮት አካባቢ የምትገኙ በጾሜ ጻባር ከ6 ሰዓት እስከ 9 ሰዓት ላይ ሰላማዊ ሰልፍ አለና ሁላችሁም በዚያ በኩል ላይ ዘር፣ ቀለም፣ ሃይማኖት፣ ፖለቲካ ሳትሉ የሰብአዊነት ተሰምቷችሁ ሁላችሁም እንደ ልጃችሁ አይታችሁ ለልጃችን ለሃይማኖት ድምፅ እንድትሆኑንና ሻባክ ገብቶ ልጃችንን ከተጠለፈችበት ቦታ እንድትለቀቅ ሁላችሁም የወገናዊ ጥሪ አስተላልፋለሁ። ዛሬ እኛ ልጅ ብቻ እንደዚህ ስለሆነች ብቻ ሳይሆን ነገም ሌላ ችግር ሊፈጠር ስለሚችል መተባበር ያስፈልጋል። አንድነት ኃይል ነው፣ አንድነት ጉልበት ነውና ወገኖቻችን በሙሉ እንድትገኙልን ስንል በእግዚአብሔር ስም ጥሪያችንን እናስተላልፋለን።
0: እሺ እናመሰግናለን። ሰላም ሰላም።
1: አመሰግናለሁ።
0: ሄሎ
2: ሄሎ።
0: ጤና ይስጥልኝ።
2: ጤና ይስጥልኝ።
0: ማን ልበል?
2: አለምዬ ሲመሽ እባላለሁ።
0: አለምዬ
2: ሲመሽ።
0: እሺ ሰላምን ነበር።
2: አመሰግናለሁ ለረዲዮን ሰራተኞች በሙሉ። እኔ እንኳን ማሳስበው ያው በጎንደርና በአዲስ አበባ ለሚሰቃዩ ቤተሰቦቻችን ልጆችን ወደዚህ በ2008 ወደዚህ ወደ እስራኤል ሀገር ወደ ተቀደሰችው ስመጣ ልጆችህ አንተ ስትሄድ ይከተላሉ የሚል ብለውነን እኔ ወደዚህ መጣነ። እኛ ከመጣነ የ2008 እነሱ ከኔ ቅድሚያ ነው ቀደም በትምህርትና በዛ መጣው የነበረ እዛ ተቀምጠው ይሁንነት ወደ 30 አመት ሊሆን ነው። ለችግርና ባለው ስቃይት በጊዜውን ስቃይት ዛሬ በጦርነትና በመታገት ላይ ምናደርገው ቁጥልም ብሎን ተቀምጠናል። እኛ ለሰዳጅ ብዙ ነው ለተቀባይ ትንሽ ነው። ስለዚህ ከዚህ ላለው ለመንግስት ሰራተኞችም ፍራዳብንም ለሚሰሩትም ስራዳብኔ ለሚሰራው ብንደውል ስልክ አያነሱልንም እና ምናደርገው ቸግሮነን ተቀምጠናል። ጋሽራሚ እና ምናደርገው ነገሮች ዛሬ ከጦርነቱና ካለው ከቤቱ ችግርና ከኑሮው ችግር በበላይ ወጣ ብለው ውሃ ቀርቶ የማይመለሱ እየታገቱ ያው እንደምሰሙት እየሞቱ በችግር ላይ ነው ያሉ ቤተሰቦቻችንን እና እንደው እግዚአብሔር ምንጮህበት ነገር ቅጡልም ብሎነን ተቀምጠናል። ስለዚህ ድሮ በእግዚአብሔር እርዳታ ዶክተር አብርሃም ደክሞ ታክቶ ከ80 ሺህ በበላይ ለዚች ሀገር አበቃነን። አሁን እሱ ስራውን ተለቀቀ። እህታችን ወይዘሮ ብኒና ታምኖ እሷ ደግሞ ታግላ በጀት እያስመደበች ያለውን የቀረውን ሰው ፎቶ ተነስቶ የነበረውን ፈርሞ የነበረውን አመጣችልን ብዙዎችን። አሁን እዚህ ገና 4 አመት የተመረጡ ቤተሰቦቻችን የኛ ተወካዮች የኛ ህብረተሰቦች አበረከነ ሴት ገብተው አንድ ሰው አላየንም። የመጣ ሰው አንድ ሰው አላየንም። የምርጫው ጊዜ ምረጡን ምረጡን ምረጡን በየቤታችን በየሰራው መቀመጫና መቆሚያ የለንም። ግን ከቁም ነገሩ ላይ አንድ ሰው በቃ እኒህ 2 ሰዎች ሲያመጡ እንጂ ይሄን 4 አመት አንድ ሰው አላየንም። ህዝቡ እያለቀሰ ነው ያለ። ጌታዬ እኛ ምናደርገው ቁጥልም ማለት አሁን ካለበት ችግር በበላይ መታገቱ ዛሬ ከቤት ተዘግተው ውሃ ሲሄዱ በጠባቂ ምንም ምናደርገው ነገር ቁጥልም ማለት አሁን። ስለዚህ በቃ ለማንኛው እንደምንጮህ ያው እንደምሰሙት እኛ ሰዎች ወሰዷቸው ገደሏቸው። ነገም ይቀጥላል ምናደርገው እንም ቸገረን ጋሽራሚ
0: እንትን ነው እንግዲህ እንደዚህውን ይሄው ነው ታበርግት ብዙ ጊዜ ቆየና ሰሳቢ አስቸጋሪ አሳዛይ ታሪክ ነው በሬዲዮ በርግጥ ይነገራል በየጊዜው ሬዲዮ መቼም መፍትሄ ሰጪ አይደለም ያው ወሬ መሆነታውን ሰምቶ ለሚመለከተው ማመልከት ከሆነ በስተቀር ከዚያ ውጪ በኃላፊነት የሚሰራው ነገር የለም መቼም በእኛ በኩል ኒካው ቀደም ተናግር ያለው ቀደም በየመከር ያለው ህብረተሰቡ ተጠናክሮ በመንግስት ላይ ተጽዕኖ ካላደረገ ግፊት ካላደረገ ይሄ ችግር መፍትሄ ይገኝለታል ብዬ አልገምትም በቅርብ ጊዜ ውስጥ ምክንያቱም ፖለቲከኞችም ሆኑ እነዚህ አንዳንድ ሰዎችም የሚሞካከሩ ቢኖሩም መንግስት ራሱ በውሳኔ መሰረት ውሳኔ አስተላልፎ ያ ውሳኔ ተግባራዊ እንዲሆንም ተከታትሎ ተግባራዊ ሲሆን እንዲታይ መደረግ አለበት እንጂ ይሄ በየጊዜው ሶም ተነሱ ሌሎችም እንደዚሁ ያላቸውን ብሶት ተናገሩ ያን አይደለም መፍትሄ ሊሆን የሚችለው ስለዚህ በተጠናከራችሁ አንድ ላይ ሆኖ ተደራጅቶ ህዝቡ ወጥቶ በመንግስት ላይ ተጽዕኖ ማድረግ ነው አሁን ደግሞ የምርጫው ጊዜ እየተቃረበ ስለሆነ ጥሩ አጋጣሚ ነው ይሄን በመጠቀም እንቅስቃሴ ብታደርጉ ነው መከረው ነው
2: ይሄ ልክ ነው የታዬ ምን አደርገው ነበር ቁጥልም ስላልን ነው እንደገ አሁን ከዚህ በመቀጠል እኛ ምን አደርገው ጭንቅ ያደረገን የጊዜው ሁኔታና የመታገቱ የመሞቱ ብቻ ገንዘብ ተለምኖ ተሄዶ ያ ገንዘብ ሳይደርሳቸው ሰዎች እየሞቱ ነው ገንዘቦችንም ወስደው ሰዎችን እየገደሏቸው ነው ይሄ ነው ከባድ ችግሩ አንዳንድ ቤተሰቦቻችን ደግሞ በትውልድ ያመጧቸው እናቶቻቸውንም ወንድሞቻቸውን እህቶቻቸውን በዘራቸውንም ትመጡ ይላሉ እየመለሱ ሰደዷቸው እንዲያውም በዚህ አንዲት እናታችን እና ማለደ ገዳሙናት ካምሳ ልጅ በበላይ አለ እዛ ለሰርግ በትውልድ መጣች ልጆቿ ተቀለለው መጡ ከዛ ተቀመጠች እዚህ ተቀምጣ በቃ ተመልሳ ነው ምትደያሉ ዛሬ በወረንዲ የተባለ ገዘኝ ተፈጥፉ ወይ ምን የተቀበለችው ነገር የለም ምን አደርገው ነገር ቁጥልም ማለት ይሄ ነገር እየተፈጠረ የለው በትውልድ መጥቶ ግን ቁጭ ብሎ ተሸሽጎ ሲበላ ሲጠጣ ጠያቂ የለውም
0: ነው ይሄ አይደለም እኮ ይሄ በትውልድም ሆነ በተለያየ በሰርግም ሆነ በባርሚጽባ አንዳንድ እንደዚህ የሚገባ ሰው በዚህ አይደለም አጠቃላይ መፍትሄ የሚሰጠው ውሳኔ እንዲተላለፍ እናንተ ጥረት ወረጋለባችሁ ባንድ ላይ ማለት አሰባስቦ አደረጃ ሰዎችን በመንግስት ላይ ተጽዕኖ ካልተደረገ የችግር እንዲው በቀላሉ መፍትሄ የሚሰጠው መስሎ አይታየኝም
2: ይሄ ልክ ነህ አንተ ምትለኝ እጅግ አመሰግናለሁ ወዴ ለምን መሰለህ አሁን እኛ ካበረከነ ሴት ውስጥ ያለ ሰው ይረዳን ነው ይሄን ምንቋቋመው
0: ያንንም እኮ ይሎ ይቅርታ ከነሴት አባል ሊሆነው እኮ የተመረጠው በሰዎች ነው በእኛ ነው በእናንተ ነው እና ያ ሰው በቀጣዩ ጊዜ እንደማይመረጥ ማወቅ አለበት ህብረተሰቡ አንመርጥህም ብሎ ይሄን አላደረክምና አንመርጥህም መባሉን ካወቀ ይሰራል ነዚህ አይነት እርምጃ ለመወሰድ ያለበትና ለማንኛውም በርካታ ሰዎች መስበር ላይ ስላሉ እዚህ ጋር እናቆምና ሌላ ባለተራ ልቀበልሽ
2: እጅግ አመሰግናለሁ እናንተም ሰሩት የዝብ አይናችሁና የዝብ ያይን ብለናችሁ እዚህ በተለይ አባቶቻችን እናቶቻችን እጅን የረድሁን መስመር ካልሰሙ ቡና አይጠጡም እና ቀጥሉበት በዛን ጊዜ አባታችን ታግቶ አባውዱ በዛን ጊዜ ረዳችሁን እርዳታ እጅግ ነው ማመሰግናችሁ እና እንቀጥሉበት አመሰግናለሁ
0: እና አመሰግናለሁ ሰላም ሰላም ሰላማቱ ሄሎ
3: ሄሎ
0: ተነስተልኝ
3: ተነስተልኝ አቆይስተልኝ
0: ማለበል
3: ንገራቸው አዲስ
0: እሺ አቶ ንገራቸው
3: ሰላም ናችሁ
0: አለንኛ እናንተስ
3: ደህና ነን እግዚአብሔር ይመስገን አመሰግናለሁ
0: እሺ ስለምን ነበር
3: እኔ ስለምርጫ ነው ምርጫ እየቀረበ ስለሆነ ምርጫውን በተመለከተ ነው እንግዲህ ሁልጊዜ እንመርጣለን ምርጫ በመጣ ቁጥር ማንኛውም ዜግነት ያለው ሁሉ እየወጣ ይመርጣል ግን እስካሁን ምን መርጣው ያው ሁሉም እንደሚያውቀው እኛ ኢትዮጵያኖች 55% 60% ማለት ይቻላል አንድ ፓርቲ ነው የምንመርጠው እስካሁን ድረስ ይሄውም ደግሞ የታወቀ ነው አገር የሚጠብቅ መጀመሪያ አገር ለአገር ተቆርቋሪ የሆነ መሪ ያስፈልገናል በሚል ነው እስካሁን ድረስ ምንመርጥ
0: አንድ ፓርቲ ብቻ
3: አንድ ፓርቲ ነው ምንመርጣው
0: ኧረ ብዙዎቹ ብዙ ፓርቲ መርጠዋል የተለያየ ፓርቲ
3: ይሄ ነው ይሆናል እንግዲህ እንደው እንደገበኝ ከሆነ
0: እሺ
3: እና ምርጫውን ያው እንግዲህ ከፕራይመር እስከ ሀገር አቀፍ ምርጫ ድረስ እየተከታተልን እንመርጣለን ሁላችንም በእያለንበት የእኩልነት ዜግነት እኩልነታችን ዜግነት መብታችን ተጠቅመን እንመርጣለን። ግን አሁንም ለሚመጣው ምርጫ እኛ አለን የሚሉ ተመራጮችን እስካሁን ድረስ በይፋ አልሰማንም። ነገር ግን መምረጥ ያለብን አሁን በኋላ ተወካይ የኛ ህብረተሰብ የሚወክል መምረጥ አለብን። ምክንያቱም እስካሁን ድረስ የምንመርጠው ሁላ ያው ለግል ጥቅሙ ለገዛ ለወንበሩ ለስራ ለገዛ ለግል ጥቅሙ ነው እንጂ ምንም ለህብረተሰቡ አንድ ተወካይ የለም። ባለፈው ጊዜ ሰዎች ተገደሉ ያለ ፍትህ ቀሩ። አሁን ባለፈው ወንድሞቻችን ተገደሉ ያለ ፍትህ ያው ካሁን አሉ። ምክንያቱም ተወካይ የለንም። አንድ የክነሴት አባል በይፋ ሰው ተገሎ በዓለም እየታየ ለመውጋት ነው እንጂ ለመግደል አይደለም ብሎ ሲናገር ከዚህ ጋር እንዲህ አይነት ክነሴት አባል ጋር አብሮ መዋል ማለት አንድ የኛ ተወካይ ወይም ደግሞ ያለ አክቲቪስቶች ወጥተው እንኳን ይሄንን አልኮነኑም አልተናገሩም። እና ለምን ብለን ነው የምንመርጠው? እኛ ልጆቻችን ወንድሞቻችን ጣባ ያገለግላሉ። እኛም እንደማንኛውም ባለነ ገቢ ግብርን ከፍላለን ለግብርን ከፍላለን። በዚህ እኩል ነን። በፍትህ ጉዳይ ግን እኛ እንዴት ነው ተገልለን ፍትህ የለለን ፍትህ የጠፋለ እኛ ምንድነው?
0: እና ምን መደረግ አለበት? ማን ተመለካከት?
3: ኦኬ መደረግ ያለበት ምርጫ ላይ ተጥኖ ማሳደር ነው
0: ማለት ምንድነው? ግለጽልኝ እስቲ።
3: ያው እንዳልኩ እስካሁን ድረስ ምን መርጣው 55%ቱ የታወቀ ነው። ሁሉም ያውቃል በየማንን እየመረጥን እንዳለነ። አሁን በኋላ ለሀገር
0: እንደገባይ ከሆነ ይቅርታ ለቋርተና እንደ ምክንያቱም ጥቂት ሰብሰብ ላድርገው ባልየ ነው። ምን የሚመረጠው ሰው ማን እንዴት እንደሆን እኔ እሰራለሁ እኔ ያገለግላለሁ እኔ እንሰራለሁ ብሎ ብቻ ፖለቲከኛ ቃል ነው የሚገባ መጀመሪያ እስኪመረጥ ድረስ ማለት ነው። ከተመረጠ በኋላ ግን ያን ያህል ነው። ምንም ቃል ገብቻለሁ ግን አረጋዋለሁ በየቃል ገባው የሚላ በአመለካከት ይዞር የሚመጣው እና ምን መልክ ያለ ያ መጀመሪያ እኔ አረጋለሁ ብሎ የሚያገባባውና የሚመረጠው ከተመረጠ በኋላ ተግባራዊ የሚያደርገው መሆኑን ምን አስተባባኝ እንት ይኖራል?
3: ይሄን ይላሉ እኮ እስካሁን ድረስ ግን እስካሁን ድረስ ይሄን ቢሉም ዝም ብለው ይዋሹነ ነው እንጂ በተግባር ላይ የተገኘ ሰው ለኛ ፍትህ ለኛ ኢትዮጵያ ለቀሩት ወገኖቻችን በየጊዜው ይለቀታል በየጊዜው ሰልፍ ይወጣል እዚህ ሀገር ለሚደርሰው ተለያየ ግድያ ተከታትሎ የሚያስጨርስ ወይም ደግሞ ተከታትሎ ለፍርድ የሚያቀርብ ተወካይ የለንም። ስለዚህ
0: የዚህ ሁላ ችግሩ መሰለ ለንገር ወንድም የኔን አመለካከት አንድነት መጥፋት ነው። እኛ በእኛው አንድነት የለንም። ማን ተባበረ? ምን ደጋገፍ? ምን ተባበር ቢሆን ኖሮ ኃይል ነው ራሱ። ያን ኃይል ደግሞ የሚያነቃንቀውና ዝም ብሎ የሚያልፈው ሰው ወይም ፖለቲከኛ አይኖርም ነበር። ይሄ ነው ችግሩ።
3: ወደ እሱ ለመጣ ነው። ይሄም አንድነት ዋናው የጀመረው አንድነት ነው። አንድነት የለም። አሁንም ቢሆን አንድነት የለም። ስለዚህ እስካሁን ድረስ በምንመርጠው ምርጫ ምንም ተጠቃሚዎች አይደለንም። እንመርጣለን ሰዎች ይገባሉ ይመረጣሉ። እያንዳንዱ እኮ የመጣበት ነገር የመጣበት ዜጋውን ተከታትሎ የሚወከል ተወካይ እኮ ያን የራሱን ዜጋ የራሱን በየት አቅጣጫ በየመጣበት አቅጣጫ ያለውን የሚመራ እኮ አለው። እያንዳንዱ ተወካይ አለው። የእኛ ግን ተወካይ የለንም። የዚህ ባንመርጥስ አሁን በኋላ የፈለግነውን ብንመርጥስ ምን አስጨነቀን?
0: ኦኬ አስተያየት ነው እንግዲህ። እና ሌላ ተረኛም አለ በርካታ እንግዲህ
3: እና ይሄን ለማለት ነው ብዙዎች አሁን እሺ ይሄን ለማለት ነው እኔ ፈለኩታኝ ሌላም ነበረኝ በርግጥ ግን
0: አቆየው ሌላ ጊዜ ደግሞ በሌላ ጊዜ ተራይዘን ደግሞ እንቀበላለን። እሺ
3: አዎ በዚህ ጉዳይ ግን ባልመርጥስ የሚለው እየተሰማኝ ነው አሁን ያለ
0: ገባኝ።
3: ግዴታ መምረጥ ካለብኝ ደግሞ ምን አገባኝ አምርት ቢንስ መርጭም አልመለስ
0: ግዴታ የለብህም እኮ
3: ለማውራት። የፓርላማ አባል ነው ምን?
0: እሺ
3: ከከለለን።
0: እሺ አመሰግናለሁ አቶ ነገራቸው።
3: እሺ
0: ሰላም። ሄሎ
4: ጤና
0: ይስጥልኝ። ማለማል
4: አዳነች ጌታሁን
0: አዳነች
4: አዳነች ጌታሁን
0: እሺ ወይዘሮ አዳነች
4: ማንሽ ማራሚ አኔ ሰሞኑን ሰው የቀረሰው የስታነጋግሩ ስለዘግቡ ሰምቼ ነው ወንድሜ ስለቀረ ምረቱ ጌታሁን ይባላል ሲፈረ
0: እኛ አልመዘገብንም እኛ መች እናስመጣለን
4: አስቀረን ሰው ሲገባ እንትናንት አይደላችሁም ገብቶ ሰው እየገባ ሲናገር ሰምቼ ነው
0: የተናገረ ይኖራል ግን እኛ መዝገበን እኛ ማለት
4: እናንተ አልመዘገባችሁም ሰው እየገባን መዝገብ ሲሰምቼ ነው
0: ከማን ነው የሚመዘገበው? ምን ለማድረግ?
4: እንጃ እናንተ የምታግዙ ብዬ ነው እንጂ የምናውቀው ነገር የለኝም። እንዲያው ሰው ሲናገር ደግሞ እኔ ደግሞ ላስታውስ ብዬ ነው እንጂ የምናውቀው የለም እና የሰማይ ሁላ ሁሉ እንደሚመዘገበው ለማስታወስ ብዬ ነው የገባው።
0: እሱ የሚሉት አሁን ምስራት አፕን የሚባለው መስሪያ ቤት አለ ያውቁታል በቻው ስሙን እሱ ጋር ነው እንግዲህ መመዝገብም
4: አውቅማ ቀርሞ ለፍቼ ህጅ አውቅቼ ምሳፍሪም ሁላ ሀገው ቀርሞ ጤና ሳለሁ ህጅ አለሁ ያ ዛሬ ታምኔ ነው ሰው ሲናገር አንድ ሰውዬ መጥቶ ሲባል ሰምቻለሁ እሱን ሲጠይቁ ሰምየው ልናገር ያቃልታይ ነው እና ስለዚህ ነው መቼም የሳያል ልጅ ሳይለ ሁሉ ብታስቡበት ብዬ ነው።
0: እሺ እናት እሺ እሺ እስቲ እንጠይቃለን ማን ይህን እንዳለ። እሺ
4: እሺ አመሰግናለሁ።
0: ሰላም ይሁን። ሰላም ሰላም ሄሎ መስመር ወርዷል።

0: ሄሎ።
1: አቤት።
0: ደህና አስተልኝ።
1: አብሮ ይስጠነው እንጂ መርሃኔም እንደናችሁ አባቴ ለበለረ
0: ደህና
1: አባቴ ይሆናሉ። እስራኤል ሀገርን ቀድመው የተረገጡ አንተ ማለት በጣም ይከብዳል።
0: ችግር የለም ችግር የለም። አለበል
1: እኔ አዲስ አለም ወዳይ ነኝ።
0: አዲስ አለም እሱ እንግዲህ የመጨረሻ ነወት ጊዜያችን ማልቋል። ፈጠን ብለው እስቲ።
1: ችግር የለም። አመሰግናለሁ መጀመሪያ ለሁላችሁም ለስራ ባልደረቦች ተቀበላችሁኝ እጅግ አመሰግናለሁ። ሲቀጥል ያው እንግዲህ እግዚአብሔር እስቲ የእስራኤል አምላክ አገራችን ወደ ሰላም ይመልስልን፣ ያለ ስጋት የምንኖርባት ያደርግልን፣ ዳሯን እሳት አድርጎ ማህሯን ገነት አድርጎ ጠላታችን ሁሉ ወዳጅ ያርግልን። እውነት የእስራኤል አምላክ በቃ ይበልን። የጊዜው ወንድሞቻችን ማጣት፣ የጊዜው ልጅ እናት ልጆቿን ማጣት በቃ ይበለን። ወታደሮች በድሮን የሚሆኑትን ነገር እያየን ነው። እጅግ ያሳዝናል። ጦር ሰራዊት ያላት ሀገር እንደዚህ እየሆነች መኖሯ በጣም በሚያሳዝን ደረጃ። ጠላቶቻችንም ያው እንግዲህ ተደራጅተው እኛን እያጠቁ እየመጡ ናቸው። በጣም የሚያሳዝን ነው ወንድሜ። አንድ ልባት ሊሰጠው ጥሩ ነበረ።
0: ምን ልባት? በሱ አመለካከት ምን ቢደረግ ይሻላል?
1: ምን ይደረግ ይሻላል? ራስ ራሱ ማለት ነበረ። የሊባኖን መንግስት እንዳሻንጉሊት የተቀመጠውን መንግስት እንዴ አስጨረሰን ነው። ስንት ያፈር ጎጆ እየሆኑ ቀሩ። ስንት መቃብር እየቆጠር ነው ቀረነ። ስንት ወታደሮቻችን አዘነ፣ በጣም አዘነ፣ አቆዘነ። ስንት ጊዜ እናልቅስ ወንድሜ። እንዴ ራሱን ቢለው እኮ ተባብሮ ለማጥፋት ይነሳ ነበረ። በጣም ያሳዝናል። እውነት እውነት እውነት ለስሙ ባልገደለኝ አልዋሉ። አንዳንድ ባል ስሙ ብቻ ባል ይባላል እና ስሙ ባልገደለኝ ይላሉ። አንዳንድ እናቶቻችን ሲጠሩት ስሙ ባልገደለኝ ይባላል። ለአንዳንድ ነገሮችም ደግሞ ያለው ነገር ስሙ እንጂ ለእኔ አይጠቅመኝም ሲባል በስሙ ባልገደለኝ ለሁሉም ይተረጎማል። እና ለስሙ መንግስት ሆኖ ተቀምጦ ወይ ተገጥሞ የለየለት ጦርነት አይሆን ወይ ተትቶ ደግሞ ሰው ደህና አልሆነ። እስከ መቼ ይቀጥላል መንግስት? እስከ መቼ ነው ይህንን ነገር እያየ ዝም የሚለው? ስንት ልጆች እስከምንቀብር እና ስንት ልጅ እንደስብታጣ አገር የወለደችውን ልጇን ስንት ጀግናዋን እስከምታጣ በየነገው መሳይትነት ነው፣ በየነገው መሳይትነት ነው። ያሳዝናል። ሌላው ወንድሜ ሀሚም ወይም አባቴ ልናገር የፈለግኩን ነገር አለና ይቅርታ አድርግልኝና፣ አንተ ሁለዚህም ትናገረዋለህ፣ ከኔ በፊትም አንድ ወንድማችን ተናግሮታል። ሁለዚህም ትናገራለህ፣ አንድ ሁኑ የሚል ቃል ትናገራለህ። ትክክል። ምን ይባላል መሰለህ በሀገራችን፣ ይቅርታ አድርግልኝ እንደ ስድብ እንዳይሆን እንጂ፣ ያሳ ግማቱ ሀራሱ ይጀምራል ይባላል። እና የችግራችን መጀመሪያው ራሳችን እየሆነ ዛሬ ወንድሞቻችን፣ እናት አባቶቻችን፣ እህት ወንድሞቻችን አዲስ አበባና ጎንደር እንደ ከብት እየታገዱ እየተሰቃዩ መከራ እያዩ በሚደረገው የምርጫ ሁኔታ ወይም ደግሞ የአካሄድ ሁኔታ ግና እየተለያየን ራሳችን ጎጥ እየያዝነ ወገኖቻችን ይኸው 4 ዓመት ሙሉ ጎንደርና አዲስ አበባ አመጣ አንድ ሰው አልመጣም። ሆካሽቡት የሚመለከታቸው ይመጣሉ አንዳንድ ሰው እየተባለ እየሰማን ነው። ግን በአንድ ቴሌቪዥን ጣባ ወንድማችን የክነሴት አባል የነበረው አቶ ሽለሞ ሞላ እህታችን የክነሴት አባሏን ሲያነጋግራት እስካሁን ዝም ብላ ኑራ በ11ኛው ሰዓት መንግስት ሊበተን ለምን ነው ማታመጧቸው እያልን ስንጠይቅ ስትል የነበረው መልሷ በጦርነት ላይ ነን፣ የተተከፈተባቸውን ቲክ ልጆች የነሱንን ቲክ እያዘጋው ነው ነበር ስትል የነበረ ያን ስትል ኑራ አሁን በ11ኛው ሰዓት መንግስት ሊበተን በ11ኛው ሰዓት ምንድነው ያለችው? እንትን ይሄ የገንዘብ ሚኒስትሩና መምጣት የሚገባው ከወካሽቡት የሚመለከተው ብቻ ነው። ወካሽቡት የማይመለከታቸውን ግና የገንዘብ ሚኒስትርና አሊዴሪ አይደግፉም፣ እነሱን ማምጣት አይፈልጉም።

0: بالتنسيل علي ديري عندما ما يدقفنا يا جنزم منيستر عندما ما يدقف أهونا وقوي من نقرنا لمن يعني يبقوا من نقرنا هسو دجاف جنزم منيستر عندما دجاف
1: وزر وعد سالم وزر وعد سالم وزر وعد سالم هذه لا يكو يك دكتور تاجا يك كنسيتي هكما دنجيا مكربيت أبان عندما هون عمتن أهون عندما مرار በዚህ የቀሩ ወገኖቻችን ሁሉም የሚያሳስብ ጉዳይ ነው አሁን እነሱን በተመለከተ ሃይማኖት መሪዎች ቀሳውስቶች ምን ይላሉ ውሳኔ የሚያሳልፉት የካቢኔ ሚኒስትሮች ናቸውና እነሱ ተሰባስበው ጠቅላይ ሚኒስትሩ የገንዘብ ሚኒስትሩ የሻስ ፓርቲ ሚኒስትሮች አቋማቸው ምንድነው የቀሩት ወገኖችን በማስመጣት ረገድ የሰጧቸው ምላሽ ምንድነው በሆቅ አሽቡትን መሰረት ነው የሚመጡ የሚል ምላሽ ሰጠ። እንዲህ አይነት ምላሽ ሲሰጥ የሚታገሉ የኮሚቴ አባላት ቀሳውስትን ሰባስበው ለምን እንደተመሳሳይ እንቅስቃሴ ለምን ያደርጉም ነው?
0: እልህ እኔ ያልኩ ያደረጉልኝ ሻያው እሱ እሱ ይሁን ይምሳል ለምን
2: ጊዜያችን አለቀ ጊዜያችን አለቀ እኮ ዘሮ ጠቃ
0: ማንድ ቃላት ለምን አለቀ እስካሁን አለመደገፋቸው ለምን አልተናገረችም?
2: ለውሳ ቆይ ተናገራችሁ እነሱ ባሉበት ሰዓት ነው
0: ወንድም የበረላ ቀን እንገባለን በራ
2: መሰግናለሁ በልሽ ክብራትና ክብራና ማጮች ፕሮግራማችን ለማከናወን ሁለት ደቂቃዎች አልቀረተውናል እስከዚያ ድረስ አረስተ ነው በድጋሜ ነው መከላከያ ሰራዊቱ በሊማኖስ የሚወስደውን ወታደራዊ እርምጃ እየሰፋፋ መሆኑን ጠቅላይ ሚኒስትር በናሚን ናታንያሁ ተናገሩ የእስራኤል መንግስት በአሜሪካ አስተዳደር ተዛዝ ነው የሚንቀሳቀሰው እየተባለ የሚወራውን ሚኒስትር ኤልኪን አስተባበሉት የሚሉት ለሰዓት ከነበረ ለማከከል ዋና ዋናዎቹ ናቸው ክብራትና ክብራን አድማጮች የቆንን ክፍለ ጊዜ መከደወናችን ነው ለተባበሩኝ ለሻያው ደጉና ለሰጠይ ዘመና መስጋና ይደርሳችሁ አብራችሁ ቆዩ ተራህም ይማረዛነኝ በመሸጥ ክፍለ ጊዜ ጋር ባልደረቦች ተጠብቋቸው አለ እስከዚያ ድረስ ሁላችሁም በየላችሁበት በሰላም ዋሉ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን ቆይታችኋል? መልካም ቀን ምሽት ይሁንላችሁ። ያን ምሽቱ ስርጭታችን ዘን ቀርበናል። ከዛ በፊት ግን ዛሬ ለቱ እንደብራያን ዘመን አቆጣጥር ዮም ቪኢዩድ አሊፍ በሲቫን ታፍሽን ፔቫቭ እንደ አውሮፓ ዘመን አቆጣጥር ሜይ 27 2026 እንደ ኢትዮጵያ ዘመን አቆጣጥር ደግሞ ግንቦት 19 2018 ነው። ስርጭታችን እንደተለመደው እስከ ምሽቱ 8 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ዜና ይነበባል። ወቅቱን የተመለከተ የዜና ትንታኔ እንዲሁም የስልክ ውይይት ይኖረናል። በእስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያል አሁን ወደ ዜና ወስዳችኋለሁ። በቅድሚያም አርዕስተ ዜና፣ በሰሜኑ የሀገራችን ክፍል ያለው ሁኔታ ቀጣይ እንደሆን ተነገረም። በሊባኖስ ፓርላማ የሂዝቡላ ተወካይ እንዳሉት ሂዝቡላ መሬቱን ለማስመለስ ጦርነቱን ይቀጥላል ማለት ተናገሩ። በኢራን አንዳንድ የብዙሃን መገናኛ እንዳሉት ከአሜሪካ ጋር የሚደረገው ስምምነት መስመር የያዘ ነው አሉ። ኢታማጆር ሹም ጄኔራል ኢያል ዘሚር እስራኤል በኢራን ላይ ያደረገችው ጥቃት በታሪክ ማህደር ውስጥ ይጻፋል ሲሉ ተናገሩት። የሚሉት ዋና ዋና ናቸው። ዝርዝሩን እንሆ። በሰሜኑ የሀገራችን ክፍል ያለው ተጨባጭ ሁኔታ እጅግ በጣም አስቸጋሪ ነው ሲሉ የሞሻብ ሽሞር የተባሉት ከንቲባ ተናገሩ። ሳሚ ዛንቲን የተሰኙት የሀገራችን ክፍል ነዋሪዎች የባሁን ባለው ተጨባጭ ሁኔታ በሁለት ሀገር ተከፍሎ የምንኖር ሀገር ይመስላል ሲል ተናገረም። አንዱም የመንግስት ባለስልጣን እስካሁን ድረስ መጥቶ ያነጋገረን የለም፣ ሌላው ቢቀር እንኳ በአካባቢው አስተዳደር ይሆናል ብለን እኔ ራሴ የመረጥኩትም የሟጻው ተወካይ በስልክም ቢሆን እኮ ደውለው አልጠየቁንም ሲሉ አቤቱታ ተናግረዋል። በተለይ በአሁኑ ሰዓት በሀገራችን ሌላ ሁለተኛ ህዝብ በመሆን ምንም አይነት አስፈላጊው ደህንነት እየተሰማን አይደለም ሲሉም ጨምሮ ተናግረዋል። በሌላ የሀገራችን ክፍል ግን መጠነኛ ሰላም ኑሯቸውን ሲኖሩ፣ እኛ ግን በፍርሃት ላይ ነን በማለት ያለውን ሁኔታ ተናግረዋል። ከአንድ ሰዓት ተኩል በፊትም በሰሜኑ የሀገራችን ክፍል የአደጋ መከላከያ ማስጠንቀቂያ ደወል ተሰምቶ ነበር። በሊባኖስ ፓርላማ የሂዝቡላ ተወካይ የሆኑት እንዳሉት ሂዝቡላ መሬቱን ለማስመለስ ከእስራኤል ጋር ጦርነት ላይ ነው ያለን ሲል ተናገሩ። ሂዝቡላ በአሁኑ ሰዓት እስራኤል በኃይል የወሰደችውን መሬቱን ለማስመለስ እየተዋጋ ይገኛል ብለዋል። ከማቲ ንግግራቸውንም በመቀጠል ሂዝቡላ በሊባኖስና በእስራኤል ጋር በሚደረግ ያለውን ስምምነት አይቀበልም፣ አይደግፍም፣ የዚህም አካል አይደለም ሲሉ ተናግረዋል። እነሱ የሚጠሩትን የሰላም ስምምነት ባለመቀበል ነው ወደ ጦርነት እየገባ ነው ሲሉ ንግግራቸውን ቀጥለዋል። እስራኤልን በኃይል ብቻ ነው ማቸነፍ የምንችለው፣ ማጥቃት የምንችለው፣ ስለዚህም እየተዋጋን እንገኛለን። በቅርቡ እናሸንፋታለን፣ ወደ መጣችበትም መንገድ አሳልፈን እንሰዳታለን፣ የወሰደችው መሬታችንም እናስመልሳለን ሲሉ በፓርላማ ውስጥ ባደረጉት ንግግር አሰምተዋል። በኢራን አንዳንድ የኢራን የብዙሃን መገናኛ እንዳሉት ከአሜሪካ ጋር በሚደረገው ስምምነት የመጀመሪያ ስምምነት ላይ መስመር እየያዘ ነው ሲሉ ተናገሩ። በዚህም ብዙሃን መገናኛ እንዳሉት በአሜሪካ ጋር የሚደረገው ድርድር እንደተደረጠሩ ሀሳብ ላይ እንደተደረሰና አስተዋውቂው በተለይ የአሜሪካ ወታደሮች በኢራን አካባቢ

ለቀው እንዲወጡ በ ኢራን የባህር ወደብ ላይ አሜሪካ የጣለችውን ማዕቀብ ተነሳለች። ኢራን በበኩሏ ከአንድ ወር በኋላ የሆርሙዝን መተላለፊያ የመርከቦች መተላለፊያ በር ተከፍታለች። ይህም የሚከፈተው ለንግድ መርከቦች እንጂ ለጦር መርከቦች አይከፈትም የሚለው ዝርዝር ይገኝበታል። ሆርሙዝን በተመለከተ የሆርሙዝን መተላለፊያ በር በኦማን እና ኢራን በመሆን በመተባበር ሊያስተዳድራሉ የሚል የመጀመሪያ ስምምነት ላይ ነው በማለት አስተውቀዋል። ይህ በዚህ እንዳለ የአሜሪካ ነጩ ቤተ መንግስት እንዳሉትም በኢራን ውስጥ በቀደም ብሎ በብዙሃን መገናኛ ጣቢያ ተሰራጨውን አትመኑ ሐሰት ነው ትክክል አይደለም ሲሉ ተናግረዋል። በመገናኛ አውታሮች የተሰራጩትኝም ምንም ከእውነት የራቁ ናቸው። ምንም አይነት የተደረሰ የስምምነት ሐሳብ ቅድመ ሐሳብ የለም ሲሉ ተናግረዋል። ፕሬዚዳንት ዶናልድ ትራምፕም የአሜሪካን ህዝብ የሚጎዳ ስምምነት እንደማያደርጉ አሜሪካ ካለችበት አቋም ዘነፍ አትልም። አሜሪካ መቼም ቢሆን ኢራን የኒውክለር ቦምብ ተሸካሚ ወይም ባለቤት እንድትሆን አትፈቅድም በማለት ተናግረዋል። በአረብ እስራኤላውያን ያለው ግድያ አምባጓሮ እንደቀጠለ ነው። በሁለት ወንድማማቾች ግጭት ምክንያት የ9 ዓመት ህፃን ህይወቱ አለፈ። የሟች አባት በወንድሙ ላይ መሳሪያ አውጥቶ በመተኮስ በተሳሳተ ሁኔታ ልጁን ክፉኛ አቁስሏታል። የራሱን ልጅ ወዲያውን ከደራ በሚገኘው ሄለሊዮፌ ሆስፒታል ቢወስዷት መንገድ ላይ ህይወቷ እንዳለፈ ተገልጿል። በዚህ ሳምንት ብቻ አራት አረብ እስራኤላውያን ተገድለዋል። ይህ ዓመት ከጀመረ 116 አረብ እስራኤላውያን ተገድለዋል፣ ህይወታቸው አልፏል። ኢታማጆር ሹም ጄኔራል ኢያል ዘሚር እስራኤል በኢራን ላይ ያደረሰችው ድብደባ ገና ብዙ ይነገርለታል ይተረካል ሲሉ ተናገሩ። በሁለት ዘመቻ ከላከያ በኢራን ላይ ያደረሰው ድብደባ ገና በታሪክ ማህደር ውስጥ ይጻፋል፣ ይነገራል፣ ብዙ ይተረክለታል። የብዙ ሀገራት መከላከያቸውንም በዚህ አይነት መንገድ ለማሰልጠን እንደሚሯሯጡ እርግጠኛ ነኝ ሲሉ ተናገሩ። በሁለቱም ዘመቻ መንግስት ያደረሰው በከላከያ ሰራዊታችን ያደረሰው ጥቃት ከብዙ ዓመት በብዙ መጽሐፍት ይጻፋል የሚተረክለትም ይሆናል ሲሉ ዛሚር ተናግረዋል። የአቶላው መንግስት ተመቷል፣ ተደምስሷል፣ ከነበረበት ኃይሉን ተሟጧል። ብዙ ጊዜም ገና ይሄን ለማስተካከል ይወስድበታል ሲሉ ተናግረዋል። አሁን በህይወት ያሉት ስልጣን የቀሩት ሁሉም በክትትል ውስጥ ይገኛሉ ሲሉ ተናግረዋል። የጦር ኃይላችን ከኢራን እጅግ በጣም የኢራን ጦር ኃይልም እጅግ በጣም ተመናምኗል ሲሉ ተናግረዋል። በተለይ የኒውክለር ቦምብ ባለቤት ለመሆን የምታደርገውን ጥረት ወደ ብዙ ዓመት ወደ ኋላ ልከናቸዋል፣ መልሰናቸዋል ሲሉ ተናግረዋል። ሂዝቡላ ኢራን በሀገራቸው ላይ የደረሰውን ጉዳት ገና ህዝቡ አያውቅም ሲሉም ተናግረዋል። ኢታማጆር ሹሙ ንግግራቸውን የተናገሩት በዛሬው ዕለት አዲስ የእስራኤል አውሮፕላን ተረክበው በተመረቀበት ሰዓት እንደሆን ተገልጿል። የእስራኤል ቤተኑ ሊቀመንበር አቢግዶር ሊበርማን መንግስትን ወቀሱ። ሊበርማን በቀደም ዕለት በሚቱላ ከተማ በድሮን በተመታው ቤት ጉብኝት ባደረጉበት ሰዓት ነበር መንግስትን የወቀሱት። ሊበርማን ሲናገሩም ከሶስት ዓመት በላይ የሰሜኑ የሀገራችን ክፍል ጦርነት ላይ ይገኛል፣ መንግስት ይህን ለመቅረፍ ምንም እያደረገ አይደለም፣ ከሂዝቡላ ጋርም በድርድር ሳይሆን በኃይል ማቸነፍ ብቻ ይቻላል ሲሉ ተናግረዋል። የሂዝቡላን ማጥቃት ይቻላል፣ ከኢራን ጋር ግንኙነት ያላቸውን ሽብርተኞችን በሙሉ ማጥቃት ማቸነፍም እንችላለን፣ ኃይሉም አለን፣ መንግስት ግን ይህን ሲያደርግ አይታይም ሲሉ መንግስትን ወቅሰዋል። በተለይ ከሂዝቡላ ሺዎችን ከተባበሩት አረብ ኤምሬት፣ ከሳውዲ አረቢያ፣ ከሊባኖስ በሚገኙት ክርስቲያኖች እንዲሁም ድሪዝሞች ጋር በመተባበር ሂዝቡላን መደምሰስ ማጥፋት ይቻላል፣ ይህ የሁላችንም ቀንደኛ ሽብርተኛ ነው ሲሉ ተናግረዋል። በመጨረሻም የአየር ጸባይ ሁኔታ፣ የሙቀቱ መጠን ከነበረው ምንም ለውጥ የለውም። በሰሜኑ ሀገራችን ክፍል በአንዳንድ ቦታዎች ምናልባት አልፎ አልፎ ቀላል ዝናብ ሊጥል ይችል ይሆናል ይላሉ። የሙቀቱ በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 24 ዲግሪ ሴንቲግሬድ፣ ቴል አቪቭና አካባቢዋ 25
ሃይፋና አካባቢው 24 ጽፋትና አካባቢው 23 ቤትሻና አካባቢው 31 ቢርሽባና አካባቢው 28 ኢላትና አካባቢው 34 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ተመራማሪዎች። ክብራትና ክብራን አድማጮቻችን የምሽቱ ዜና እስካሁን ነበር።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። በተለይ በአሁኑ ሰዓት ደግሞ ሀገራችን ወደ ምርጫ እየሄደችበት ያለው ወቅት ነው። በዚህ ምርጫ ዙሪያ ያለው ሁኔታ ምን ይመስላል? ምርጫ ማንን በምን እንዴት በአሁኑ ሰዓት በተለይ ከመቼውም ጊዜ በበለጠ በዘንድሮ ምርጫ ከፍተኛ ቅስቀሳና ከፍተኛ ከነጭራሽ ቀን ሳይቆረጥለት እንኳ ምርጫ በመቼ ቀን እንደሚካሄድ ሳይቆረጥለት ሳይታወቅ በደፈናው ምርጫ አለ ተብሎ አብዛኛውን ፖለቲከኞች የፖለቲካ ፓርቲዎች የሚያደርጉትን ቅስቀሳ አስቀድመው ጀምረዋል። በዚህ ዙሪያ ቆየት ብለን እንግዲህ ከአድማጭ ጋር የስልክ ውይይት ኖሮናል። የሀገራችን ተጨባጭ ሁኔታ በተለይ የሰሜኑ የሀገራችን ክፍል ያለው ሁኔታ እጅግ በጣም አስቸጋሪና በተለይ እነኚህ ቀላል ድሮን የተሰኙት መፍትሄ ታጣላቸው መስሎ ይታያል። አንዳንድ ከፍተኛ ባለስልጣናት እንደሚሉትም በቅርቡ ለዚህ የሚሆን መፍትሄ ይገኝ ይችላል። የእስራኤል የተለየ መከላከያ ስራዎች ኢንዱስትሪዎች ይህን ለማግኘት ከፍተኛ ጥረት እያደረጉ ነው የሚል ጽሑፍ ሁሉ እየታየ ዘገባም ሊወጣ ይገኛል። ክቡራትና ክቡራን አድማጮቻችን እንግዲህ ቀደም ሲል እንዳስታወቅ ነው በተለይ የምርጫን ዙሪያ በተመለከተ የስልክ ውይይት ይኖረናል። መስመር ላይ እንግዲህ እስከምናድሶ ድረስ ከፍታ ቆይታ በኋላ አብራችሁን ቆዩም።

0: የተከበራችሁ አድማጮቻችን መስመር ላይ አቶ ሞሼ ባታ ይገኛሉ። አቶ ሞሼ ሰላም ተናስተልን እንደምናመሹ?
1: ተናስተልኝ አቾ እንደናመሸ እንደውም ለአድማጮቻችን
0: አመሰግናለን። አንተ ይያልኩናውራ
1: አፈልግም ያ ነው።
0: እሺ አመሰግናለሁ። እንዴት ነህ? ደህና ነው ወይ ሞሼ?
1: ደህና ነኝ መስከነው። አንተስ?
0: ደህና ነኝ እግዚአብሔር ይመስገን። በጣም ደህና ነኝ። የሀገራችን ምርጫ ከመቼውም ጊዜ በበለጠ ዘንድሮ አስቀድሞ ቀን እንኳ ሳይቆረጥለት ምርጫው ተጧጡፋል። አንዱ አንዱን ያው እንደተለመደው አንዱን አንዱን ማጥቃቱን አንዱን አንዱን እንዴት ነው ማጥላላቱን የፓርቲዎች ቅንጅት አስቀድሞ ተጀመረና ምንድን ነው ይሄ ጦርነቱ ይሆን እንደዚህ ያደረገን ወይስ ምን አይነት ምክንያት ተፈጥሮ ነው?
1: እርግጣቸው እንግዲህ እንደምታውቀው እስራኤል ሀገራችን ሁለት ዓመት ተኩል አካባቢ ከጦርነት ላይ ትገኛለች። ህዝባችን ብዙ ዋጋ ክፍሏል። ስለዚህ ይህ ፖለቲካ የተፋፋመው መንግስቱን ጥለን ለየት ያለ መንግስት የተረጋጋ መንግስት እንዲኖር እንፈልጋለን የሚሉ ፓርቲዎች ስለተነሱ ስለዚህ ከዚህ የተነሳ ከአሁን ጀምሮ ብዙ ግጭቶች እየታዩ ናቸው። እንዳልከው ቀኑ ገና ያልተቆረጠ ያልተወሰነ ምንም ግምት በኦክቶበር ቢሆንም ቀኑም ያልከው ነገር ግን አብዛኛዎች ፓርቲዎች ጥምርም የፈጠሩ ፓርቲዎች አሉ። አድሬስ ፓርቲዎች አሉ። የሚቆሙ ፓርቲዎችም እንዳሉ እየተሰማን ያለው እና ይህ በተለይ አንዱ ከፍተኛ ወዛጋቢ ያለው ደግሞ ባዳት ሀቂራ የሚባል እንግዲህ የመርማሪ ኮሚቴ በአገሪቱ ላይ በነበረው ጦርነት እንዴት ሆነ እንደምተጠቃን እንዴት ስሩያችን ፈተን ትገኘን ይህን ያህል ዋጋ ለምን ከፈልን የሚኖውን ለማወቅ ግልጽ የሚያደርግን የሚችለው የአጣሪ ኮሚቴ ሲቋቋም ነው የሚል ሁኔታ ስላለ ይህም ከፍተኛ ተጽዕኖ ያለበት ይመስለኛል። ይህን ምርጫ
0: ይህ ማለት ዋጋ ሊያስከፍል ይችላል። የጦርነቱ ዋጋ ሊያስከፍል ይችላል። በተለይ አሁን በስልጣን ላይ ያለው መንግስት ዋጋ ሊያስከፍል ይችላል። የጥቅምት 7/2023 ክስተት
1: እንግዲህ ግምገማዎች እንደሚሰጡት እንግዲህ እንበለውና እንግዲህ ሶስት አይነት አላማዎች አሉ። የግራ ክንፍ የሚባለው መሃል የሚይዙ አሉ። እንደገና ቀኙ ክፍል አለ። እንግዲህ አሁን ቀኙ ክፍል ነው እንግዲህ ገዥ ላይ ያለው የገዛ ያለው አብዛኛው ይሄ በመንግስት ላይ ያለው ፓርቲ አንዳንድ ጊዜ የሚወሰናቸው ለምሳሌ ዛሬ ቀን ያሳለፉት ህግ እንግዲህ እነዚህ ወታደር አንሄድም የሚሉ ወገኖቻችን አሉ። ሃይማኖት አስፈላጊ ነው። በተለይ ኢትዮጵያውያን የመጣን ሃይማኖት ምን ያህል ከፍተኛ ዋጋ እንዳለው የሚገባን ሰዎች ነን። ነገር ግን ጠላት ሲመጣ አትጠብቅ የሚል የለም። ሰርተህ ብላ እንዳትበላ የሚከለክል የለም። የማውቀው ማለት ነው በወሬታችን እኛ ካህኖቻችን ኢትዮጵያ እያሉ አርሰው ግረው ነበር ህዝቡንን በተጨማሪ የሚያገለግሉት ራሳቸው ነበር የሚስተዳደሩት። ስለዚህ ግን እንግዲህ የተወሰኑም እንዳይሆኑ በብዙ ሺ የሚቆጠሩ ወጣቶች አሁን ህግ ያወጡት ምንድን ነው ወታደር አንሄድም ብለው ህግ ሊያወጡላቸው እንደገና ደግሞ መዋለ ህፃናት ላይ ልጆች ስላሏቸው ወጪው ብዙ ስለሆነ የወጪው የመዋኑ
0: የመዋለ ህፃናት ወጪ
1: መንግስት እንዲከፍለው ብለው ህግ ማውጣታቸው እንግዲህ ይህ ራሱ ለገዢው ፓርቲ በእኔ በኩል ሁለት ነጥቦችን ዋጋ ያስከፍለዋል። አንደኛው እኛውን ነገር ዋጋ ሊያስከፍለው ይችላል። ሁለተኛ ደግሞ የአጣሪ ኮሚቴ ባለመኖሩ እንግዲህ አንዳንድ ጊዜ እኮ ስንሰማው የነበረ ከውስጣችን ሰላይ ገብቶ ነው እንዲህ አርጎ የውስታችን ባባባላል እንግዲህ ባንዳም ይባላል አለ በአገራችን በውስ ባባባባል ይህ ባንዳ ስላለ ነው እንደዚህ ያደረገን የሚል ወሬ እኮ ተወርቶ ነበር። ለተቋርጦ ግን እንደሌለ እኔ ታየው። ስለዚህ መንግስት የኛውን ነገር በፍቃዱ ራሱ ፈለገውን ይሁን እንግዲህ አጣሪ ኮሚቴ ይህን አድርግ ያለው በራሱ ወስኖ አጣሪ ኮሚቴ ቢቋቋም ኑሮ
0: አጣሪ ኮሚቴ እንግዲህ የጥቅምት 7/2023 ክስተት በተመለከተ ነው
1: በነገር እዚህ ላይ አሁን እንግዲህ እኛ ለምሳሌ ብዙ ህዝብ ያለ እንዴት ነው ይገባ ነው እንግዲህ እስራኤል ተአምር የምትሰራ አገር ተአምር የምትሰራ አገር እንዴት ብላ ነው አየር ይያላት ይገቡ ደግሞ አንድ ሰዓት ሁለት ሰዓት ኩል ያጠቃ ይችላል አንድ ጣላት ሰጠቀው ቀንን ሙሉ መሪዎች ይሉ የወታደሩ ኃላፊዎች የለ ምን የለ የፈለጉት እነዚህ ጣላቶቻችን ከሁሉም ይገኝ መግደላቸውና መድፈራቸው ብቻ እኮ አይደለም ቁጭ ብለውም ጸሎት ያደረጉ በልተው ጠጥተው ሁሉ ነገር ፈጽመው ጸሎት አድርገው ነው ሄዱት ኮሚዛቸው ጣጥፍቶ ይራሱ ቁጭቱ ህዝቡ ማወቅ ይፈልጋል ነው ማወቅ ፈልጋለሁ እንዴት ነው ያደረጉን ይሄ ነገር ስለዚህ ይሄ መንግስት ማቋቋም ነበረበት ሳይቋቋም ይቋቋማል ነገጧት በዚህ መንገድም ይሁን ነገር ግን ይህ ነገር ዋጋ ያስከፍላቸዋል የሚል እዚህ ሁለት ነገሮች ወታደር አትሄዱም የሚባሉት እዛ አትሄዱም ብቻ ሳይሆን የተለያዩ እንግዲህ ባጀቶች ለወታደሩ መስጠት ሲገባው በሶስት ሁለት ዓመት ተኩል ቤታቸው የማያዩ ወታደሮች እያሉ ይህ ሲሜኑ ክፍል እየጋየ ነው የሲሜኑ ክፍል እየተለቀቀ ነው እንግዲህ ባድማ እየሆነ ነው 5 ሳንቲም አልሄደላቸውም ስለዚህ ይህም እነዚህ ነገሮቹ ዋጋ ያስከፍሏል የሚል ግምት አለ ላለው መንግስት እና ለዚህ ነው ሽኩቻውም ያለው ሽኩቻ ያልከው ቀደም አይቸው በሁሉ ገና በገናው በቃ አሁን ከቀኙ ክፍል አሁን ምን ይባል መሰለ በጣም የተሰማቸው ፓርቲ ሊያቋቁሙ ይዘጋጁ ናቸው አዲስ ፓርቲ የሚል ዜና በየጊዜው እየሰማን ነው እና ይሄ ምርጫ ያገሪቱ ህልውናን የሚያሳይ ነው የሚሉ ሰዎች አሉ። ልትኖር ላትኖር ወሳኝ ነው ብለው የሚናገሩ ፖለቲከኞች ስላሉ ነው እና ለዚህ ነው እንግዲህ ከፍተኛ ስን ያለበት ውጥረት ወይም ደግሞ ሽኩቻ ያለበት የምናየው ከዚህ ተንደድሮ ነው የሚል ግምት ነው ያለኝ።
0: ወዴት ይወስደን ይሆን አሁን ይሄ ሁሉ? ምን ይሆን ይሆን እንደው አጠራርግን እስኪ
1: እንግዲህ ምን መሰለ ከምንሰማው ዜናዎች ምን ሊሆን እንደሚችል እንደንዶቹ እኮ በቃ ጦርነቱ ሆኖ እንዲራዘም የተደረገው ወደ ምርጫው እንዲገፋ እንዲቀየር የምርጫው ቀን የሚሉ ሰዎች አሉ። ሁለተኛ ጠቅላይ ሚኒስትሩ ይህን ምርጫ አይቀበሉትም የሚል ሁኔታዎች አሉ። ብዙ ነገሮች ነው ያሉ። ስለዚህ ለዛ ነው እንግዲህ ይሄ ምርጫ የህልውና ጉዳይ ነው ያገሪቱ የህልውና ጉዳይ ነው የሚሉትና ሽኩቻ ያለውም ለዚህ ነው። ሁለተኛ ጠቅላይ ሚኒስትራችን እንደሚባለው ደግሞ እኔ መመኝላቸው እስከ 120 አመት እድሜ ጤና እንዲኖራቸው ነው መኘው እና የጤና ጉዳይ ችግር እንዳላቸው እየተወራ ነው። ዛሬ ቀንም ሆስፒታል ገብቷል የሚል በዜና አውታሮች እንደሰማ ነው። እግጥ የሚሉት እንግዲህ የጥርስ መርማሪ ያደርጉ ነው። ነገር ግን ትንተና ሲያደርጉ ፖለቲከኞች ሌላ ነው የሚሉ ሁኔታዎች እንሰማለን እና ይሄ ምርጫ በህብረተሰቡ ላይ በአገሪቱ ላይ ብዙ ዋጋ ሊያስከፍላት ይችላል። በዚህም ብትሄድ በዚህም ስታየው በጣም አደገኛ ምርጫ ነው የሚሆነው የሚል ፍራቻ አለኝ። ረፍራፋችንን
0: ወደ ማህበረሰባችን ስንመጣስ ነው ማህበረሰባችን በዚህ ምርጫ ምን አይነት አቋም ይዞ መቅረብ አለበት ለታስባለ?
1: እንግዲህ እስራኤል የኛ የኢትዮጵያ መጣን በእስራኤሎች እንግዲህ አብዛኛው ከ90% በላይ ቀኙ ክፍል ነው የሚመርጠው ሁሉ ሊኩድ ነው ያመጣን። ስለዚህ ሊኩድ ነው ምን መርጠው የሚሉ ነታዎች አሉ። እንግዲህ አንዳንዱ ምናልባት ትንሽ በፐርሰንት ደረጃ ሊቀንስ ይችላል። ነገር ግን ይህ ህብረተሰብ ብዙ የተንቀሳቀሰ አይመስለኝም። እዛ ሲመርጦ የነበረው ከአሁን በፊት ሲመርጦ በነበረው መንገድ እንደሚጓዝ ነው እንግዲህ ማየው። ከብዙ ሰዎች ትንሽ እነጋገራለሁኝ እና አብዛኛውን የምሰማው ግን የቀኙን ክፍል እንደሚደግፉ ነው የማየው። እና ካለው አንጻር ስናይ ደግሞ ቁጥራችን ወሳኝ ላይሆን ይችላል። ነገር ግን ብዙ ስኖችን ሚና ሊጫወቱ እንጫወት እንችላለን። ካወቅንበት ብዙ ሚና መጫወት እንችላለን። አንዱ የኛ ህብረተሰባችን ምን ነው የራሳችን ጥቅምን አናይም። እኛ አንዱ ችግራችን ምንድን ነው? አብስለን ለሰው ነው የምንሰጠው። እኛ ግን ስበርሳችን ግን ተደጋግፈን ድር ቢያብር አንበሳ ያስር ነው እና የራሳችን የሆነ መሪ የማውጣት ከፍተኛ ችግር አለብን። ለዚህኛው ካልታሰብበት ተወሰነ ጊዜ እዚህኛው ብርጫ ሶስት የፓርላማ ቀናቶች አሉን። ታይቶ የማይታወቅ በዚህ ህብረተሰብ ትንሽ ህብረተሰብ በተለያየ ምክንያት በተለያዩ ፓርቲዎች በመግባት ሶስት አሉን። እነዚህ ሶስት ወንድሞቻችን እህቶቻችን የሚያስፈልገውን ለህብረተሰቡ የሚያስፈልገውን ሚና ተጫውተዋል ወይስ አልተጫወቱም ብሎ ህብረተሰቡ
0: ራሱ መገምገም
1: አለበት። ይህ ከሆነ ደግሞ እንዴት አድርገን ነው ለወደፊቱ መሪ ልናወጣ የምንችለው? ግን ይህን ነገር ካልታሰብበት ለወደፊቱ ቀደም ብለን ካላየን ምርጫ ብቻ ሲመጣ አይናችን የምንከፍት ከሆነ እንግዲህ ብዙ ያረምደንም።
0: አዎ፣ አንዳንድ ምን አባባል አለ መሰለህ ሞሼ፣ በተለይ በእኛ ማህበረሰብ ውስጥ አሁን አንዳንዴ ፖለቲካና ማህበራዊ ኑሮን አለያይተን መውሰድ አለብን። ይህን አለያይተን መውሰድ ማንችል አይነት ምልከታ ያለን ሰዎች አሉ። እንደ ምሳሌ አድርጌውን ብሰጥህ ነጮችን ብንመለከት አሁን የጎላን የሚባሉት የዲሞክራቲ ፓርቲ ሊቀመንበር የሆኑ ዲሞክራት እንግዲህ ድድሮው የሰራተኛው ፓርቲ ነው የነበረው። ያው ከመሬት ጋር ባንድ ላይ በመዋሃድ እንግዲህ የግራ ክንፍ ከሚባሉት አክራሪ ከሚባሉትኝ አንዱ ነው አሁን ያለው እንግዲህ ያይር ጎላን የሚመሩት ማለት ነው። ዛሬ ሲጠየቁ ምንድን እንግዲህ ያይር ጎላን ያላቸው በተለይ ለሃይማኖተኞች ፓርቲ ያላቸው ምልከታ አንተም ታውቀዋለህ፣ ማህበረሰባችንም የሚያውቀው ነው። በጣም ትልቅ ጥላቻ እንዳለባቸው ሁለቱም ሀሪዲሞችንም እነዚህም እነሱን ጥላቻ በጥላቻ መልክ የሚተያዩ ናቸው። ነገር ግን ዛሬ ጥያቄ ሲደረግ ተመርጠን መንግስት ለማቋቋም ከሃይማኖተኛ ፓርቲዎች ጋር አብሬ መንግስት ለማቋቋም አልጠላም ሲሉ የተናገሩበት ሁኔታ አለ። በማህበራችን ዘንድ ደግሞ ይህ ነገር ሊሰርጽ ይገባል ለማለት ፈልጌ ነው። ለማጠቃለያ
1: አይቸው፣ ትልቅ ነጥብ ነው አሁን ያነሳው ነጥብ። እኛ አንድ እኔ ከአንድ ወንድሜ ለየት ያለ ሀሳብ ባመጣ ይህ ነገር ያሰው እንዴት ነው ለምንድን ነው ብሎ ሳይሆን የሚያየው እንደ ጠላት ነው የሚያየው። እነሱ ግን የሚያዩት ምንድን ነው? ምን እንጠቀማለን ከሚለው ነው። ይህን ጋላ ባላደርግ ኑሮ ምሳሌ አሁን እንዳልከው የግራው ክንፍ ያለው ሰምቼዋለሁ እንዳልከው። ነገር ግን ይህን ነገር ባልጠቀም ብቅር ለሀገሪቱ ምን ሊያስከፍላት ይችላል ብሎ ጥቅሙን በማየት ይናገራሉ።
0: እውነት ነው።
1: እኛ ግን እንዳልከው ማህበራዊ ኑሯችን ለብቻው ፖለቲካ ለብቻው ነው። ለምንድን ያሰው? ስለዚህ ማዳመጥም አንችልም እኮ።
0: እውነት ነው።
1: ከእኛ ህብረተሰብ ግራ ክንፍ አሉ ቢባሉ በጣት የሚቆጠሩ ሰዎች ይኖራሉ አሉ። እነሱ ሲናገሩ እንደ ጠላት የሚታዩ ሰዎች
0: አለ። አዎ፣
1: መሆን የለበት።
0: እውነት ነው።
1: ይሄ አመለካከት ነው። አመለካከቴ እኔ ከአንዱ የተለየ ሆነኝ በተለይ በመልካችን በቁመናችን፣ አንድ ወፍራም፣ አንድ ቀጭን፣ አንድ ቀላ ያለ፣ አንድ ቡኒ፣ አንድ ጠቆር ያለ እንደኔ ነው መልካችን። ስለዚህ ሀሳባችንም አንድ ሊሆን አይችልም። እንዲያውም አንድ ባልሆነ ቁጥር ልንጠቀም እንችላለን። እስኪ አስረዳኝ ብለን መጠቀም ስንችል
0: በጥላቻ
1: እና ሃይማኖት አንድ ጊዜ ከሃይማኖት የባሰ የሆነ ነው እንግዲህ በቃ የምታዩ በጣም አክረው ይዘውታል ይሄ ነገርና እኛ ህብረተሰብ ጥቅማችን ምንድነው የምናገኘው ልጆች አሉን እንዴ ብዙ ዋጋ እየከፈልን ነው ለምንድነው እንደዚህ ነገጧት ምን ማግኘት አለብን ብለን ጥቅማችንን እንደ ህብረተሰብ የምንጠቀምበትን መንገድ መፈለግን ያለብን እንጂ እኔ ከሆነ ናቴን ያገባ አባቴ ነው የሚባል አባባል አለ እንደዛ የሚል አይነት ሁኔታዎች ማይች ኖርብናል ምን ተቀማለን እዚህ ብገባ እኔ
0: ምን ተቀማለሁ እነት ነው
1: ምን ተራለው የሚለው መሆን አለበትና ይሄ ነው ማይት ማን ይችላል በርሰባችን ያለው ትልቁ ችግር አሁን እየተከስከው ነው አይቼው በጣም ጥሩ ሐሳብ እና
0: ዘርስትልን በጣም ነው ማመሰግነው ዘርስትልን
1: እሺ መልካም እሺ

0: ነበራችሁ። አድማጮቻችን ስለታችን እንደቀጠለ ነው። አሁን ደግሞ ዶክተር ሽሞኤል ለገሰ መስመር ላይ ይገኛል። ተናስተልኝ
1: ደናስተልኝ አድማጮች አየሽ እንደምን አላችሁላችሁም? ሰላም ነን ወይ?
0: ደህና ነን እግዚአብሔር ይመስገን። እንዴት ናንተ? ደህና ነው ወይ?
1: እግዚአብሔር ይመስገን ባሩክ አሸፍ ሁላችሁ።
0: ያው ዶክተር አንተ አይባልም በእንግዳ አንተ ብዬ ነው ጀመርኩት።
1: ኖ ፕሊዝ እኔ እናንተ ኮድ ማማጆችን
0: እውነት ነው። እንዴት አለ ሁሉ? ሰላም ነው ማነህ?
1: ሁሉ መልካም።
0: በጣም አመሰግናለሁ። እንደው አንተን ጋር ነው ማውራት መጓየት እንፈልገው። በተለይ ወደ አሜሪካ እንሻገርና ቆይተን ወደ ሀገራችን እንመጣለን። የፖለቲካው ጉዳይ ነው ዝሮ በፖለቲካ ነው የምንነጋገረው በዛሬ ሁለት መሰለኝ። በኒውዮርክ ውስጥ እንግዲህ የእስልምና ሃይማኖት ተከታይ የሆኑ ከንቲባ ተመርጠዋል። ዛሬ እስላሞችም ክርስቲያኖችም ይሁዲዎችም በአንድ ላይ በመሆን ሰላማዊ ሰልፍ ወጥተዋል። እሳቸውን ማማዲን ለመቃወም ምንድን ነው ሁኔታው?
1: ሁኔታውን መሰለ ማማዲ ስራ ከመግባቱ ጀምሮ ሳይገባ ጀምሮ ካሁን በፊት የኤሪክ አዳምስ የሚባሉ አፍሪካን አሜሪካን የሆኑ የኒውዮርክ ሜየር ነበሩ። እሳቸው እያሉ ምን አለ መሰለህ የጂውሽ ወይም አንቲሴሚቲዝም ፕሮቴክሽን ሎ ህግ አውጥተው አጽድቀው በከተማዋ ላይ ያ ይከበር ነበረ። ያ ምን መሰለ ምንን ያደርጋል መሰለህ አንዳንድ ተቃዋሚዎች አክራሪ እስላም ተቃዋሚዎች በየቤተ ክህነቱ በየጂውሽ ሴክተር እና ኦርጋናይዜሽን ሄደው አንዳንድ የሰላም የማፍረስ ስራቸውን እንደ ቴሮሪስት አድርጎ የሚቆጥር ህግ ነበረ። ልክ ገና ሳይገባ ይገርምሃል እኮ ያንኖች ወደ 10-12 የሚሆኑ ህጎች ናቸው ያንን ህግ እንደሚሽር አሳወቀ። ገባ። እንደገና ደግሞ ልክ እንደገባ የመጀመሪያው ቀን እኔ አርቲክል ጽፌበታለሁ ማለት በአማርኛ ለመናገር የሆነ የሚነበብ ጽሁፍ በኒውዮርክ ታይም በኒውዮርክ ዴይሊ ጋዜጣ ላይ ጽፌበታለሁ። ምንድን ነው መሰለ አሁን እውነት ይህ ሰውዬ ቀን ቢሆን የመጀመሪያ ቀን ስራው ያ መሆን ነበረበት የሚል ጥያቄ የጠየቁ ጽሁፌ ላይ እና በዛ የተነሳ ብዙዎች ነገሩን አውቀውታል፣ ተረድተውታል። ያ ሰው አላማው በተለይ ደግሞ እውነትን የሚያውቁ በጣም ክፉ እንደሆነ እና የቴሮሪስት ስራን የሚደግፍ የሆነ ነገር እንዳለው ብዙዎች አውቀዋል። መጀመሪያ አላወቁም ነበር፣ አሁን ግን ተረድተዋል። እና በዛ የተነሳ ሁሉም አብያተ ክርስቲያናት የሚባለው አለ፣ የኢቫንጀሊካል ቸርቾች፣ ሙስሊሞች፣ እንደገና ደግሞ ይሁዲዎች በአንድ ላይ ሆነው እነሱ ደህና ካልሆኑ እኛ ደህና አንሆንም ብለው ነው የወጡት። ይገርመሃል። ገባ። የሌላውን እምነት እና የሌላውን ትንሽ ህብረተሰብ ማንነት ካልጠበክና ካላስከበርክ እኛንም ደህንነት አታስከብርም ነው ብለው ነው የወጡት። እና ያ መልካም ነገር ነው፣ መልካም ሂደት ነው። ይህ ምንድን ነው መሰለ ትንሽ ያለውን ነገር በእርግጥ ሰውየው በጣም ብዙ ጥፋት እየሰራ ነው። ገባ። እና በጣም ብዙ ጥፋት እየሰራ ነው። እና ያ ጥፋቱን ለማጋለጥ ትንሽ መንገድና ምክንያት ይሆናል ብዬ አስባለሁ። እና መልካም ስራ ነው የተጀመረው። ይሄ ጅምር ነው። ይገርማል።
0: ጅምር ነው ማለት ይቻላል።
1: አዎ፣ በጣም ጅምር ነው። ምክንያቱም ምን አሳወቀ መሰለ በኒውዮርክ ታሪክ የኒውዮርክ ሜየር ወይም ደግሞ የኒውዮርክ ከተማ አገረገዥ የእስራኤል ፕሬድ ዴይ የሚባል ነገር አለ። የእስራኤል ቀን፣ የፖርቶሪክን ቀን አለ፣ የዶሚኒካን ሪፐብሊክ ቀን አለ፣ የብዙ ቀን አለ እና የእስራኤልም ቀን አለ እና እዛ ላይ የመጀመሪያ የኒውዮርክ ሜየር ነው እንደማይመጣ በህግ በአደባባይ ሲያሳውቅና እንደማይመጣ ሲናገር እና ይህ ምንን ያሳያል? ምን አደረግነው?
0: በቀደመ ግን የፍሪ ፍልስጤን ምናምን እያሉ ግን እሳቸውም ራሳቸው ማማዲ ራሱም አብሮ ከሰልፈኞች ጋር አብሮ የተሰለፈበት አጋጣሚ ነበር።
1: እኔ ብዙ አለ እኔ ንገር እንደው ሚስጥር አላውጣ ብዬ ነው እንጂ ይኸውልህ፣ እኔ ካሁን በፊት በኒውዮርክ አካባቢ የአንዳንድ ዲስትሪክት የሚባል ቀጠና በዲሞክራቲክ ሪፐብሊክ ውስጥ ለመሳተፍ እኔ ራሴ ዲሞክራት ላይ አይቼው ነው ሪፐብሊክ ላይ ሪፐብሊካን ጋር ሞክሬ ሪፐብሊካኖች በጣም ኮኔክትድ የሆኑ ባለጸጋና ሀብታሞች ናቸው እና መግቢያው ቀዳዳው በጣም ከባድ ነው ግን በዲሞክራት በጣም ቀላል ነበር ለኔ በከንበት በጊዜው ለከተማውና ለሀገሪቷ ለክፍለ ሀገሯ ኒውዮርክ ስለመሰራ ለቤት ምሽባቱ ከፍተኛ ፍርድ ቤት ቀላል ነበር እኔና እኔ ጓደኞች የዲስትሪክት የሚባል የአካባቢ የቀጠና የአሰምብሊ ሜምበር የሚባል ነገር የከተማ ምንድነው በብራይስተን ምንድነው የምትሉት ሮሽ
0: ከንቲባ የከንቲባ ለመሆን
1: ለመጥ አይደለም ለከንቲባው አይደለም የተከወዳደርኩት ገው ለአባል
0: አባል ለመሆን የሸንጎ አባል
1: የሸንጎ አባል ለመሆን እኔ ራሴ ለወዳደር ዲስትሪክት 9 ላይ በብሩክሊን እንትን ተበዝግቤ ምርጫውን ላደረግ ነበር እና ምንድነው ማለት በዛ ወቅት እሱን አብደን ባቀዋለሁ ያ ነገር ነው እንደውም ወደ እስራኤል ያመጣኝ ምክንያቱም ገና ውስጥ ሆኜ ኒውዮርክ ወይም ደግሞ አሜሪካ ወዴት እንደምትሄድ ታየኝ አየሁት ውስጥ ሆኜ ገባ እና ይሄ ልጅ ሳይመረጥ ነው እኔ ማቀው ልክ እንደኛ እሱ በርግጥ ደና ግንኙነት አለው ኮኔክሽን የሚባል ነገርና ትንሽም ከኛ የበለጠ ባለጸጋ ነው አባቱ በጣም በኡጋንዳ የኡጋንዳ የህንድ ተወላጅ ነው
0: የህንድ ተወላጅ
1: ኡጋንዳዊ ነው ዜግነቱ ፓስፖርቱ ዜግነቱ ኡጋንዳዊ ተነበሩ ህንዶች ባላባቶች አሉ አይደል መሬት ገዝተው የሚኖሩ ልክ ሳውዝ አፍሪካ ውስጥም አሉ
0: አዎ
1: ህንድ ሳውዝ አፍሪካዎች እና እንደዛ ነው ገባ እና ከዛ ነው የመጣው እና ምን አለ መሰለህ በዛ ምክንያት ነገሩን አይቻለሁ አቋለሁ ልጁ በጣም የእስራኤል ጠሊ ከተማውንም የእስራኤል ጠሊ ለማድረግ በጣም ዳግቶ እየሰራ ነው እና ለዛ እንግዲህ መፍቴ ቀዳዳ አይን ማብሪያ መንገድ ነው እንጂ ገና አልተጀመረም
0: ወደፊት ብዙ የሚቀጥል ነው
1: እኔ ነገሩን ሚስጥሩን ብዙ አቀዋለሁ ገና ሳይመረጥ ነው ማቀው እንግዲህ እኔ ላለማጋነን ይሆንብኝና ምንም እኔንም በአካል ያቀኛል እዛ ሲሰራ እሱም እዛ ሲሰራ እንተዋወቃለን
0: እሺ በጣም ጥሩ የሆነ ገለጻ ነው የሰጠህን ዶክተር በጣም እጅግ ነው እናመሰግነው በጣም በተጣበበሽ ሰዓት ነው ፍቃደኛው ነው ያው እንግዲህ ልጆች ጋና ያለው ልጆች በመልካም እየሰማን ነው በጣም ነው እናመሰግነው እግዚአብሔርስጥልን ለመጨረሻ ጊዜ የምትለው ነገር በልና በዚህ እንሰነባበት
1: ለመጨረሻ ጊዜ የምትለው እንግዲህ ምርጫው እየመጣ የኛም የእስራኤል ምርጫ እየመጣ ስለሆነ ለዛ አንድ ነገር ትንሽ መተንፈስ ፈልጋለሁ ምን አለ መሰለ አንድ ጥያቄ እንግዲህ አይቼ አንተ ልጠይቅ ኦክቶበር 7 ከመሆኑ በፊት በአገራችን በርጮን በመድረ ችን በእስራኤል በቴላቪ በተለያየ ዋና ዋና ከተሞችና የመንግስታት መስሪያ ቤቶች ላይ ምን ነበር ንገረኝ አንተ
0: ከፍተኛ ሰላማዊ ሰልፍ ነበር ተቃውሞ ነበር
1: ጸምና ህዝባዊ እንብልተኝነት ነበር
0: ና
1: ገባ አሁን ያ ህዝባዊ እንብልተኝነት ያነሱትን እኛ ስሞላ አልናቸው
0: አዎ
1: ስሞላም ሊሆኑ ይችላሉ ቀኞችም ትንሽ ሊኖርበት ይችላሉ አይታወቅም
0: ጎነት
1: አሁን ህዝቡ ጣም ተከፋፍሎ ያ ክፍፍል ምን ነው ለነ እኔ በእንግሊዝኛ ኢንተርቪው በጀሩሳሌም ፖስት ሚዲያ ላይ ተደረገ ትንሽ ጠቅሼው ነበር ምንድነው ያ ክፍፍል ምንን አመጣ ምንን ወለደ
0: ጥቅምት 7ን
1: እግዚአብሔር አንታውቀዋል ኦክቶበር 7ን ወይም ጥቅምት 7ን ወለደ ያ ችግር እንዲመጣ አደረገው ገባ አሁን የምለው አሁን ደግሞ እንደው የኦክቶበር 7 ችግር ጠባሳው የተመታ ነው የደማ ነው አሁን ድረስ እኮ
0: ተጽኖዋል
1: ፍራቱ አለ ውስጣችን ገባ ወንዙ የዜጋ ላይ አለ አይደለም እስራኤል ውስጥ ያለን ከእስራኤል ውጪ የሆነው ሁሉ ይሁዲዎች ራሱ ያ ነገር አለባቸው ትራውማ ይባላል እና በዚህ ሆነ አሁን ምን አለ መሰለ ያ ሆኖ ያለ አሁን እንደገና በዛ ውስጥ አሁን በውስጡ ህዝቡ እንግዲህ ቀኝ መቼስ ብዙ ህዝቡ ከበፊት በለጠ ቀኝ የሆነ ነው ግን ቢሆንም ብዙም ግራዎች አንዳንዶች አሳባቸው አሁን ምንድነው ማለት ይህ ምርጫ በጣም ወሳኝ ነው ትክክለኛ መንገድ ካልሄደ ከፍተኛ የሀገር መከፋፈል ያመጣል
0: እውነት
1: ገባ እኔ ሲቪል ዋር ወይም ደግሞ የህብረተሰብ ጦርነት ባልለውም ወደዛ የሚቀርብ ነገር ሊያመጣ ይችላል።
0: መጠንቀቅ አስፈልጋል።
1: ይሄንን ምርጫ ስናደርግ ህዝቦች ስለዚህ ነገር ስናወራ በጣም ተከባብረን ተፈቃቅረን አንድነት ዩዲ አንድ ነው ገባችሁ? ግራሚውን ቀኝ በአንድነት መንፈስ ኖሮን በሊኩድ ውስጥም ብንሆን በሊኩድ ውስጥም ያለን ሆነ ወይም በሌላ ፓርቲ ውስጥም ያለን ወይም በቤነት ውስጥም ያለን በየትኛውም ፓርቲ ውስጥ ያለን አገር ነው ዋና አላማችን ኢየሩሳሌም እስራኤል ነው ሲሆን ነውና አንድነታችን መጠበቅ አለበት ማለት ነው። ኦኬ በዛ ጨርሳለሁ።
0: በጣም እናመሰግናለሁ ዶክተር ሽሙኤል ለሰጠን ሰፈራል። በእውነት አንድነታችን አስፈልጊ ነው። የውስጥ ክፍፍል አያስፈልግም። ማንኛውም ሰው በፈለገው ፖለቲካ የመምረጥ የመወዳደር መብት አለው። ነገር ግን በተከባበረ ሁኔታ ቢሆን ይመረጣል። በፍቅር ይሁን እጅግ በጣም ነው።
1: ሰላሙን እግዚአብሔር ይስጥልኝ አድማጮች። ይቅርታ ሁሉም ነገር ባግራውንድ የሚሰማው ነገር ይቅርታ።
0: አይ ጥሩ ነው። ደስ ይላል።
1: አባቱም እናቱም ነኝ። አንዳንድ
0: ደስ ይላል። እግዚአብሔር ይስጥልን። እናመሰግናለን። እሺ ደህና ነልኝ ባይ።

ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? እነሆ ሳምንታዊ የስፖርት ፕሮግራማችን ማቅረብ ጀመርን። በዚህ ሳምንታዊ የስፖርት ፕሮግራም የተለያዩ ሀገር አቀፍና ዓለም አቀፋዊ የስፖርት ዘገባዎች ይዳሰሳሉ። ከስፖርተኞችና በዘርፉ እንቅስቃሴ ከሚያደርጉ የተለያዩ አካላት ጋርም ቃለ ምልልሶችን በማድረግ እናቀርባለን። ጋቢያ አመዲና የሀገር ዋንጫ። በእስራኤል ስፖርት ዘርፍ ውስጥ የጋቢያ አመዲና የእግር ኳስ ውድድር ከፍተኛ ቦታ የሚሰጠው ዘርፍ ነው። የተለያዩ እግር ኳስ ቡድኖች የሚሳተፉበት የጋቢያ አመዲና እግር ኳስ ጨዋታ በሽልማትም ሆነ በክብር ከሊጋታል ቀጥሎ ትልቅ ቦታ የሚሰጠው ዘርፍ ነው። የ2025-2026 ዓመተ ምህረት የውድድር ዘመን የጋቢያ አመዲና የእግር ኳስ ጨዋታ ለአንድ አመት ያክል ሲካሄድ ከቆየ በኋላ ትላንት ፍጻሜውን አግኝቷል። ማካቢ ቴል አቪቭ የጋቢያ አመዲናን ዋንጫ በማንሳት ለክለቡም አኩሪ ታሪክ ጽፏል፣ ደጋፊዎችንም አስደስቷል። ለጋቢያ አመዲና የዋንጫ ሽሚያ የደረሱት ማካቢ ቴል አቪቭና አፖኤል ቤርሸባ ሲሆኑ ትላንት ምሽት በኢየሩሳሌም ከተማ በሚገኘው ቴዲ ስታዲየም ጨዋታቸውን አካሄደው ማካቢ ቴል አቪቭ አፖኤል ቤርሸባን 2-1 በማሸነፍ ዋንጫውን መውሰድ ችሏል። ማካቢ ቴል አቪቭ የጋቢያ አመዲናን ዋንጫ ሲያነሳ ከትላንቱ ጋር ለ25 ጊዜ ነው። ከ2021 ዓ ም ወዲህ ደግሞ ለመጀመሪያ ጊዜ ነው። በዚህ የውድድር ዘመን የሊጋታል ዋንጫውን የወሰደው አፖኤል ቤርሸባ 2 ወሳኝ ዋንጫዎችን ለመውሰድ የነበረው ህልም ሳይሳካ ቀርቷል። የጋቢያ አመዲናን ዋንጫ በማንሳት ማካቢ ቴል አቪቭን የሚወዳደር ቡድን የለም። 25 ጊዜ ዋንጫውን በድል አንስቷል። ሁለተኛው አፖኤል ቴል አቪቭ ሲሆን 16 ጊዜ ሻምፒዮን ሆኗል። ሶስተኛው ቤታር ኢየሩሳሌም ነው፣ 8 ጊዜ ዋንጫ አንስቷል። አራተኛው ማካቢ ሃይፋ ነው፣ 6 ጊዜ ዋንጫ ባለቤት ሆኗል። አፖኤል ሃይፋ፣ ብኔ ይሁዳ ቴል አቪቭ እና አፖኤል ቤርሸባ 4 ጊዜ የዋንጫ ባለቤት ሆነዋል። ሊጋታል ሊጋት ዊነር። በእስራኤል ከፍተኛ ደረጃ ያሉ እግር ኳስ ቡድኖች የሚጫወቱበት የሊጋታል የ2025-2026 ዓመተ ምህረት ውድድር ዘመን ተጠናቋል። የዚህን ዓመት የውድድር ዘመን ዋንጫ ያነሳው አፖኤል ቤርሸባ ነው። አፖኤል ቤርሸባ ለ6ኛ ጊዜ የሊጋታልን ዋንጫ አንስቷል። ማካቢ ቴል አቪቭ 26 ጊዜ የሊጋታልን ዋንጫ በማንሳት ተወዳዳሪ የለውም። ማካቢ ሃይፋ 15 ጊዜ፣ አፖኤል ቴል አቪቭ 13 ጊዜ ሻምፒዮን ሆነዋል። የ2025-2026 ዓመተ ምህረት የሊጋታልን ዋንጫ አፖኤል ቤርሸባ በመውሰድ በአንደኝነት ሲያጠናቀቅ ቤታር ኢየሩሳሌም ሁለተኛ፣ ማካቢ ቴል አቪቭ ሶስተኛ፣ አፖኤል ቴል አቪቭ አራተኛ፣ ማካቢ ሃይፋ አምስተኛ፣ አፖኤል ፔታር ቲክቫ ደግሞ የ6ኛ ደረጃ ይዘው ውድድሩን አጠናቀዋል። የመጨረሻዎችን ደረጃዎች ያገኙትና ወደ ሁለተኛው ሊግ የወረዱት ማዶን ስፖርት አሽዱድና ማካቢ ቢኔ ሬና ናቸው። አፖኤል ራማት ጋን ከ13 ዓመታት በኋላ ወደ ሊጋታል ውድድር አልፏል። አሰልጣኙ መሳይ ደጉ ባደረገው ጥረት አፖኤል ራማት ጋን ወደ ሊጋታል በማለፉ ደጋፊዎቹም ሆኑ ባለቤቶች ትልቅ ደስታ ተሰምቷቸዋል። የአፖኤል ራማት ጋን እግር ኳስ ቡድን በቀጣይ 2026-2027 ዓመተ ምህረት በሊጋታል ውድድር ትልቅ ተሳትፎ የሚያሳይ ቡድን ይሆናል ተብሎ ተጠብቋል። የአውሮፓ ሻምፒዮን። በአውሮፓ ጠንካራ እግር ኳስ ቡድኖች መካከል ሲካሄድ የቆየው የ2025-2026 ዓ.ም የአውሮፓ ሻምፒዮን እግር ኳስ ጨዋታ የፍጻሜ ውድድር የፊታችን ቅዳሜ ምሽት ይካሄዳል። በእስራኤል ሰዓት አቆጣጠር ከምሽቱ 7 ሰዓት ጀምሮ የፍጻሜው ጨዋታ በአርሴናል እና ፓሪስ ሳን ጀርመን መካከል ይካሄዳል። አርሴናል በታሪክ ለመጀመሪያ ጊዜ፣ ፓሪስ ሳን ጀርመን ደግሞ ለሁለተኛ ጊዜ ሻምፒዮን ለመሆን ቅዳሜ ምሽት ላይ ከፍተኛ ፉክክር ያደርጋሉ ተብሎ ይጠበቃል። እንደሚታወቀው አርሴናል የእንግሊዝን ፕሪምየር ሊግ ዋንጫ አንስቷል። ፓሪስ ሳን ጀርመን ደግሞ የፈረንሳይ ሊግ ዋንጫ በልቷል። ሁለቱም ጠንካራ እግር ኳስ ቡድኖች በአውሮፓ አህጉርና ሌሎች ዓለማት ትልቅ ቦታ የሚሰጠውን የሻምፒዮን ዋንጫ ለማንሳት ዝግጅታቸውን እያካሄዱ ይገኛሉ። የአውሮፓ ሻምፒዮን የፍጻሜ ጨዋታ ግንቦት ወይም መይ 30 ቀን 2026 ዓ ም በሃንጋሪ ሀገር ቡዳፔስት ከተማ በሚገኘው ፑስካስ አሬና ስታዲየም ከምሽቱ 7 ሰዓት ጀምሮ ይካሄዳል።
ማን ዋንጫውን ይበላዋል የሚለው ካሁኑ አጓጊ ሆኖ ቀጥሏል። የዓለም ዋንጫ ምን ቢቃጠሩ ደረሰ ቀኑ እንደሚሉት በጉጉት የሚጠበቀው የዓለም ዋንጫ ሊጀመር 15 ቀናት ብቻ ቀርተዋል። ዓለም በጉጉት እየጠበቀው ያለው 26ኛው ዓለም ዋንጫ በሰሜን አሜሪካ ሀገራት ሊካሄድ 15 ቀናት ብቻ ቀርተዋል። ዓለም አቀፉ የእግር ኳስ ማህበር ፊፋ ጨዋታው በሶስት የሰሜን አሜሪካ ሀገራት ዩኤስ አሜሪካ፣ ሜክሲኮ እና ካናዳ እንዲካሄድ ወስኖ ሶስቱ ሀገራትም የተለያዩ ስታዲየሞችን አዘጋጅተው ታዳሚዎችን ለመቀበል እየተጠባበቁ ይገኛሉ። ከሰኔ 11 ቀን 2026 ዓ.ም ተመረጀ ጀምሮ እስከ ሐምሌ 19 ቀን 2026 ዓ.ም ተመረጀ ላንዶር ከ8 ቀናት ያክል በሚካሄደው የዓለም ዋንጫ 48 ሀገራት ይሳተፋሉ። በጠቅላላው 104 ጨዋታዎች ይካሄዳሉ። ጨዋታው ሊጀመር 15 ቀናት ብቻ ቀርተዋል። ለጨዋታው አሜሪካ 11 ስታዲየሞችን አዘጋጅታለች። ሜክሲኮ 3፣ ካናዳ 2 ስታዲየሞችን አዘጋጅተዋል። ብዙ እግር ኳስ አፍቃሪያንም ጨዋታዎችን በስታዲየም ተገኝተው ለመከታተል ትኬቶችን አስቀድመው ገዝተዋል። 48 የዓለም ሀገራት በ12 ምድቦች የተከፋፈሉ ሲሆን በምድብ 1 ሜክሲኮ፣ ደቡብ አፍሪካ፣ ደቡብ ኮሪያና ቼኪያ ይጫወታሉ። በምድብ 2 ካናዳ፣ ቦስኒያ ሄርዘጎቪና፣ ካታርና ስዊዘርላንድ ተመድበዋል። ምድብ 3 ብራዚል፣ ሞሮኮ፣ ሃይቲና ስኮትላንድ አንድ ላይ ተገናኝተዋል። ምድብ 4 አሜሪካ፣ ፓራጓይ፣ ኦስትሪያና ቱርክ። ምድብ 5 ጀርመን፣ ኩራሶ፣ አይቮሪ ኮስት እና ኢኳዶር። ምድብ 6 ሆላንድ፣ ጃፓን፣ ስዊድን እና ቱኒዚያ። ምድብ 7 ቤልጅየም፣ ግብጽ፣ ኢራን እና ኒውዚላንድ። ምድብ 7 ላይ የምትገኘው ኢራን በአሜሪካ ምድር እንዴት ጨዋታዋን እንደምታደርግ ብዙዎችን አጓጉቷል። አሜሪካም ሆነች ኢራን ሁለቱም ሀገራት የማጣሪያ ጨዋታውን አልፈው በሩብ ፍጻሜ ወይም በግማሽ ፍጻሜ ቢገናኙ ምን ይሆናል የሚለው ብዙዎችን አጓጉቷል። ምድብ 8 ላይ ስፔን፣ ኬፕ ቨርዴ፣ ሳውዲ አረቢያ እና ኡራጓይ ተመድበዋል። ምድብ 9 ላይ ፈረንሳይ፣ ሴኔጋል፣ ኖርዌይ እና ኢራቅ ተመድበዋል። ምድብ 10 አርጀንቲና፣ አልጄሪያ፣ ኦስትሪያ እና ዮርዳኖስ ናቸው። ምድብ 11 ፖርቱጋል፣ ኡዝቤኪስታን፣ ኮሎምቢያ እና ኮንጎ። ምድብ 12 እንግሊዝ፣ ጋና፣ ክሮሺያ እና ፓናማ ተመድበዋል። በዓለም ዋንጫ ታሪክ ብራዚል 5 ጊዜ ዋንጫውን በመውሰድ የመጀመሪያውን ደረጃ ስቲዝ፣ ጀርመን እና ጣሊያን እያንዳንዳቸው 4-4 ጊዜ የዋንጫ ባለቤት ሆነዋል። አርጀንቲና 3 ጊዜ፣ ፈረንሳይና ኡራጓይ 2-2 ጊዜ፣ እንግሊዝና ስፔን አንዳንድ ጊዜ የዋንጫ ባለቤት ሆነዋል። 26ኛውን የዓለም ዋንጫ ማን እንደሚያነሳ ሐምሌ 19 ቀን 2026 ዓ.ም የምናውቀው ይሆናል። በስፖርት ተንታኞችና በስፖርት ታዋቂዎች አስቀድመው የቀረቡ ካሉ ግምገማዎች ግን ስፔን፣ ፈረንሳይና እንግሊዝ ከሶስቱ ሀገራት አንዳቸው የዋንጫ ባለቤት ይሆናሉ የሚሉ ግምቶች እየቀረቡ ይገኛሉ። ነገር ግን ኳስ ድንቡልቡል ናት እንደምትባለው ወደ የትኛው መረብ እንደምትገባ አናውቅም። በየትኛው ሜዳ ጥሩ ጨዋታ ሲታያል የሚለው ገና የሚታይ ይሆናል። ከ15 ቀናት በኋላ የምንመለከተው ጉዳይ ይሆናል። ለጊዜው ግምቱ ይህን ይመስላል። ያልተጠበቁ ሀገራትም ለፍጻሜ ሊደርሱ ይችላሉ። የአሜሪካንና የኢራንን ጉዳይ ብንመለከትም ሁለቱም ጠንካራ ብሔራዊ ቡድኖች ያሏቸው መሆኑ ይታወቃል። ምናልባት ሁለቱ ሀገራትም ለፍጻሜ ሊደርሱ ይችላል። ይህን ሁሉ የምንመለከተው ግን ቆይተን ነው። የዛ ሰው ይበለን። የተከበራችሁ አድማጮቻችን፣ ለዛሬ ብለን ያቀረብነው የስፖርት ፕሮግራም ይህን ይመስላል። ስለተከታተላችሁን ከልብ እናመሰግናለን። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ ነኝ። ሳምንት ሌላ የስፖርት ፕሮግራም ይዘን እንቀርባለን። እስከ ሳምንት ቸርን ሰንብት። በደህና ቆዩልን።

የተከበራቸው አድማጮቻችን ስርጭታችን ሊገባደድ የተወሰነ ደቂቃዎች ቀርተዋል። እጅግ በጣም በሚያሳዝን ሁኔታ ግን ቀደም ሲል በዜና እንደገባሁትም የ11 ዓመት ሕፃን ሕይወቷ በአባቷ በተተኮሰ ጥይት ሕይወት አልፏል። ይህም እንግዲህ በሁለት ወንድማማቾች ልጆች መካከል በተፈጠረ አምባጓሮ አለመግባባት ትላልቆቹ ወንድማማቾቹ አንደኛው የያዘውን መሳሪያ ወጥቶ ሲተኩስ በገዛ ልጁ ላይ ተኩሶ ገሏታል። ነፍሷን ይማር። ይህም በአረብ እስራኤላውያን መካከል የሚደረግ ነው። እንግዲህ ቀደም ስንተናገር ነው በዚህ ሳምንት ብቻ 4 ሲገደሉ በዚህ ዓመት 116 እርስ በርስ ተጋለዋል። በቀላሉ ነገር ሊያልፍ የሚቻል ነገር እንደዚህ አይነቱ አጋጣሚ ህይወትም ያልፋል። ለዚህ ፕሮግራም ሳካት ለተባበረን ለአጠናካሪያችን ቴክኒክ ባለሙያ ያኢር ኒውማን ምስጋና ያደረሰው፣ እንዲሁም በስልክ ቆይታ ያደረግና ቶሞሸ ባህታ፣ እንዲሁም ዶክተር ሽሞይል ለገሰ ባልደረባ የሰጠኝ ምስጋና ያደርሳችሁ። ነገ በሰላም እስከምንገናኝ የነገ ሰው ይበለን። መልካም ነው።